0: ጤና ይስጥልን ክቡራትና ክቡራን አድማጮች እንደምን አደራችሁ።
1: ካን ሬዲዮ ሬካ የእስራኤል ድምጽ ሬዲዮ በአማርኛ ቋንቋ የሚያሰራጨውን ዝግጅት እነሆ ጀመረ።
2: ጤና ይስጥልን ክቡራትና ክቡራን አድማጮቻችን የለተ ቅዳሜ የለተ ሰንበት የጧት ፕሮግራማችን እነሆ ጀመረ። ከሁሉ አስቀድመን መልካም ቀን መልካም የሰንበት ቀን እንዲሆን እንመኛለን። በለተ ቅዳሜ የጧት ፕሮግራማችን ከ6 ሰዓት እስከ 7 ሰዓት ባለው ፕሮግራማችን የቀጥታ ስርጭት ስለሌለን ዜና ወቅታዊ ዘገባና የጋዜጦች አምድን አናቀርብም። በእነሱ ፋንታ የተለያዩ ሙዚቃዎችን አዝናኝና አስተማሪ ፕሮግራሞችን እናቀርባለን። እንደተለመደው ፕሮግራማችን እስከ መጨረሻው እንድትከታተሉ እንጋብዛለን። ለተቅዳሜ ለተሰንበትም ጥሩ ቀን ሰላምና ፍቅር የሰፈነበት ቀን እንዲሆን ነው ምንመኘው። ፕሮግራሞቹም ይቀጥላሉ። ቆይታችሁም ከኛ ጋር እንዲሆን እንጋብዛለን። አንድ ሙዚቃ እንጋብዛችሁና የተለያዩ ጥንክሮችን እናቀርባለን።

የተከበራችሁ አድማጮቻችን ከዚህ ቀጥሎ ወቅታዊ ዘገባዎችን እናቀርባለን። እንግዲህ ወቅታዊ ዘገባችን ትኩረት የሚያደርገው የመካከለኛው ምስራቅ ሁኔታ ወደ ውጥረት መቀጠሉ ነው። አሜሪካ እንግዲህ በኢራን ላይ በተከታታይ ግዜት ርምጃ እየወሰደች ያለችበት ሁኔታ ሰምተናል እናውቃለንም። በዚህ ምክንያት ጦርነቱ ይሰፋል የሚል ግምት እንዳለና በእስራኤልም በከፍተኛ ተጠንቀቅ ላይ እንደሚገኙ ይነገራል። አሜሪካና ኢራን በድርድር ችግሮችን ለመፍታት ያደረጉት ጥረት እስካሁን አልተሳካም። ከዛም በኋላ አሜሪካ ለተከታታይ ቀናት በኢራን ላይ እርምጃ እየወሰደች ትገኛለች። በተለይ ደግሞ በሆርሙዝ የባህር ወሽመጥ አካባቢ ኢራን የምታደርገውን እንቅስቃሴ ለማስቆም ከፍተኛ እርምጃ እየወሰደች ነው። የኢራንን ወታደራዊ አቅምም ለማዳከም ከፍተኛ ጥረት እያደረገች ትገኛለች አሜሪካ። በዚህ ምክንያትም ኢራን በአካባቢው ሀገራት

የአጸፋ መልስ እየሰጠች ነው። እስከ ዮርዳኖስ ድረስ የተኮሰችበትና ተኩሱ ፍንዳታውም በኢላት ከተማ አካባቢ የተሰማበት አካባቢ በተባለው ወደ ዮርዳኖስ አካባቢ ስለተተኮሰ በዛ አካባቢ የተሰማበት ሁኔታ አለ። በዛ ምክንያት እንግዲህ አካባቢው በውጥረት እንደተሞላ መሆኑ ይታወቃል። አሜሪካ እርምጃዋን ቀጥላለች። ኢራንም አልሸነፍም ባይነቷን እንደቀጠለች ነው። ይህ ሁኔታ ጦርነቱ እንዲሰፋ አድርጋል በሚል እስራኤልም ሌሎች የአካባቢው ሀገራትም በከፍተኛ ተጠንቀቅ ላይ ይገኛሉ። እስራኤል ወደ ጦርነቱ እንድትገባ የአሜሪካው ፕሬዝዳንት ዶናልድ ትራምፕ መፍቀድ አለባቸው የሚሉ ነገሮች እየተነሱ ነው። እሳቸው ከፈቀዱ ነው እስራኤል ወደ ጦርነቱ የምትገባበት ሁኔታ ሊኖር የሚችለው የሚሉ ሀሳቦች እየተነሱ ይገኛሉ። እንደሚታወቀው መካከለኛው ምስራቅ ውጥረት የሞላበት አካባቢ ነው። በተለይ ደግሞ የኢራን በአካባቢው መኖርና ኢራን ራሷን በወታደራዊ ኃይል በማጠንከር የኒውክሌር ጦር መሳሪያ በመስራት ራሷንን የበለጠ በማደራጀት በመካከለኛው ምስራቅ አንደኛ ለመሆንና እንዲሁም ደግሞ እስራኤልን ከምድረገጽ ለማጥፋት ያላት እቅድ ብዙ ተቃውሞ ያመጣ ነው። የኢራን የኒውክሌር እቅድ ተግባር ላይ እንዳይውል የሚፈልጉት እስራኤልና አሜሪካ በትብብር እርምጃ ሲወስዱባት መቆየታቸው ይታወሳል። ነገር ግን ኢራን አሁንም በተወሰደባት ወታደራዊ እርምጃ ተሸንፋ በቃኝ ብላ አልተቀመጠችም። አሁንም ድረስ ኃይል አለኝ፣ የፈለግኩትን አላማዬን የኒውክሌር እቅዴን እውን ማድረግ እፈልጋለሁ እያለች ነው። ይሄ ደግሞ ሌላ ውጥረት፣ ሌላ በአካባቢው ችግርን፣ ጦርነትን የሚያመጣ ነው። በዚህ ምክንያት የአካባቢው ሀገራትም በኢኮኖሚ በተለያዩ ማህበራዊ ጉዳዮች በቱሪዝም መልኩ የተጎዱበት ሁኔታ አለ። የኢራንና የአሜሪካ ችግር የኢራንና የእስራኤል ችግር እስካልተፈታ ድረስ በአካባቢው ውጥረቱ ይቀጥላል፣ ጦርነቱም የሚቀጥልበት ሁኔታ እንዳለ ነው የሚነገረው። አሁን ሰሞኑን በጣም እየተነገረ ያለው ጦርነቱ ሊስፋፋ ይችላል፣ ኢራን ጥሩ ሆና መመታት አለባት እያለ ነው የአሜሪካ ባለስልጣናት። በተለይ ፕሬዚዳንት ትራምፕ ኢራን በተገቢው መልኩ አልተመታችም፣ ስለዚህ አይቀጡ ቅጣት መቀጣት አለባት፣ አረፋ እንድትቀመጥ ወይም ደግሞ ወደ ስምምነት እንድትመጣ የሚል አቋምን ይዘዋል። አሜሪካም የተለያዩ ዝግጅቶችን ስታደርግ እንደቆየች ይነገራል። አሁንም የአሜሪካ ማዕከላዊ እዝ በኢራን ይዞታዎች ላይ እርምጃ መውሰዱ እንደቀጠለ ነው። ኢራን አርፎ አልተቀመጠችም፣ በመካከለኛው ምስራቅ በሚገኙ የአሜሪካ ጥቅሞች ላይ እርምጃ መውሰዷን እንደቀጠለች ነው። ይህ ጉዳይ እየተስፋፋ አካባቢው ጦርነትን ሊያመጣ ይችላል፣ እስራኤልም ወደ ጦርነቱ ልትገባ ትችላለች የሚል ዘገባዎች እየቀረቡ ይገኛሉ። ይህ ጉዳይ ትኩረት የተሰጠው የአካባቢያችን ትኩስ ሁኔታ ነው። ያው እንደሚታወቀው ጦርነት አውዳሚ ነው፣ ብዙ ችግር የሚያደርስ ነው። ነገር ግን ደግሞ አንዳንድ ጊዜ ደህንነትን ለማስከበር ህልውናን ለመጠበቅ ጦርነት አስፈላጊ በመሆኑ እርምጃ የሚወሰድበት ሁኔታ አለ። እስራኤል ህልውናዋ ራሷን ለመጠበቅ የግድ የኢራን የኒውክሌር ጦር መሳሪያ ባለቤት መሆንን ማስቀረት አለባት። በዚህም እስራኤል እንግዲህ መሪዎቿ በኩል የሚነገረው ኢራን በፍጹም የኒውክሌር ጦር መሳሪያ ባለቤት አትሆንም የሚል ነው። አሜሪካን በተመሳሳይ ሁኔታ እንደውም የአሜሪካው ፕሬዚዳንት ያሉት ምንድን ነው፣ እንኳን የኒውክሌር ጦር መሳሪያ ባለቤት ሊሆኑ እንዲያስቡ እንኳን እድሉን መስጠት የለብንም። የኢራን መሪዎች ክፉዎች ናቸው፣ መጥፎ እሳቤ ነው ያላቸው። ስለዚህ እነዚህ መጥፎ እሳቤ ያላቸው አካላት ደግሞ ይህን አውዳሚ የኒውክሌር ጦር መሳሪያ መያዝ የለባቸውም የሚል አቋም እንደያዙ ደጋግመው ተናግረዋል። የእስራኤሉ ጠቅላይ ሚኒስትርም ተመሳሳይ አቋም ነው ያላቸው። ይህን የተብላላ የኡራኒየም ንጥረ ነገር ኢራን ደብቃ እንደያዘች ይነገራል። ከ400 ኪሎ ግራም በላይ ነው የኒውክሌር ጦር መሳሪያን የኒውክሌር ቦምብን መስራት የሚያስችል ግብዓት ስለሆነ ይህ ደግሞ ከኢራን እጅ መቀመጥ የለበትም የሚል ጥብቅ አቋም በአሜሪካ በኩል አለ። በሰላማዊ መልኩ ያንን ለማስወጣት አለም ደግሞ እርምጃ ለመውሰድ ጥረት እየተደረገ እንዳለ ይነገራል። ኢራን ግን አሁንም በኒውክሌር እቅዴ እቀጥላለሁ አላቆምም እያለች ያለችበት ሁኔታ አለ። አልተረታችም። እስካሁን እርምጃ ቢወሰድባትም ብዙ ራሷንን ዝቅ አድርጋ ወይም ደግሞ የደረሰባትን ጉዳት ታሳቢ በማድረግ ወደ ሰላማዊ ድርድር መጥታ ለአካባቢውም ለሀገሪቱም የሚጠቅም ነገርን አላደረጉም የኢራን መሪዎች። በዚህ ምክንያትም በግትር አቋማቸው ምክንያትም አሜሪካም በኢራን ላይ የምትወስደውን እርምጃ አጥ
ተናክራ ቀጥላለች። ይሁንታ ውስብስብ በያለ የሚሄድበት ሁኔታ ሊኖር እንደሚችል ነው የተነገረ ያለው። ለማንኛውም እንግዲህ በእስራኤል በኩል ዝግጅት አለ። እስራኤል መከላከያ ሰራዊት፣ እስራኤል አየር ኃይል፣ ሁሉም እስራኤል የደህንነት ጥበቃ አካላት በተጠንቀቅ ላይ እንደሚገኙ የመከላከያ ሚኒስትር እስራኤል ካጽ ተናግረዋል። በአካባቢው ለውጥ ይኖራል የሚል የደጀንዙ ያስተላለፈው መመሪያ የለም። ግን የእስራኤል መከላከያ ሰራዊት ግን በተጠንቀቅ ላይ ነው ያለ። ለሚፈጠሩ ነገሮች ሁሉ በወቅቱ ላጸፋ ለመስጠት እንዲሁም ደግሞ ያለውን ሁኔታ በመከታተል ለሚፈጠሩ የደህንነት ችግሮች ሁሉ እርምጃ ለመውሰድ እንደተዘጋጀ አስፈላጊውን ጥንቃቄ አስፈላጊውን ዝግጅት አድርጎ እንዳለ ነው የሚነገረው። እንግዲህ ይሄ ትኩስ ዜና ነው፣ ትኩስ ወሬ ነው፣ በአካባቢያችን ሰፊ መነጋገሪያ ነው። ጦርነቱ ይሰፋል የሚለው ነገር ከፍተኛ ቦታን የያዘ ነው በመገናኛ አውታሮች ዘንድም። እንግዲህ የአሜሪካው ፕሬዝዳንት ናቸው ዶናልድ ትራምፕ የሚወስኑት ሁሉንም ነገር። እስራኤል ወደ ጦርነቱ ትገባለች ወይም አትገባም የሚለውን እሳቸው ነው የሚወስኑት። ከዚህ አንጻር አካባቢው በውጥረት ነው ያለ። ለማንኛውም በንቃት መከታተሉ ጥሩ ነው እንላለን። አድማጮቻችን፣ ፕሮግራማችን ይቀጥላል። ቆይታችሁ አሁንም አብሮን ይሁን። አሁን አንድ ዜማ እንጋብዛችኋለን። ከዜማው በኋላ ተመልሰን እንገናኛለን።

የተከበራችሁ አድማጮቻችን ከዜማው ተመልሰናል። ፕሮግራማችን ይቀጥላል። እንግዲህ በእስራኤል የክኔሴት ምርጫ ወይም የፓርላማ ምርጫ ለማካሄድ ዝግጅቱ ቀጥሏል። ያው እንደምናውቀው 25ኛው የእስራኤል ክኔሴት ያው የስራ ዘመኑን ጨርሷል። እንግዲህ የሽግግር መንግስት ነው ያለ፣ ምክንያቱም ክኔሴቱ እንዲበተን ስለተወሰነ። አሁን ፓርቲዎች ለቀጣዩ የክኔሴት ምርጫ ለ26ኛው የክኔሴት ምርጫ ማለትም በጥቅምት ወር 2026 ዓ ም ለሚካሄደው ከፍተኛ ጥረት እያደረጉ ነው። ሁሉም ፓርቲዎች ነባሮችም አዳዲሶችም ራሳቸውን አጠናክረው በምርጫው የተሻለ የክኔሴት ወይም የፓርላማ መቀመጫን ለማግኘት ጥረት እያደረጉ ያሉበት ሁኔታ አለ። በእስራኤል ትልቁን ቦታ ይዟል መነጋገሪያ የሆነውም ይህ የክኔሴት ምርጫ መቃረቡን በተመለከተ ነው። ከደህንነቱ ጎን ለጎን የእስራኤል የክኔሴት ምርጫ ትልቅ ቦታ ተሰጥቶት ያለ ጉዳይ ነው። ፓርቲዎች እንግዲህ በመጪው ምርጫ ጥሩ ውጤት ያመጣልናል ያሉትን እቅድ እየነደፉ ለህብረተሰቡም እያቀረቡ ነው ያሉ። አሁን በጥምሩ መንግስት የቆዩ ፓርቲዎችም ሆነ አዳዲሶቹ ወይም ደግሞ በተቀናቃኝነት የቆዩ ፓርቲዎች በመጪው የክኔሴት ምርጫ አሸናፊ ሆነው መንግስት ለመመስረት የሚያደርጉትን ጥረት እንደቀጠሉ ነው ያለ። ይሄ ከፍተኛ መነጋገሪያ ሆኖ ነው ያለ። መጪው ምርጫ እንግዲህ ለሀገሪቱ ሌላ ጣፈንታን የሚወስድ ለህዝቡ ሌላ ነገርን የሚያመጣ ሊሆን ይችላል ተብሎ ይጠበቃል። ወይም ለውጥ ሊመጣ ይችላል፣ አሊያም ደግሞ አሁን ባለው ሁኔታም የሚሄድበት ሁኔታ ሊኖር ይችላል። እንግዲህ ምርጫውን ህዝቡ ነው የሚወስነው። ህዝቡ ወደ ምርጫ ጣቢያዎች በመሄድ ምርጫ ያካሄዳል። ከዛ በኋላ ፓርቲዎች ያላቸው ድምጽ ይገመገማል። እንደሚታወቀው በእስራኤል ብዙ ፓርቲዎች ስላሉ እነዛ ፓርቲዎች ራሳቸውን ችለው መንግስት የሚመሰርቱበት ሁኔታ ስለሌለ የጥምር መንግስት ይመሰረታል። ያ ሁሉ ብዙ ሂደት ያለው ነው። አብላጫ ድምጽ ያላቸው ፓርቲዎች ተሰባስበው መንግስት የሚመሰርቱበት ሁኔታ ሊኖር ይችላል። አሊያም ደግሞ የተለያዩ ትንሽ ፓርቲዎችና ብዙ ድምጽ ያገኙ ፓርቲዎችም በጥምር መንግስቱ የሚጠቃለሉበት ሁኔታ ሂደት ይኖራል። እንግዲህ እስራኤል በዚህ በኩል በዲሞክራሲዋ በኩል የዳበረች ናት። ምርጫም በአብዛኛው ጊዜ በሰላማዊ መንገድ ነው የሚካሄድ። የመጪው የክኔሴት ምርጫም በተመሳሳይ ሁኔታ በሰላምና ታማኒነት ባለው መልኩ እንዲካሄድ ጥረት እየተደረገ ነው። የማዕከላዊ አስመራጭ ኮሚቴ ከደህንነት ጥበቃ አካላት ጋር በመሆን አስፈላጊውን ዝግጅት እያደረጉ ይገኛሉ። የእስራኤል ፕሬዝዳንት ሄርጾግም ይሄ ምርጫ ሰላማዊና ፍትሐዊ እንዲሆን ሁሉም የተቻለውን ያክል ጥረት እንዲያደርግ ተናግረዋል። በተለይ ደግሞ የዚህ የማዕከላዊ አስመራጭ ኮሚቴና ሻባክ የተባለው ወይም ደግሞ ምርጫውን የሚከታተለው የብሔራዊ ደህንነት ጥበቃ አካል ያለውን ስጋት ተናግረዋል። በተለይ ደግሞ በሀገር ውስጥና በውጭ ሀገር ያሉ አንዳንድ አካላት፣ አንዳንድ የውጭ ሀገር ጠላቶችም ምርጫው የተጭበረበረ እንዲመስል ወይም ደግሞ በተለያዩ ማህበራዊ መገናኛ አውታሮች በተለያዩ ነገሮች ጉዳት ለማድረስ ይጥራሉ። ይህ ደግሞ አስቀድሞ በደንብ ሊሰራበት ይገባል ብለዋል። ይህን ምክንያት በማድረግም እንግዲህ ፕሬዚዳንት ትራምፕ የሻባክ ድርጅት ኃላፊንና የብሔራዊ አስመራጭ ኮሚቴውን ኃላፊ ሊቀመንበር መጥራት እንግዲህ አወያይተዋል። ህዝቡም በሰከነ መልኩ ትዕግስት በተሞላበት ምርጫውን እንዲያካሄድ፣ ምርጫ ቀጣይ መንግስትን መምረጫ እንጂ የእርስ በርስ ግጭት መፍጠሪያ አይደለም። ስለዚህ ህብረተሰቡ ነገሮችን በትዕግስት እንዲያይ ፕሬዝዳንት ሄርጾግ ጥሪ ያቀረቡበት ሁኔታ አለ። እንግዲህ ለዛ ያደርሰን። ጊዜው ሲደርስ በምርጫው ወቅት ያለው ሁኔታ እንዘግባለን። እንግዲህ እኛም በመከታተል የፓርቲዎችን እንቅስቃሴ የምርጫውን ሁኔታ እየተከታተል እንዘግባለን። አዳዲስ ፓርቲዎችም ነባር ፓርቲዎችም ለህብረተሰባቸው ወይም ደግሞ እንዲመርጣቸው ለሚፈልገው የማህበረሰብ አካል የሚያቀርቧቸውን ሁኔታዎች እየዘገብን እናቀርባለን፣ እንከታተላለን። እንግዲህ በመጪው ጥቅምት ወር የምርጫውን ሁኔታ በደንብ ሁላችንም ውጤቱን ሁሉ የምናየው ይሆናል። እስከዛ ግን በየወቅቱ ያሉ የምርጫ ሁኔታዎችን እናቀርባለን። እያንዳንዱ ዜጋም መብቱ እንዲጠቀም ነው ፕሬዝዳንት ሄርጾግ ጥሪ ያቀረቡት። እንግዲህ መብትን በመጠቀም ማን ይምራ የሚለውን የሚወስነው ህዝብ ይሆናል። እስከዛ እንግዲህ በየዘገባዎቻችን የምናቀርበው ትልቁ ጉዳይ ይሆናል። አሁንም ተከታተሉን። ቆይታችሁ ከእኛ ጋር ይሁን። አንድ ዜማ እንጋብዛችኋለን። ተመልሰን እንገናኛለን። ሰላም ቆዩልን።

0: ክብራትና ክብራን አድማጮቻችን ከገጣሚ አስናቀው ቸኮል ጋር ቃለ ምልልስ እናካሄዳለን። አስናቀው እንደተለመደው በስልክ መስመራችን ይገኛል። እንደምን አለህ አስናቀው?
1: እግዚአብሔር ይመስገን። እንዴት አለህ? ሰላም ነው?
0: እኔ ደህና ነኝ። አንተ እንዴት ነህ?
1: እኔ ደህና ነኝ። ክብሩ ይስፋ።
0: በጣም ጥሩ። እንግዲህ አንተ በየጊዜው ግጥሞችን ትልክልናለህ፣ ታቀርባለህ። በጣም ጥሩ ነው። ያው ቀጥልሃል በኪነ ጥበቡ።
1: እንግዲህ ያው ከብዙ በጥቂቱ እየሞከርኩ ነው፣ እንደሚያመቸኝ ሰዓት እየፈለኩኝ ማለት ነው።
0: ጥሩ ነው። እንግዲህ ግጥም መግጠም ጊዜንም ይጠይቃል፣ ሁኔታዎችንም ይጠይቃል እና ባለፈው ጊዜ እንዴት ነው ስለ ግጥም መድብል እያሰብክ ነው ወይ ስልህ፣ አዎ እያሰብኩበት ነው ብለሃል። የተሰራ ነገር አለ?
1: በስራ ላይ ነው። እሱም ቢሆን ግን ያው አልቋል ለማለት ለማስደፍር ለዛ ነው ጊዜ ይወስዳል። አንደኛ እያንዳንዱን እንትን ባለፈው እንደተነጋገር ነው ቦታ መስጠትና መመደብ ያስፈልገዋል። ብዙ አይነት እንትኖች አሉት፣ አሰራሮች አሉት እና ለዛ ነው እንጂ ቀጥታ እንደወረደ ማሳተም ቢቻል ኑሮ ቸን ይቻል ነበር። ዋናው ምንድን ነው የግጥምህን ይዘት እናንተ የሚያብራራ ጽሁፍ ያስፈልግሃል። ከምን ተነስተ እንደጻፍከው ይዘቱ ከምን እንደመጣ ቦታ መስጠት ያስፈልጋል እያንዳንዱ። ስለዚህ ጊዜ ይወስዳል፣ በአጭር ጊዜ የሚሆን አይደለም።
0: አዎ ጊዜው ሲደርስ ማቅረብ ይቻላል፣ ወይም ደግሞ ለአንባቢያን አሳትሞ ማቅረብ ይቻላል እና ያው ቀላል አይደለም። እዚህ ሀገርም ስራ አለ፣ ቤተሰብ አለ። ያን ሁሉ ተቋቁሞ ደግሞ በኪነ ጥበቡ የሆነ ነገር ሰርቶ ማቅረቡም ራሱን የቻለ ፈተና ነው። ለማሳተምም ግን ጥሩ ነው። ፍላጎትን የተሰጠን አውጥቶ ማሳየት ይገባል። ልክ እንዳንተ የምናደንቃቸው ብዙ ልጆች አሉ። ገጣሚ የሆነ ሰው ካልገጠመ፣ ጸሐፊ የሆነ ሰው ካልጻፈ፣ ድምፅ ያለው ሰው ካልዘፈነ ተሰጠውም ማንም ሊያውቀው አይችልም እና አንዳንድ ጊዜ አንዳንድ ሰው እኔ ካልበረታ ወይም ስራዬ ደግሞ እንደነከሌ ካልሆነ አልሰራም ብለው የሚሉ አሉና ያ አይነት ተሰጥቶህን እንድትደብቀው ስለሚያደርግ ያንተ አይነት አካሄድ ጥሩ ነው ብዬ ነው የማስበው።
1: አዎ እንግዲህ እኔ ምንድን ነው መሰለህ በሰዎች እንትን ሳይሆን በራስህ መንገድ ደግሞ ያው የምትችለውን ያህል ሞክረህ እስከምደርስበት ቦታ የምታደርገው ጥረት የራስህ ነው ውሳኔ የሚሆነው እንጂ በሰዎች ጥላት ስር ማደር የለብህም። ሲጀመር ሰዎች ለራሳቸው ነው የሚሰሩት፣ ለአንተ አይደለም የሚሰሩት። ስለዚህ አንተን የሚወክልህን ነገር ራሴ ነው የምሰራው ብለህ በራሴ መተማመን ስሜት ይዘህ መጓዝ እንጂ እንዲሁ በሰዎች መነዳት አያስፈልግም።
0: ጥሩ። እንግዲህ እያንዳንዱ እንደ ተሰጦ ይሞክር እንላለን። እስኪ አሁን አንድ ግጥም አቅርብልን።
1: አሁን እንግዲህ እኔ መጀመሪያ ማደርገው ዘመዶቻችን እንዲያው ከዚህም ከዛም ያለውን ችግር ያየሁበትን ነው የምሞክረው። ምክንያቱም እንደ አንድ ግጥም ሞካሪ፣ እንደ ሀሳብ ሞካሪም እንዳየሁትም ሁኔታ የተሰማኝን ስሜት ጥላ ያጣው ፍጡር የተሰኘ ግጥም ነው ያለኝ መጀመሪያ ማደርገው። ወደ ግጥሙ ልሄድ። ጥላ ያጣው ፍጡር በአይን አልሞላ ብሎ እዚህ አግላይ ዓለም ጥላ ያጣው ፍጡር ማረፊያ የለውም። በቀለም በመድሎ ሁሉ ተዛብቶበት ማረፊያ ነው ያጣ ቅጣምባሩ ጠፍቶት። በቁም እየሞተ ፍትህ አጦ ሚኖር ደመከልብ ሁኖ በዋይታ የሚቀበር ፍትህ ፍትህ ብሎ ደሙ እያስተጋባ ሁልጊዜ ቀጠሮ አመታት ሲጠባ ሟች በቁሙ ሙቶ ወየው ብሎ መቅረት አስከሬን ሸኝቶ የጥቁሩን ደራሲ ተወካይ ተብየው ብቻ ደሞዝ ያግኝ አይደንቀው አይጨንቀው ለሱ ምን አገባው ተላላኪ ፈረስ መጭና ተጓዥ ነው። ለወከለው ህዝብህ ፍትህ አያመጣም ከራባቱን ለብሶ መዋል ነው የእሱ ዓለም። የወገኑ መሞት ለእሱ አያገባው ይህ ደጉ ወገኔ በድምፁ ወክሎት አንድ ቀን አይቆምም በወገኑ ችሎት። ከንቱ ወሬ ብቻ እየደሰኮረ ምረጡኝ እያለ ሲያደርቅህ የኖረ ለአንተ የሚቆምልህ እንግዜ ነበረ። በተጎዳህ ጊዜ ደራሽ ሰው ስታጣ በተኩላዎች መሃል በሞት ስትቀጣ ያን ጊዜ ነበረ ስራ ቁም ነገሩን ወገናዊ ግብሩን ቁሞ የሚያሳይበት ወንድማዊ ክብሩን። ሱፉን ለብሶ ሲያየው ሰው እየመሰለው ሎሌ ሆኖ ሊቀር ከቴም ላያድ ነው እኔን የሚያሳዝነኝ መራጩ ህዝብ ነው። ጥላ ያጣው ህዝቤ ጉዳቱ ገዝፎበት ታዳጊ ልጆቹ አድገው ሳያበቁ እየተቀሙበት ዘላለም በዋይታ ይኖራል በሽኝ ፈራጅ ዳኛ ተብሎ የቆመው ፍርድ ቤት ወገን የደም ላይ ገዳይ ሲያድንበት አንተ የወከልከው የኔ ነው ያልከው ሰው ጭራሽ አይደንቀውም ለሱ ምን አገባው። ሌላው ይቅርና ጥቁር ካቦት ለብሶ ሹመትን ያገኘው ቃል ኪዳን ተላብሶ ፈራጅ የሚባለው ሀገርን ወክሎ ፍርድ እያጣመመ ከሰው ሰው ነጥሎ ላባጣው ወገን ሲመጻደቅበት ሌላ ምን ሊመጣ ከዚህ በላይ ውድቀት ሌላ ምን ሊመጣ ከዚህ በላይ ዝግጠት እንባባሽ ስላጣ ከርታጣው ወገኔ እንቅልፍ አይወስደኝም ሰው እንደ መሆኔ። እንዴት ሰው ይጠፋል ለወገኑ ሚቆም መከራ ሲመጣ ቁሞ የሚፋለም ይህ ነው የኔ ሐሳብ የዘውትር ጥያቄ ሳልተኛ የማድረው ህልሜን ተነጥቄ የኔ አካል ካሳቡ ወፍ ብሎ የሚያድረው ተላላጣው ወገን ደጀን የሚሆነው ቆፍጠን ያለ መሪ ጀግና ሰው ሲኖር ነው። ተላላጣው ወገን ደጀን የሚሆነው ቆፍጠን ያለ መሪ ጀግና ሰው ሲኖር ነው ይላል። እንግዲህ በ01626 የተወሰደ ነው የተጻፈ።
0: በጣም ድንቅ ነው። እንግዲህ የትም ሀገር ቢሆን ለወገኑ የማይሰራን ፖለቲከኛ ሚተች ይመስለኛል። እንግዲህ እንደገባኝ አይደለም
1: ያው እንዲያስቡበት ለማድረግ ነው። በዚያው አጋጣሚ እኛ ህዝቦች እንመርጣለን። ምርጫ ምን እንመርጣቸው ያድኑናል፣ ይከራከሩናል፣ ጠበቃ ይሆኑናል፣ ለወደፊት እድገታችን፣ ትምህርታችን፣ ለሁሉ ነገር ዋስትና ይሆኑናል። እንመርጣቸው አይደል? ከመረጥናቸው በኋላ ግን ብዙ አይነት ሰዎች ቤትም ዓለም ይሆኑ ያው ከገቡ በኋላ ምንድነው በቃ ዘግጣው የሚቀሩ ሰዎች አሉ። እና እንዲያው ጥያቄ አንስተው እንትን ለማጥም አይቀርቧል። ፍርድ ቤትም ብትሄድ የትም ቦታ ብትሄድ በከሰስከው ቦታ ላይ ቆመው እንኳን የማይገኙ ፖለቲከኞች አሉ። ስለዚህ እዚህ ባለው ብቻ ሳይሆን በሁሉም ቦታ ላይ የሚያተኩር ነው ለማለት ፈልጌ ነው።
0: በርህ ዱላ ነው ያሳረፍክባቸው። እንግዲህ
1: ይቅርታ አድርጉልኝ። በዚህ በኩል ተሰማኝ ስሜት ነው።
0: እንግዲህ የጻፍከውንማ ጽፈህ ይቅርታ ትበል በአቋም መጽናት ነው እና ጥሩ ነው።
1: ችግር የለም።
0: አንድ ጸሐፊ ወይም ደግሞ የአርት ሰው በብዕሩ በህብረተሰብ ውስጥ የሚያቸውን ነገሮች ነቅሶ ማውጣት ነው እና የመሰለህን ጽፈሃል። ገምጋሚው ህብረተሰቡ ነው። ስለምታቀርብልን እናመሰግናለን። ያንተ ሀሳብ ነው። ማንንም ስም አልጠቀስክም። እንግዲህ ያለውን ነገር ነው የተናገርከው።
1: ጀመር እኔ የማንንም እንትን ለማጠልሸት ሳይሆን ቀጥታ ስራው ማለት ነው ይመለከተኛል ለሚል ሰው ወደፊት በህብረተሰቡ ዘንድ አስተማማኝ የሆነ ስራ እንዲሰራ ነው። ታየው በየቦታው እየቦትን ነው፣ በየቦታው እየተጠቃን ነው፣ በየቦታው ዘረኝነት አለ። ከስንት አንዴ እንግዲህ ከአመት አንዴ ብቻ ብቅ ብሎ አንዲት ቦታ ላይ ተገኝቶ እኔ እንደዚህ ነኝ ማለት አንዳንድ ጊዜም ተገቢ ነው ብዬ አላምን ምልህ ሌሎች ሰዎች የሚሰሩትን እያየን ነው። ስለዚህ በተለይ እኛ አሁን ተዚህ ሀገር በጣም ብዙ ጉዳት አለብን። እናት እያለቀሰች ነው በየጊዜው በየሁለትና ሶስት አመት ተከታታይ ጊዜ ልጆቻቸው እየተገደሉባቸው ለዛ ፍትህ አልተገኘም። እውነት ልንገርህ ሰጠኝ ዲሞክራሲ ባለበት ሀገር ፍትህ ጎሎ ሳይ እዚህ ሀገር ነው። እዚህ ሀገር በጣም ፍትህ ይጓደላል በጥቁሮች ላይ በተለይ ማለትም ያው የሚታይ ሀቅና የገሃዱ አለም ያውቀው ነው። እኔ ብቻ እንትን ብዬው አይደለም።
0: ጥሩ እንግዲህ ሌሎችም ግጥሞች አሉ ይዘታቸው አንተ የፍቅርም ሀገራዊም ፖለቲካዊም የተለያዩ ናቸው እና አሁን ደግሞ እስኪ አንድ የፍቅር ግጥም አቅርብልን።
1: ኦኬ። የቅርብ ሩቅ ፍቅር ይሰኛል ርዕሱ። የቅርብ ሩቅ ፍቅር ከሰው ልጅ ፍላጎት ከህሊናው ውቅር ሚዛኑ ብዙ ነው። የቅርብ ሩቅ ፍቅር በአይን ተሳስሞ ከመለየት በቀር ሰው እንዳያውቅብን እንዳይወጣ ሚስጥር የሆድክን በሆዴ ተጠብቆ ይደር በአይን ጥቅሻ ብቻ ተጠባብቆ መኖር በተዛባ ሂሳብ ውል አልባ ቀመር በአይንሽና በአይኔ ስንቀጣጠር ሰዓቱን ስንገፋ ወሩን ስንቆጥር በጋና ክረምቱ ዓመታት ሲዟዟር ያንቺና እኔ ፍቅር ከጥቅሻ በስተቀር ጎልቶ የወጣበት የለም ሌላ ነገር። እኔም ሁሉን ነገር በሐሳቤ ስቃኘው የቅርብ ሩቅ ፍቅር ለእኔ ፈተና ነው። ሁልጊዜ ከዓይንሽ ጋር ወሬ ሰልችቶኛል እንግዲህስ በቃኝ መለየት አምሮኛል ብዬ እንዳስረዳኋት በለመድነው ቋንቋ በዓይኔ እርግብግቢት እሷም በበኩሏ ነገሬ ገብቷት ማስረዳት ጀመረች እንዲህ በማለት ቅርብ ለቅርብ ሆኖ ቦታው ቢቸግረኝ ከአንተ ጋር መኖሩ መስሎህ ያላማረኝ በለመደው ቋንቋ ቢቸግር ነው ውዴ ቦታው ቢጠብብኝ አንድ መላ ይጠፋም እባክህ ታገሰኝ የሚል ቋንቋ እየሆኝ በአንድ አይኗ ጥላ ስር ቦታው ባይገጥምላት ያለባትን ችግር በሐሳቧ ቁልቁለት ለእኔ ባላት ፍቅር ልጠብቃት ወሰንኩ እስኪፈቅደው እግዜር ልጠብቃት ወሰንኩ እስኪፈቅደው እግዚአብሔር ይሰኛል። እንግዲህ
0: ከሩቅ የተፋቀርከው ነገር እውን እስኪሆን የግድ መታገስ አለበት ነው?
1: አዎ ግድ ነው። አንተ የምትፈልጋት ከሆነ ወይም እሷ የምትፈልግ ከሆነ ሁላችሁም በፍላጎት የምታድሩበት ቦታ ከሆነ የግድ ጊዜው መጠበቅ ያስፈልጋል። አንዳንድ ጊዜ ምንድነው እዚህ ላይ የሚያመለክተው ቤተሰቦቻችን በእርግጥ ለሌላ ዓላማ ነው ትልቅ ቦታ ደርሰው ትልቅ ሆነው ይሆናል አለ እነሱ የሚፈልጉት ቦታ ላይ ሁነን ደርሰን እንትን እንድንል እንደዚህ አይነት ቦታ ላይ እንድንውል አይፈልጉም ለምን ይተባበቁሃልና ግን እዛ ሁለት ሰዎች በትዩ ቦታ ላይ ሆነው በቃ የፍቅራቸውን ውል ለማፈር ያለበትን ርቀት ቀረብ ሆነው ግን እንደልብ መውጣትና መግባት መገናኘት የማይችሉ መሆናቸውን ነው የሚያመለክተው እዚህ ላይ
0: አዎ ፍቅር እኮ ታጋሽ ነው ይባላልና ሩቅ ለቁርቁ ሙኖ በጣም ታግሶ መገናኘት ይቻላልና ጥሩ ነው መልእክቱም ጥሩ ነው በጥሩ ኔታ ነው ያቀረብከው በሌሎች ርዕሰ ጉዳዮች ዙሪያም የጻፍካቸው ግጥሞች አሉና እስኪ አንተ ግጥምን የምትገጥምበት አጋጣሚ ምንድን የበለጠ ደስ የሚልህ አሁን አንዳንድ ሰዎች የፍቅር ግጥም ደስ የሚላቸዋል ማህበራዊ ጉዳዮችን የሚዳሰሱ አሉ የሀገርን ጉዳይ የእናትን የሀገርን ፍቅር የሚዳሰሱም አሉና ሁለገብ ነህ ወይስ እንደው በተለየ መልኩ ይሄ ነው ለኔ ደስ የሚለኝ የምትለው ነገር አለ
1: እኔ በሁሉም ነኝ በተለይ ማተኮረው ደግሞ አገር ላይ አገር ውስጥ አገር ሰላም ሲኖር ሁሉ ነገር ልታደርገውና አገርህ ላይ የበለጠ ሚዛን ሊወስድ ይችልብኝ ሆናን እንጂ በአገር ጉዳይ በፍቅርም እንዲሁ ነኝ በሁሉም ነኝ ይብለህ የሚታይህን ነገር በወቅት የሚከሰተውን ነገር ነው እንግዲህ እንዳንድ ጸሐፊ እንዳንድ ሞካሪ ሰውም ታደርገው ጥረት ይሄ ነው ምክንያቱም ፍቅርም ሀገራዊ ጉዳይም የዳኝነት ሚዛናዊ ጉዳይም ደግሞ ተጎደለ እንዲያት አላደረክ ማስጠንቀቂያ ካልሰጠኸው ከህብረተሰቡ ነው አለ አሁን ከየትኛውም ቦታ እንግዲህ ህዝብ ይወክለዋል ሀገርም ይወክለዋል ፍቅርንም ይወክለዋል ዳኝነትንም ይወክለዋል ስለዚህ በሁሉም ቦታ ላይ ሊወስን የሚችል ቦታ መሆን መቻል አለበት ያ ሰው መስራት ካለበትም በሁሉ ቦታ ላይ መስራት አለበት እንዴ እንደዛ አድርገን የሚሄደው ግን በብዛት ደግሞ አገር በመትደፈርበት ወይ ደግሞ ሆነ አጋጣሚ የበለጠ ለዛ ትኩረት ሰጣለሁ
0: መልካም
1: ለደህንነቷ ማለት
0: ጥሩ እስኪ አንድ ግጥም አቀርብልን
1: እንግዲህ አሁን ሳሞኑን እንትን ያልኩት አለ አንድ መሰለ ይላኩልህ ነው አሁን ስንት አይነት ሰው አለ ሚል እንትን አለ ሌላም እንግዲህ በዳኝነት በኩል ያለም ደግሞ አለ ማን ይሆን ጠበቃ
0: እስኪ ስንት አይነት ሰው አለ
1: ኦኬ ካንተ መጫከው እንግዲህ ስንት አይነት ሰው አለ ይሆንልኝ አንዳንድ ሰዎች እንግዲህ ለድገትህን ደግሞ ጥሩ የሆነ እርምጃ የማይሰጡ ሰዎች አሉ ከግጥሙ በኋላ እናብራራው
0: ጥሩ
1: ስንት አይነት ሰው አለ ስንት አይነት ሰው አለ ስራ ቁም ነገሩ ግራ ያማከለ በሄደበት ሁሉ ክፋት የተከለ የሰራ ከላቱ እሾህ ያበቀለ ለቸገረው ደራሽ መስሎ የሚያበድር ሁለመናው ክፉ አለባብሶ የሚያድር ስራና ተግባሩ ማይመች ለእግዚአብሔር ስንት አይነት ሰው አለ አረመኔ ጨካኝ በቃሉ እያበለ ውድቀትን የሚመኝ ቀን እየቆጠረ ለአክሳሪ ቁመናው እሱ ብቻ ኗሪ መስሎ የሚታየው ልክ እንደ ቁመናው ውስጡ የጠቆረ በክፋት በተንኮል ልቡ የሰከረ ምቾት አይሰጠውም በሄደበት ሁሉ በአፉ እንደሚለው አይኖርም በቃሉ የተንኮል መረቡን እንደ ስንቅ ቆጥሮት ላይታች አደርገዋል የያዘው አዙሪት ካደጋገር መጥቶ ህልሙን አይለውጥም ዙሮ ዙሮ ከዛው የትም ከፍ አይልም እሾህ አሚካላ መትከል አያቆምም ሰው የመሆን ተስፋን ያጨልማል የትም ገላው ሲመረመር ንዕዘትን ተሞልቶ አንተ ስትለወጥ አያድርም ተኝቶ ስንት አይነት ሰው አለ ህሊናው በሙሉ ውስጡ የቆሰለ በተስፋህ ጎዳና እሾህ ያበቀለ ስንት አይነት ሰው አለ ስንት አይነት ሰው አለ ይላል
0: በተለይ በጥሩ መንገድ የማይሄዱ ሰዎችን ትንሽ ትችት የሚሰነዝርባቸው ነው እንግዲህ አንተ ቀደም እንዳልከው ነው የሚታዩህን ነገሮች የሚያጋጥሙንም ነገሮች በዚህ በስነ ጽሑፍህ የምታስገባ መስሎ ነው የሚታይና ጥሩ ነው
1: ምሳሌ ብጠቅስልህ አንዳንድ ሰዎች በድገትህ ላይ የሆነ ለውጥህን የማይወዱ ሰዎች አሉ እነዛ ሰዎች በሁሉም ቦታ ላይ ይገኛሉ ነገራችን ላይ ስራ ቦታህ ተቃዋሚ ይሆናሉ ምንም ታታደርጋቸው ምንም ነገር አንተ እንትን ያለህበትን ደረጃ ውስጥህን እያወቁት መረዳት በማይችል መልኩ የሚተቹህ ግለሰቦች አሉ አዝላፌን እነሱ ትንሽ ያው ትምህርት እንዲወስዱ ለማለት ነው እንጂ በቀጥታ እነሱ ለማውገዝ የተደረገ አይደለም ለምን ይሄ በቃ እዚህ ቦታ አይመጥንም ብለው ራሳቸው ተቃዋሚ ሆነው ወይም ደግሞ አንተን በቀጥታ በማናገር ፈንታ በጃዙሪት ማለት ነው በጣም በተለያየ ቦታ ራስ ክሊጎር የሚችሉ ሰዎች አሉና ለአፌ ለእነዚህ ሰዎች ትምህርት ይሆናል ለሌላውም ትምህርት ይሆናል ከሚል ነው እንግዲህ እኔ ሞካሪ ነኝ። የትኛውንም ቦታ ላይ ባየሁበት ቦታ ሞካራለሁኝ። ህዝቡ ይገምግመኝ
0: ነበር። ጥሩ። ያው ቀደም ብለናል በስነ ጽሁፍ ውስጥ ያለ ባርት ውስጥ ያለ ሰው መጀመሪያ ደፋር መሆን አለበት። ሰዎች እንዳይቀየሙ ወይም ደግሞ ይሄን እንኳን ባነሳ እንደዚህ ልኛል ካልክ ስነ ጽሁፍ ላይ መሰማራት የምትችል አይመስለኝም። ደፋር ጻፊ መሆን አለበት። አሁን የኛ ስራ ለምሳሌ ትችቶችን ሁሉ መቀበል አለብን። ጥሩ ስንሰራ ሲያበረታቱን ብቻ አይደለም ማጨብጨብ ያለብን፣ ሲተቹንም መቀበል አለብን። ትክክል አይደለም ባሉንም ጊዜ ልንቀበል ይገባልና ፖለቲከኞችን ወይም ሌሎችንም እንደምንተቸው እኛም በእንተች ተገቢነት ያለው ነው ብዬ ነው ማስበና ጥሩ ስንሰራ ማበረታታት ደግሞ ትንሽ የሚስተካከል ነገር ካለ ደግሞ ያንን መንቀፍ ወይም መተቸት ደግሞ ለሰው ልጅ ያጠነክራል እንጂ ትችት መጥፎ ነው የሚል እምነት የለኝም። አንዳንድ ጊዜ እንዲያውም ጥሩ ነው የሚል ነገር ነው እድገትክን የሚቀንሰው እና ትችት ጥሩ ነው ብዬ ነው ማስብ። አግባብነት ባለው መንገድ የሰውን ልጅ ሰብአዊነቱን ሳይነኩ መብቱን ሳይነኩ መተቸት ስራን ተገቢነት ያለው ነው እና ባህሪን ነው አንተ የተቸው አሁን ሰውን አይደለም።
1: ምንም ችግር የለውም። ያው እኔ ማለት እንደዛ ብልና ዘፈራ እናንተ ብትኖሩ ጽሁፍ ነው አላዘጋጀው ማለትም ያው ያለና የሚኖር የታየ ነገር ከሆነ ድረስ ሰራው እንትን ችግር የለብኝም። የሚተቸኝንም ደግሞ በአግባቡ ቀበለዋለሁ። ችግር የለም። ከሁሉም ነገር
0: እንደነ በውቀቱ ስዩም እንደነ ስብሐት ገብረ እግዚአብሔር ነጭ ነጭን የሚናገር ስትሆን ሰዎች ይለምዷል እና ጥሩ ነው ብዬ ነው ማስብ። ቀጥልበት።
1: ቶዳራባ ሰጠኝ አመሰግናለሁ። መልካም ጊዜ ይሆንልህ ቶዳራባ።
0: እኛም በጣም ነው እናመሰግን እንግዲህ በባህልና ኪነ ጥበብ ፕሮግራማችን እንደዚህ በመቅረብህ ለሌሎች ወጣቶች ማርያ ትሆናለህ። ሌሎችም እንደዚህ በየጊዜው ስራቸውን እንዲያቀርቡ እንጋብዛለን። በጣም ነው እናመሰግን አስናቀው ቸኮል። ቀጥልበት። መጽሐፉ ምርቃት ደግሞ ጥራን በቅርቡ።
1: በእግዚአብሔር እርዳታ እንግዲህ ፈጣሪ እሱ ያግዘን እንጂ ለሁሉም ነገር ምንም ችግር የለውም። በእግዚአብሔር እርዳታ ሁሉም ነገር ይዘጋጃል ብዬ እኔ ማምናለሁ። ወደፊትም ተስፋዬ ነው እሱ
0: ይሆናል። ይቻላል ናላ ኃይሌ ገብረ ስላሴ ይቻላል ካልን ማይሆን ነገር የለም እና በርታ እንላለን። በጣም እናመሰግናለን።
1: ቻው።
0: ኑሮህን ቀለል አድርገው። እኔ በህይወቴ ኑሮዬ ማጣፈጫ ቅመሞች የምላቸው መርሆች አሉኝ። ከእነዚህ አንደኛው ራስንም አኗኗርንም ቀለል አድርጎ ማየት ነው። ሰው ራሱን በጣም ማካብዶ ካየ ችግር ውስጥ ይገባል ብያምናለሁ። ለእኔ ይገባኛል የሚለውን ቀይ ምንጣፍና እጅ መንሳት ፍለጋ አይኑ ይንከራተታል። ያንን ካገኘ ደስ ይለዋል፣ ካጣው ደግሞ ይበሳጫል። ኑሮውን አካብዶ ከያዘው ራሱ ባመጣው ጣጣ የሚመጥነው ቦታ ፍለጋ ይንከራተታል። ለእኔ ስጋም ሆነ ሽሮ ብዙ ልዩነት የላቸውም። እዛኛው ጋር መግባት ከፍ ያለ ያስገኘናል፣ እዚኛው ደግሞ ዝቅ ያለ ነገር ያስገኘናል። ግሮሰሪ ገብቼ እቃ ገዝቼ እወጣለሁ። ጠባቂም ፕሮቶኮልም የለኝም። ማን ምን አድርጌው ምን ሊያደርገኝ ይፈልጋልና ራስን ለማካበድ ተብሎ ዩኒፎርም የለበሱ ሰዎችን ከፊት ማንጋጋት፣ ግርግር መፍጠር አስፈላጊ አይደለም። ኑሮን ቀለል እናድርገው። ይቅር ማለት ለራስ ውለታ መዋል ነው። ይቅርታ ማድረግ መፈታት ነው። ያሰርነውንም ሰው መፍታት ነው። ይቅር አለማለት ግን እስራት ነው፣ ህመም ነው፣ ስቃይ ነው። ይቅር አለማለት የተለያዩ የአእምሮና የአካል ህመሞችን እንደሚያስከትል ይታወቃል። ቂም ወይም ይቅር አለማለት ጭንቀትን፣ ድብርትን፣ እንቅልፍ ማጣትን ያስከትላል። በአካላችንም ላይ የሚያስከትለው ችግር ብዙ ነው። ይቅር አለማለት ወይም ቂም የተባለውን ጫና ወይም ውጥረት ያመጣል። የጭንቀት ሆርሞን እንዲጨምር ያደርጋል። የመከላከያ አቅማችን ቀንሶ ለተለያዩ ችግሮች ያጋልጠናል። የሚሻለን ይቅር ማለት ነው። ይቅር ማለት ትልቅ ዋጋ አለው ይላሉ ዶክተር ወዳጀነ። ሌላው ትህትና ይኑረን። ትህትና ማለት ራስን ዝቅ አድርጎ ሌላውን ደግሞ ከፍ አድርጎ ማየት ነው። ትህትና በራስ መተማመንን ማጣት ወይም ለራስ ክብር ማሳነስ አይደለም። ነገር ግን ራስን በደንብ አውቆ የሌላውን ስብዕና ማክበር ነው። ሁሉም ሰው በውስጡ የሚከበርበት ነገር አለው። ጊዜ ሰጥተን ካየነው የሰው ልጅ ሁሉ የከበረ ማንነት በውስጡ እንዳለ እንረዳለን። እኔ ሰውን ለማክበር ስፈልግ ምክንያት አላጣም። የሚከበር ማንነቱን ለይቼ አከብርለታለሁ። ራሴን ደግሞ በሰውም በፈጣሪም ፊት ዝቅ አደርጋለሁ። ይልቁን የሚጎዳው ትዕቢት ነው። ከሁሉ ሰው እሻላለሁ እኔ አዋቂ ነኝ እኔን የሚያክለኝ የለም ብሎ ማሰብ ትቢት ነው። ውድቀት ደግሞ ትቢትን ተከትሎ እንደሚመጣ የታወቀ ነው። ስለዚህ ራስን ከማክበር ይልቅ ራስን ዝቅ ማድረግ፣ ከትቢት ደግሞ ትህትናን መምረጥ ይኖርብናል። ሌላው እውነተኛነት ነው። ዋጋ ሊያስከፍል ቢችልም እውነተኛነት መድኃኒት ነው። ሽንገላ የሌለበት ህይወት ደስ ይላል። ማስመሰል የሌለበት ኑሮ፣ ሐሰት የሌለበት ንግግር ነው እውነተኛነት። የምናደርገውን ሁሉ የምናደርገው ከልባችን ነው። የልብ ሐሳብ የምናደርገውን ነገር ሊገነባ ወይም ሊንድብን ይችላል። ገንዘብ በአደባባይ ወይም በሚዲያ ፊት ለግሰን የሰጠንበት ምክንያት ወይም የልብ ሐሳብ ስማችንን ለማስጠራት ከነበረ ከስረናል። እውነተኛነት በውስጣችን ካለ የምንሰጠው በተስተካከለ የልብ ሐሳብ ብቻ ነው። እኔ ሰዎችን ማድነቅ ወዳለሁ፣ ግን ሳደንቅ በእውነትነት የሚደነቅ ማንነታቸውን ስራቸውን ለይቼ ነው እንጂ ደስ ለማሰኘት ብዬ የሌለ ነገር ወስጄ አላደንቅም። ሰዎች እውነተኛነታችንን ካወቁልን ያከብሩናል። እንደማንዋሽ እንደማንሸነግል ካወቁ እምነት ይጥሉብናል። እውነተኛነትን ብንጠብቅ እናተርፋለን እንጂ አንከስርም ይላሉ ዶክተር ወዳጀነ። ሌላው ደግነት ነው። ያለ መስጠት ሰው ደስተኛ መሆን የሚችል አይመስለኝም። ከሰማይ ሲሰጠን ሁልጊዜም ቢሆን የተወሰነውን እኛ እንድንጠቀምበት የቀረውን ደግሞ እንድናካፍለው ነው። ለዚህ ደግሞ ደግነት ያስፈልጋል። ሰው ከማያስፈልገው ብቻ ሳይሆን ከሚያስፈልገውም ቆርሶ ይሰጣል። ከትርፉ ብቻ ሳይሆን ከዋናውም ያካፍላል። ደግነት ገንዘብን በመስጠት ብቻ አይለካም። ጊዜ መስጠት፣ ፍቅር መስጠት፣ ፈገግታ መስጠት፣ ጥሩ አስተያየት መስጠትም ደግነት ናቸው። በመንፈሳዊው ዓለም ስጡ ይሰጣችኋል የሚለው ቃል የታመነ ነው። የሚሰጥ ሰው የሚቀበለው የሰጠውን ብቻ አይደለም፣ በስቶ ተባስቶ ብዙ እጥፍ ሆኖ ይመለስለታል። የእኛ እጅ ሲከፈት፣ እጃችንን ከፍተን ለሌላው ስናደርግ ፈጣሪ ደግሞ ለእኛ ይለግሰናል። ስለዚህ ደግነትን የሕይወታችን ማጣፈጫ እናደርገው። ለባሹ ከሌለ ጥበብ እየበዛ ለባሹ ከሌለ እንዲህ ምን ያለፋል አጎዛው ምን አለ። ድሮ የሚለብሱት ጥጥ ፈትለው ነበር የተንቆጠቆጠ ተውቦ ያማረ ቅርሴን ለትውልዴ ብሎ የዘከረ። ዘመን የወለደው ሳይንስ ቴክኖሎጂ እያሽቀረቀረ ሙያ የሚባል ጠፋ ይኸው ዛሬ ቀረ። በሰው ሰራሽ ተግባር ሁሉም ሰው ልጠፋ እንኳንስ የሚጽፍ የሚያዳምጥ ጠፋ። እንኳንስ የሚጽፍ የሚያዳምጥ ጠፋ። ደራሲ ሐና

ዛሬም በመጠበቅ ይመጣል ይያልኩኝ የተሻለ ጊዜ ዛሬ እናልፈዋለሁ በተስፋ ትካዜ በሁለት ስሜት ስልት በቀነ ቀጠሮ ተስፋና ትካዜ አብሮ ተደምሮ ይየወዘወዘኝ አዲስ ቀን ፍለጋ አለሁኝ እንዲሁ በተመስገን ጸጋ ይመጣል ያልኩት ቀን መምጫው ይራቀ እድሜም እንደዋዛ ፈጥሞ እየዘለቀ በማመስገን ዜማ በስጋት ቅልቅል በተስፋ ትካዜ ያነሳው ስጥል ዛሬም በመጠበቅ የተሻለን ዘመን የለንም ማንለም ይኸው ዛሬም ማለን ድራሲ ስንታየው ሀብታሙ የተከበራችሁ አድማጮቻችን ከዚህ ቀጥለን ደግሞ የታዋቂው ፈላስፋ የኦሾን አባባሎች እናቀርባለን። ፍቅር የልጅነት ስሜት ነው። ልጅነት ሆነት ነው። ስሜት ደግሞ የማይዙትና የማይቆጣጠሩት ፍቅር የማይዙት የማይቆጣጠሩት ሆነት ነው። ከተሰማ ሊክዱት የማይችል ከሌለም ሊፈጥሩትና ሊያስመስሉት የማይችሉት ሆነት ነው። ፍቅር ለምን ተፈጠረ? ሁሉም የተፈጠረው ለመኖር ስለሚያስፈልግ ነው። ያለ ፍቅር መኖር ደመናን እንደመጨበጥ ነው። አለማፍቀር አለመኖር ነው። አለመኖር ደግሞ ያስፈራል። ፍቅርም የተፈጠረው መኖርን እውነት እንዲመስል ነው። ከጥቂት አመታት በኋላ እንደማንኖር ከጥቂት አመታት በፊትም እንዳልነበርን ያወቅን አሁን መኖራችን እውነት ነው ብሎ ለመቀበል ማፍቀር አንዱ አስፈላጊ ነው። ፍቅር አለመኖርን ያስረሳል። መርሳትን የመሰለ ደግሞ ምን አለ? ፍቅር አመጸኛ ነው። በምክንያት የማይገዛ ለውይይት የማይመች የማስሩት የማይጋልቡት ልጓም የሌለው ፈረስ ከፊት ቀዳሚ ጋላቢ ወሳጅ እንቢባይ ይቅርብህ አይሆንህም የማውቅ የፈለገውን እስኪያገኝ የማይተኛ የልቡን ሳደርስ የማርፍ ነው። ከማፍቀር የሚገኝ ደስታ የራስ ነው። ማፍቀር ምላሽ አይጠይቅም። የግድ መፈቀርም አይሻም። ማፍቀር በራሱ ደስ ይላል። ቀኑን በመልካም ስሜት ሸፍኖ ሌቱን በመልካም ህልም ያሳርፋል። ፍቅር መሸነፍ ነው። ፍቅር መያዝ ነው። ፍቅር ለስሜት ተገዥ መሆን ማለት ነው። ፍቅር ከምክንያት ውጪ ሆኖ መቀበል ነው። ፍቅር ከራስ ቁጥጥር ውጪ መሆን ነው። ፍቅር እኮ ታላቅ የደስታ ስሜት ነው። ፍጹም አስደናቂ ተመክሮ ነው። ፍቅር ታላቅ ዋጋና ምስጢር አለው። ፍቅር በዚህ ምድር ላይ ልታሳካቸው ከምትችላቸው ነገሮች ሁሉ እጅግ ከባዱ ነገር የሆነውም ለዚሁ ነው። ይሁንና ይህንን ፍጹም አንድነት በሕይወት ዘመን ሁሉ ለአንድ አፍታ ለአንድ ቅጽበት እንኳ ቢሆን ማሳካት ከቻልክ ያንን ማድረጉ ብቻውን በራሱ ትልቅ ዋጋ አለው። በመላው የሕይወት ዘመን ውስጥ ለአንድ አፍታ እንኳ ቢሆን ከአንድ ሰው ጋር ይህንን ታላቅ አንድነት መፍጠር ከቻልክ ይህ አንድነት ወደ መለኮታዊ ዓለም የምትገባበት እውነተኛ በር ይሆንልሃል። እውነተኛ ስኬት ላይ የደረሰ ፍቅር ወደ መለኮት መግቢያ ታላቅ በር የሚሆነው ለዚህ ነው። ምክንያቱም ያኔ ይህ ሰፊ አጽናፈ ዓለም እንዴት በብዙ አይነት የተለያዩ ፍጥረታት ውስጥ እየኖረ ነገር ግን እንዴት አንድ ሆኖ እንደሚቀጥል በጥልቀት መገንዘብና መስማት ትጀምራለህ። ምንጭ ካለመኖር መጽሐፍ የተወሰደ። ያንድ ምሽት ሐሳብ በሺህ ፈረስ ጉልበት በሺህ ግመላቅም ሺህ ጊዜ ቢራመድ ሰው ከቤቱ አይረቅም። ስጥል ዋልኩኝና ስወድቅ አመሸሁ። ትግሉ ሲበረታ ወደ ቤቴ ሸሸሁ። ሌቱ ጣራዬ ላይ እንደ እንጀራ ሰፋ። እፍ አልኩት ኮከቡን እንደ ኩራዝ ጠፋ። እንግዲህ ምን ቀረኝ? ምንድን ነው ያማረኝ? ወገግ ፈገግ ልበል ፊትሽን አስቤ አልጋ ላይ ልንበልበል እንቅልፍን ከጎሬው እንደ ጋኔል ስቤ። ወዲህ ውብ ትውስታ ወዲህ ንጹሕ አልጋ የቱ ይመረጣል ያም ተድላ ያም ጸጋ። ገላ ሲስለመልም ልብ ይቀሰቀሳል። ለጊዜውም ቢሆን እንቅልፍና ፍቅር መከራን ያስረሳል። ለጊዜውም ቢሆን እንቅልፍና ፍቅር መከራን ያስረሳል። ገጣሚ በእውቀቱ ስዩም። የቀጠረሽኝ ለት በጉጉት ስታጠር አይሸሽም ለቱ። ሐሳብ ጥበቱ ነው ይረዝማል ሰዓቱ። እንኳን ሰዓቱ ሙት ነው ልኬቱ። የቀጠረሽኝ ለት ይረዝማል ለሊቱ። ስፍራ ሳደላድል ዓለም አጠብና
ለፍቅራችን አድባር ስመርጥ መዲና ሐሳብ ሳፍተለትል ንጋት እስኪ በሰር ቀጠሮ ነውና ለዚያውም ባንቺ ፍቅር የቀጠርሽኝለት ምኞቴ ተስፋፍቶ ይመኛል መለኮት ትደነቅ ይያለ ባልተገፈው ለት ሲያስመኘኝ ምትሃት የርቃት ሐሳቤ ጥፍ ነው ለለሊት ከሰፈር ይርቄ ለደስታሽ ሰዋት ይቀናል መሰለኝ ይናፍቃል ንጋት አይነጋ ምረዝማል ለሊቱ አይቆጥርም ልኬቱ ይቆማል ሰዓቱ የቀጠርሽኝለት ድርባመት ጨለማ ነው ጉጉት ያጨመተው ምልጃ የማይገፋው እጥፍ ጨለማ ነው ቀጠሮ ብርቅ ነው ደራሲ ዳንኤል በቀለም

የተከበራችሁ አድማጮቻችን ዛሬ ጧት ያቀረብነው ፕሮግራም ይህን ይመስላል። ቀን 1 ሰዓት እንዲሁም ምሽት 7 ሰዓት ላይ በቀጥታ ፕሮግራማችን እንገናኛለን። አድማጮቻችን መልካም የሰንበት ቀን መልካም ለተቀዳሚ እንዲሆን እንመኛለን። የዛሬው የጧቱ ፕሮግራማችን ዝላይ ተጠናቀቀ። መልካም ቀን መልካም ለተሰንበት

0: ክቡራትና ክቡራን አድማጮቻችን እንደምን ዋላችሁ?
1: ካን ሬካ የእስራኤል ድምጽ ሬዲዮ በአማርኛ ቋንቋ አገልግሎት
0: ከቀኑ 1 ሰዓት እስከ 2 ሰዓት
1: የሚያስተራጨውን ዝግጅት እንሆ ጀመረ።
2: ተለስተልን ክብራትና ክብራን አድማጮቻችን እንደምን ዋላችሁ? ፍለቱ እንደብራን ዘመን አቆጣጥር ዮም ሻባት ዩድ አሌፍ ባብ ታፍሽን ፔባብ እንደ አውሮፓን ዘመን አቆጣጥር ጁላይ 25 2026 እንደ ኢትዮጵያን ዘመን አቆጣጥር ሐምሌ 18 2018 ሲሆን የቴክኒክ ባለሙያችን ሚካኤል ኦልሽቫንግ ነው። የስቱዲዮ ተረኛ አስተናጋጅ ገብርኤል በየነ ነኝ። ለሰዓቱ ያሉን ፕሮግራሞች በቅድሚያ የሰዓቱ ዜና ይቀርባል። ከዜናው ቀጥሎ ስለ ወቅታዊ ጉዳዮች እንወያያለን። እንዲሁም እንደ ተለመደው የመዝናኛና የቁም ነገር ማስጨበጫ ፕሮግራምም ሰንቀናል። ስርጭታችን እስኪጠናቀቅ አብራችሁን እንድትሆኑ በአክብሮት እየጋበዝን ወደ ዜናው እናልፋለን። በቅድሚያም አርዕስተ ዜናዎቹን እነሆ። ጠቅላይ ሚኒስትር ቢናሚን ናታንያሁ በሚቀጥለው ሳምንት ለሥራ ጉብኝት ወደ አሜሪካ እንደሚያቀኑ ተዘግቧል። በዮርዳና ሰማርያ ቀበሌ እስራኤላውያን በሽብር ጥቃት እየተገደሉ መሆናቸውን ተከትሎ ወደ አካባቢው የመከላከያ ሰራዊቱ በብዛት እንዲገባ እየተደረገ ነው። በሊኩድ ፓርቲ ምርጫውን አስመልክቶ ሊደረግ የነበረው ፕራይሜሪስ ሊቀር መሆኑን የተለያዩ መረጃዎች እያመላከቱ ነው። ፕሮ ኢራናውያን ፕሬዚዳንት ዶናልድ ትራምፕ ተኳታር በስጦታ የተቀበሉትን ኤርፎርስ አንድ የተባለውን አውሮፕላን ለማጣል ተዘጋጅተው ነበር ተብሏል። የዓለም የወንጀል ፍርድ ቤት ዋና አቃቢ ሕግ ካሪም ኻን ከስልጣናቸው እንዲነሱ የተባበሩት መንግስታት ድርጅት ወስኗል የሚሉት ለሰዓቱ ታሉን ዜናዎች መካከል ዋና ዋናዎቹ ነበሩ። ዝርዝር ዜናውን እነሆ። በዮርዳና ሰማርያ ቀበሌ በተለያዩ አካባቢዎች ባሳለፍናቸው ሁለት ቀናት በተከሰቱ የሽብር ጥቃቶች ሁለት እስራኤላውያን መገደላቸውን ተከትሎና በአካባቢው ተጊዜ ወደ ጊዜ የሽብር ጥቃት እየተጠናከረ በመምጣቱ የተነሳ የመከላከያ ሰራዊቱና የጸጥታ አካላት እንዲጠናከሩ ተወስኗል። በአካባቢው የሚገኙ አሸባሪዎችን እያፈላለጉ በቁጥጥር ስር ለማድረግ 26 የሻለቃ ጦሮች ወደ አካባቢው ገብተዋል። ይህ በእንዲህ እንዳለ የእስራኤል መከላከያ ሰራዊት ከተለያዩ አካባቢዎች የሚሰነዘሩ ጥቃቶችን ለማስቆም ቁጥራቸው በርካታ የሆኑ ወታደሮችን በሶሪያና በሊባኖስ አሰማርቶ እየተአገለ እንደሚገኝ ይታወቃል። ጠቅላይ ሚኒስትር ቢናሚን ናታንያሁ የፊታችን ማክሰኞ ከአሜሪካው ፕሬዚዳንት ዶናልድ ትራምፕ ጋር ይገናኛሉ ተብሏል። ጠቅላይ ሚኒስትሩ በሚቀጥለው ሳምንት ወደ አሜሪካ የሚያቀኑ ሲሆኑ በአሜሪካ የሥራ ጉብኝታቸው በአሜሪካው ነጩ ቤተ መንግሥት ከዶናልድ ትራምፕ ጋር ለመገናኘት ቀጠሮ ይዘዋል። ቢናሚን ናታንያሁ በአሜሪካ የሥራ ጉብኝት ከሚያደርጉበት ዋነኛ ነጥቦች መካከል የአሜሪካና የኢራንን ግጭት መካረር አስመልክቶና እንዲሁም በሴናተሩ ሌንዚ ግራሃም የቀብር ስነ ስርዓት ይሳተፋሉ ተብሏል። እንደሚባለው ተሆነ አሜሪካና ኢራን ያደረጉት ባለው ድርድር የኢራኑ መሪ ሙጅተባ ሐሚናይ ነገሮችን እየለዋወጡ ግጭቶችን በማስነሳት ለአሜሪካ ፍላጎትና አቋም አልያዝ በማለቱ አሜሪካና እስራኤል በአንድ ሆነው በጦርነት ድቅቅ በማድረግ ለድርድር እንዲቀመጥ እየሰሩ መሆናቸው ነው ተብሏል። የእስራኤል ማንነታቸው ያልተገለጸ የደህንነት ሰዎች አሜሪካ ፍቃድ ከሰጠች እስራኤል ኢራንን ለመምታት ዝግጁ መሆኗን እየተናገሩ ነው። እስራኤል በኢራን ላይ ወታደራዊ ጥቃት በመታደርስ ጊዜ ኢራን ወደ እስራኤል በርካታ ሚሳኤሎችንና ድሮኖችን እንደምትተኩስም ይጠበቃል። ምርጫውን አስመልክቶ በሊኩድ ፓርቲ ሊደረግ እየታቀደ የነበረው ፕራይሜሪስ ሊቀር መሆኑ እየተነገረ ነው። በሊኩድ ፓርቲ አንዳንድ አካላት እስከ ፊታችን ሰኞ ጠቅላይ ሚኒስትሩ እንዲገቡ ያቀረቧቸውን ሰዎች የመምረጥ ሂደቱ የማይጠናቀቅ ተሆነ በጊዜ እጥረት ምክንያት ፕራይሜሪስ ማድረግ ስለማይቻል በሊኩድ ፓርቲ በኩል ወደ ፓርላማ የሚገቡ ሰዎችን የሚወስነው በጠቅላይ ሚኒስትሩ የሚመራው ኮሚቴ ነው ተብሏል። በሊኩድ ቅድመ ምርጫው ይቀራል አይቀርም ውዝግብ እያስነሳ ሲሆን የተወሰኑ ሚኒስትሮችና የፓርላማ አባላት ጥሩ ቦታዎችን እናገኛለን ብለው የሚያምኑ በኮሚቴ መደልደሉን ሲደግፉ፣ ወደ ፓርቲው መቀላቀል የሚፈልጉት አዳዲስ ተወዳዳሪዎችና አብዛኛው የፓርላማ አባላት በኮሚቴ መደልደሉን አይደግፉም። ለምርጫ ለመዘጋጀት ያጠፉት ጊዜ፣ የምርጫ ቅስቀሳ ለማድረግ የገቡት የካምፔን ውልና በአንድ ግለሰብ መመረጥ የዲሞክራሲውን ሂደት ሊጎዳው ይችላል ብለው በማመን በጠቅላይ ሚኒስተሩ ትዛዝ በኮሚቴ መሰደሩን እየተቃወሙ ይገኛሉ። እየተባለ እንዳለው በጠቅላይ ሚኒስተሩ የሚመራው ኮሚቴ የሚቋቋም ተሆነ በኮሚቴው ተወክለው የፓርላማ አባላትን የሚመድቡ አካላት በሊኩድ ፓርቲ ቅርበት ያላቸው የከተማ ከንቲባዎችና በሊኩድ የሚገኙ ከፍተኛ ባለስልጣናት ናቸው ተብሏል። በመከላከያ ሰራዊቱ የኦፕሬሽን ክፍል ኃላፊ የነበሩት ሜጀር ጀነራል እስራኤል ዚቭ በባህረ ሰላጤ አካባቢ የታየ ያለውን ግጭት አስመልክቶ ሲናገሩ አሜሪካ ተገባችበት ቀውስ ለመውጣት መንገዱ ጠፍቶባታል ሲሉ ተናግረዋል። አሜሪካ ከኢራን ጋር ተገባችበት ግጭት ለመውጣት አስተሳሰብና አቅጣጫ መቀየር ግድ ይላታል። አሜሪካ ከኢራን ጋር ተገባችበት ቅርቃር ለመውጣት የዘጋችውን የባህር ሰርጥ እንደዘጋች ጥቃት ማድረሷን በማቆም ከኢራን ጋር የሚደረገውን ያቻ ጦርነት ማቆምና በኢራን ላይ ግልጽ የሆነ ኪሳራ ሊያደርስ የሚችል እቅድና ፕሮግራም ዘርግቶ መቀጠል አለባት ብለዋል። የመንግስት የህግ አማካሪ ጋሊ ቢያራፍ ሚያራ ወደ ውትድርና መዝመት የማይፈልጉ ያርዲ

ባቸው ወታደሮች ቁጥር መጨመርና አልዘምትም የሚል ወታደሮች በቁጥጥር ስር መሆን ለሀገሪቱ ደህንነት አንገብጋቢ ባስቸኳይ መሆን ያለበት ነገር መሆኑን ለማሳወቅ ይችላል። በመከላከያ ሰራዊቱ የቋሚ ወታደሮች ቁጥር ማነስ በሚዘምቱ ወታደሮችና በተጠባባቂ ወታደሮች ላይ ከፍተኛ ተጽዕኖ ያሳደረ መሆኑ በሀገሪቱ ኢኮኖሚ ላይና በህዝቡ መካከለ ችግር እየፈጠረ መሆኑ ተዘርዝሯል። ይሁን እንጂ አልዘምትም ያሉ የሀረሪ ወጣቶችን በቁጥጥር ስር እንዳይሆኑ የወጣውን ህግ የሚደግፉ አካላት ግን ወደ ሀገራዊ ምርጫ እየገባን በመሆኑ ሁሉን ሊያግባባ የሚችል ህግ እስከሚደነገግ ድረስ ሃይማኖት ትምህርት ቤት የሚማሩ የሀረሪ ወጣቶችን በቁጥጥር ስር ተማድረግ መቆጠብ ያስፈልጋል ብለዋል። የመዘመቻ ህጉን በሚመለከት የቀረቡ አቤቱታዎችን በሚቀጥለው ሳምንት የሀገሪቱ ከፍተኛው ፍርድ ቤት ይመለከታቸዋል መባሉን ተደረሱን ዜናዎች ለማወቅ ችለናል። የዓለም የወንጀል ፍርድ ቤት ዋና አቃቢ ህግ ካሪም ሃን በተጠረጠሩበት የወሲብ ትንኮሳ የተነሳ ከስልጣናቸው እንዲነሱ ተወስኗል። ግለሰቡ ከስልጣናቸው መነሳታቸው በተባበሩት መንግስታት አሁን ይወሰን እንጂ በተጠረጠሩበት የወሲብ ትንኮሳ ምክንያት ከስራ ገበታቸው ፈቀቅ ከተደረጉ ሰነባብተው ነበር ተብሏል። በተባበሩት መንግስታት ድርጅት የሚያገለግሉት የእስራኤል አምባሳደር ውሳኔውን በማድነቅ የራሱን ጉድፍ ለመከለል እስራኤልን እንደመጠቀም የሞከረው ሂደት አልተሳካለትም ብለዋል። ህዳር ወር 2024 የግለሰቡ የወሲብ ትንኮሳ ይፋ በሆነ ወቅት የእስራኤል ከፍተኛ ባለስልጣናት ጠቅላይ ሚኒስትር ቢናሚን ናታንያሁና የቀድሞ የመከላከያ ሚኒስትር ዮአፍ ጋላንት በጋዛ ሰርጥ እየተደረገ በነበረው ጦርነት ሰበብ በቁጥጥር ስር እንዲሆኑ ዓለም አቀፉ የወንጀል ፍርድ ቤት ማዘዣ ያወጣ ሲሆን ማዘዣው እንዲወጣ ተጽዕኖ የፈጠሩት ካሪም ኻን የራሳቸውን የወሲብ ትንኮሳ ቅሌት ለመሸፈን ሆን ብለው ያሰቡት ነበር እየተባለ ነው። ፕሮኢራናውያን የፕሬዝዳንት ዶናልድ ትራምፕን ኤርፎርስ አንድ አውሮፕላን ለመጣል ተዘጋጅተው ነበር ሲል ኒውዮርክ ታይምስ ይፋ አድርጓል። የፕሬዝዳንቱ አውሮፕላን ተኳታር በስጦታ የተቀበሉት አዲሱ አውሮፕላን የሚሰነዘሩ የተለያዩ ጥቃቶችን ለመቋቋም ዘመናዊ ቴክኖሎጂ መሳሪያዎች ያልተገጠሙለት በመሆኑ ፕሬዝዳንቱ ተለዋጭ አውሮፕላን እንዲጠቀሙ የደህንነት ሰዎቻቸው በማስገደዳቸው የተነሳ ከቱርክ ዋና ከተማ አንካራ ወደ ሀገራቸው ሲመለሱ የተጠቀሙት ባረጆው አውሮፕላን መሆኑ ተዘግቧል። ፕሬዝዳንቱን ይህ ክስተት ያጋጠማቸው በቱርክ ከሰሜን አትላንቲክ ስምምነት ድርጅት ጋር በቅርቡ አድርገውት በነበረው የስብሰባ ወቅት ነበር። ኒውዮርክ ታይምስ መረጃውን ይፋ ያደረገው ባሳለፍነው ሌሊት አርብ ለቅዳሜ አጥቢያ ነበር። የተከበራችሁ አድማጮቻችን ለሰዓቱ የነበረን ዜና ይህን ይመስል ነበር። አብራችሁን ስለነበራችሁ እናመሰግናለን። ስርጭታችን ይቀጥላል። አብራችሁን ሁኑም።

0: የተከበራችሁ አድማጮቻችን በሀገራችን ያሉ ስላሉ የሽብርጥቃቶችና የተለያዩ ጉዳዮችን ከባልደረባችን አይቾ ባየ ጋር ውይይት እናደርጋለን። እሱም በስልክ መስመራችን ይገኛል። አይቾ እንደምን አረፈርክ? ሻባ ሻሎም።
1: አትልኝ ገብርኤል ሻባ ሻሎም። እንዲሁም አድማጮቻችን
0: ሁሉ ሰላም፣ እንዴት ነህ?
1: እግዚአብሔር ይመስገን በጣም ደህና ነን። ሁሉ ሰላም ነው።
0: መልካም። እንደው
1: ብለን እንጀምረው
0: ምክንያቱም የሀገራችን ሁኔታ አንድ ቀን ወደ ታች ስለሚል ልክ ነ
1: እውነት ነው።
0: በይሁዳና ሰማሪያ አካባቢን ጀምራቸው በአሳለፍናቸው ሁለት ቀናት ሁለት እስራኤላውያን በሽብር ጥቃት ህይወታቸውን አጥተዋል። በዚህ የተነሳ በርካታ ወታደሮች፣ የጸጥታ አካላት አሸባሪዎችን እያሰሱ እያደኑ ለመያዝ ወደዛ እየገቡ ነው ይባላል። እና በዚህ አካባቢ ያለው ነገር እንደው አሁን የተጀመረ አይደለም፣ ከኋላም አስጀምረ እስኪ ወደዚህ እና ይሄ ነገር ምን ሊያመጣ ይችላል የሚለውን ንገረን እስኪ። አይቸው
1: አመሰግናለሁ ገብርኤል። በእርግጥ ይሄ በይሁዳና ሰማራ ያለው ሁኔታ ያው እስራኤል ትቋቋም ጀምሮ የነበረ ክስተት ነው። አከራካሪ የሆነ ቦታ ነው። እዚያ አካባቢዎች እንግዲህ በተለይ በዚህ ይሁዳና ሰማራ የምንጠራው አካባቢ አብዛኛውን ቦታዎች እዛ ወታደራዊ መስተዳደር የሚካሄድበት ቦታ ነው። ያ ማለት በዓለም አቀፍ ደረጃ ስንመለከተው ሙሉ በሙሉ ለእስራኤል ውቅና የተሰጠበት ቦታ አይደለም። የእስራኤል መንግስትም አያስተዳድረውም። ስለዚህ በተለይ በአካባቢው ከሚኖሩት ፍልስጤማውያን ጋር ግጭቱ በየጊዜው እየጨመረ ይመጣል። አንዳንዴ ያው እኛ ሰፈርተኞች እያል የምንጠራቸው ወይም ምትናህልም እያል የምንጠራቸው በዕብራይስጥ ቋንቋ እነሱ በዛ አካባቢ እንግዲህ እንደዚህ የሚፈልጉት እስራኤላኖቹ ሰፈርተኞቹ የእስራኤልን ምድር በማስፋፋት በማሳደግ ይዞታውን ለማጠናከር ከፍተኛ ጥረት ያደርጋሉ። ፍልስጤሞች በበኩላቸው ደግሞ የእኛ ግዛት ነው በማለት እነሱ እንዲያርጉ በዚህ መካከል ላይ አንዱ አንደኛውን በመተንኮስ የማጥቃት ሂደቶች ይካሄዳሉ። በጣም በሚገርም ሁኔታ በተለይ ደግሞ አሁን ከጥቅምት 7/2023 ወዲህ በጣም ተሰግቶ ነበር። በተለይ ይሁዳና ሰማርያ አካባቢ ያሉ ፍልስጤሞች ያለውን ሁኔታ ተጠቅመው ወደ ጦርነት ይቀሰቀሳል፣ እንደገና ወደ ጦርነት ይገባል ቢባል ተብሎ በጣም ስጋት ነበር። ኢራንም ሐማስም ቢሆን በበኩሉ የተቻላቸውን ያህል ጥረት አድርገው ነበር። ነገር ግን ያው መከላከያ ሰራዊታችን አስቀድሞ በሚወስደው እርምጃ ይህ ነገር ሳይሳካላቸው ቀርቷል ለእነዚህ ለፈለጉት። ሆኖም ግን አሁንም አልፎ አልፎ የምናየው ክስተት እንዴት ነው በቀላሉ ሊጠፋ ወደማይችል እሳት እየተለኮሰን እየተከታተለ እየሄደ ነው። እንደ ምሳሌ አድርገን ብንጠቅሰው አሁን ትናንት የተፈጠረው ክስተት ሁለት ሽብር ፈጣሪ ድርጊቶች ተደረጉት። ከዛ በፊትም የእሳት ቃጠሎ ሆኖ ቃጠሎን ለማጥፋት በሄዱ ላይም ሽብር ፈጣሪ ድርጊት የተደረገበት ሁኔታ ነው። እና ይሄ አሁን በአንድ በኩል ስትመለከተው ሲሰጋ የነበረው ሁኔታ እውን እየሆነ የመጣበት ይመስላል። በአንድ በኩል ስታየው ደግሞ መከላከያ ሰራዊት ባለ ኃይሉ በመጠቀም ሁኔታውን ለማረጋጋት አንተም ቀደም ሲል በመግቢያችን እንደገለጽከው የተለያዩ ብርጌዶችን፣ ወታደሮችን እንዲያውም ከአንዳንድ ቦታ በማምጣት በማንሳት ወደዚህ አካባቢ በማምጣት ሁኔታውን ወደ ተቀጣጠሩ የባሰ እሳት እንዳይለኮስ ከፍተኛ ጥረት እያደረጉ ይገኛል። በዚህ ዙሪያ እኛ ምን ማድረግ አለብን? እኛ ምን መስራት አለብን? በይሁዳና ሰማርያ ያለው ጉዳይ አሁን አዲስ አይደለም፣ ቀደም ሲል እንደተናገር ነው። ነገር ግን አሁን እስራኤል ካለችበት ተጨባጭ ሁኔታ ጋር ስታነጻጽረው እንደዚህ አይነት ነገሮች ቢያንስ በእኛዎቹ በእኛ በኩል ማለት ሰፈርተኞች የምንላቸው የሚያደርጉትን እንቅስቃሴ ቢቆጠቡ። ለምሳሌ ያህል ባለፈው በዚህ ሳምንት በዚህ በያዝነው ባሳለፍነው ሳምንት ውስጥ ምትናህልም የምንላቸው ወይም ነኝ ሰፈርተኞች አረቦች ካሉበትኝ እነሱ ካሉበት መንደር ውስጥ ሰርገው ገቡ። በዛ በዚህ ምክንያትም ነው እነዚህ ሽብር ፈጣሪ ድርጊትም የተደረገው። እንኳንስ ሂደህላቸው ወደዛ ውስጥ ገብተህላቸው ካለህበት ቦታ መጥቶም የሽብር ፈጣሪ ድርጊት ለማድረግ ጥረት የሚያደርጉበት ጊዜ ነው። በዚህ ላይ ነው ይሄ ሽብር ፈጣሪ ክስተትም የተደረገው። እነኛ ሂደው የገቡትን ከብቶቻችን ሰርቀውናል ያለ ማስመለስ ነው የገባ ነው አንድ። በሌላ በኩል ስጠይቃችን አይ ለጉብኝት ነው የሄድ ነው አንደኛ ወደዛ አካባቢ ወደ ጉብኝት በሚተወጣበት በሚተርበት ሰዓት በአካባቢው ቀደም ሲል እንደተናገርነው አካባቢውን የሚያስተዳድረው መከላከያ ነው። ፍቃድ መቀበል ያስፈልጋል፣ መነገር ያስፈልጋል። ይሄንን በመጣስ ግን በማናለብኝነት የሚደረጉ ነገሮች ውጤቱን ያያየነው ነው። ወዳል ተጠበቀ ወደማያስፈልግ ወደ ሌላ ትንኮሳ በመላክ መከላከያ ሰራዊታችን ማከፋፈል እንዲያውም የመከላከያ እጥረት እንዳለ እየተነገረ ባለበት ሰዓት ላይ እና እንደዛ አይነት ነገሮች ባይደረጉ አንዳንድ ጊዜ ምንድነው የሚሉት እስራኤሎች ምንድነው የሚሉት አንቲ የጾደክት ይሃሃ በዕብራይስጥ አነጋገር
0: አዎ አዎ
1: እውነተኛ ነኝ ብለህ አትከራከር ግን ብልሃተኛውን
0: ትክክል ትክክል
1: ነገሮችን በእንደዚህ መንገድ መውሰድ ሲገባን ያባባስ ነው እየመጣን ያለው። ይሄ ደግሞ አይበጀንም።
0: በነገራችን ላይ እኮ አይቾ ካንተ በላይ ማን ያውቃል እነዚህ እዚህ አካባቢ የሚኖሩ ይሁዳውያን ራሳቸው ብቻ ሳይሆኑ በፖለቲካው በእስራኤል በጥምር መንግስት ያሉ ሰዎችም ይሄን ነገር ስለሚገፋፉ እነሱም ይሄን ነገር በጣም እንትን ያረጉታል ያራግቡታል። ማለት ፖለቲከኞች እንደ ቤንግቪር ስሞትሪች ያሉ ፖለቲከኞች እዚህ አካባቢ ያለውን ቦታ እኛ እንወስደዋለን ሰፈራ እንሰራለን በሚሉ ሰዓት እዚህ አካባቢ የሚኖሩ ሰዎች ይሄን ሰምተው ለዛውም ኢዲዮሎጂያቸውና ርዕዮተ ዓለማቸው ይሄ ነው የሚያባብሱት ኗሪዎች ብቻ ሳይሆኑ በመንግስት በኩል ያሉትም ባለስልጣናትም ጭምር ነው ለማለት ፈልጌ ነው።
1: እዚህ ላይ እኔ አሁን እውነት ምንድን ነው አንድ እንትን አለ እውነት እውነቷን እንነጋገርም ይላለ እና እውነት እውነቱን እንነጋገር ከተባብን በእርግጥ እነኚህ ፖለቲከኞች የመጡበት እነኚህ ፖለቲከኞች የመጡት በእነሱ ድጋፍን ወደ ክነሴትም ለመግባት የቻሉት
0: አዎ።
1: ግን በአሁኑ ሰዓት እነሱ ይሄን ያው በእርግጥ አለማው ገዛቸው ዝም ማለታቸው ይሄ ራሱን አንዱን የቻለም ድጋፍ ነው። ነገር ግን በአሁኑ ሰዓት ሂዱ ይሄን ቦታ ያዙ ይሄን ቦታ እንትን በሉ ብለው ነሱ ይቀሰቅሳሉ ብሎ ለማመን እኔ ትንሽ ይከብደኛል በእኔ በበኩሌ። ነገር ግን እነሱ ቀደም ሲል እንደተናገርኩትም ካላስከላው ገዙ ድረስ እንደደገፍ ነው የሚቆጠረው። ይሄ ደግሞ ኃይላችን እየከፋፈለው እርስ በርሳችን ደግሞ ያለውን ክፍተት እየጨመረ የሚሄድ እንጂ የሚቀንስ አይሆንም። እና ለዚህ ሁሉም አንደበት ባለው ሁኔታ ብንመለከተው ያለችበት ሀገራችን ከጥቅም 7/2023 ወዲህ የምታሳልፈው በሰባት አቅጣጫ ጦርነት ተከፍቶባት ያን በመከላከል ላይ እያቸነፈች ባለችበት ሰዓት እንደዚህ አይነት ነገሮች አይደለምና ለሀገር ውስጥ ብቻ ሳይሆን በዓለም አቀፍ ደረጃም እንድንተች በዓለም አቀፍ ደረጃም እንድንጠላ በዓለም አቀፍ ደረጃም የሚንቀሳቀሱት የተለያዩ ይሁዳውያንንም ለነሱም ሌላ አንድ ትንኮሳ አንድ ጸር እየፈለግን እየፈጠርንላቸው ነው ማለት ነው።
0: በጣም እንደው አይቼው አሁን ከዚህ በትክክል ያልከው ያለው ነገር አለ። ግን ይሄንም ሊያጠናክር ወይም ደግሞ ሰፋ አድርገን እንድታይ የምፈልገው በመከላከያ ሰራዊቱ ቅድም እንደጀመርክ ይታወቃል የመከላከያ ሰራዊት ኃይል ጥረት አለብን። አሁን ቢያንስ ከዚህ ሀገር ካሉ ያርድ ወጣቶች እንደው ቢቻል ሁሉንም የመከላከያ ሰራዊት እጥረት ይደፍናል ባይባልም በተቻለ መጠን ወደ ውትድርና ይቀላቀሉ ሲባል ያርዲ ወጣቶች ልክናቸው ኢዲዮሎጂያቸው አላማቸው ይሄ ነውና መዝመት አይፈልጉም። ግን መንግስት ህብረተሰቡን የማስገደድ ህግ ማውጣት አቅም ያለው መንግስት ግን በአንድ በኩል እንደምታየው ለፖለቲካው እንትን ሲባል እነዚህ እንዳይዘምቱ ህግ ያረቃል። የመንግስት የህግ አማካሪዋ ደግሞ አሁን ምን ብለዋል ይሄ ህግ ትክክል አይደለም እኩልነት የለውም ህጉ ውድቅ እንዳይሆን ለከፍተኛው ፍርድ ቤት እንትና ይግባኝ ደብዳቤ አስገብተዋል። አይቾ ማን እየጎዳን ያለው ለሀገራችን ጥቅም አይደለም ምን ለማለት ፈልጌ ነው መንግስት ለምንድን ነው የወታደሩን ጥረት ተገንዝቦ በተቻለ መጠን ከዚህ ኃይል እናገኝ የማይለው የሆነ ነገር ማንን ነው ማን እየጎዳ ያለው? አይቾ
1: ድሮም እኮ አንድ ነገር ልንገርህ ያው ትናንት ነው እንግዲህ ሁለተኛው ቤተ መቅደስ የፈረሰበትን ሻባ በምንለውም ጾመናል። እንግዲህ ምንጾመውም በዓሉን አሳልፈናል። ያ የመጣበት ያ የተከሰተበት ክስተት ከምንድን ነው? የውስጥ አለመግባባት፣ የውስጥ አለመከባበር፣ የውስጥ አንዱ አንዱ ላይ በሚያደርጉት ሽኩቻ፣ በተለይ ደግሞ በአሁኑ ሰዓት የፖለቲካ ሂደቱ ነው። እውነቱን አሁንም እውነትን እንነጋገር ከተባለ አዎ በመከላከያ ሰራዊታችን የኃይል ጥረት አለ፣ ልክ ነው። የፖለቲካ ጉዳይ ሆኖ ነው ትኩረታቸውን በእነኚህ በአክራሪ ሃይማኖተኞች ላይ ያደረጉት። ለሁሉም መፍትሄ አለው። አዎ እንደ ሀገሪቱ ህግ መሰረት ሁሉም ወጣት እድሜው 18 ዓመት በሚሞላበት ሰዓት ወታደር ቤት ገብቶ ማገልገል ግዴታ አለበት። ያ ማለት እንግዲህ ሀሪሪሞች ብቻ ሳይሆንም አረቦችም ቢሆን ወታደር ቤት ገብቶ ባያገለግሉም በማህበረሰባቸው ውስጥ ብሔራዊ ውትድርና ወይም ብሔራዊ አገልግሎት መስጠት አለባቸው። ይህ ለሁሉም መደንገግ አለበት። ሃይማኖተኛ ባልሆኑትም እኮ እኔም አንተም የምናውቃቸው ብዙዎቹ እኮ ከወታደር ቤት በተለያዩ ምክንያቶች አንገባም እያሉ እኮ ያልገቡ ወይም አሻፍሬም ብለው የቀሩ እኮ ማለት ናቸው።
0: ትክክል።
1: ብዙ እኮ አሉ። እነዚህንስ ማን ነው የሚመለከታቸው? የእነዚህ ጉዳይስ እንዴት ነው?
0: አንድ አይና መሆን የለብንም።
1: እዚህ ላይ አሁን ሁሉም ቢሆን የፖለቲካ ርዕዮተ ዓለሙን ሊያራምድበት መጠቀሚያ አድርጎተኝ ነው እንጂ የሚንቀሳቀሰው። አዎ በሃይማኖተኞች ቢሆንም የሚማሩት አሉ፣ ከቁጭ ብለው ይማሩ። ሀገሪቱ ትቋቋም ጀምሮ የተፈቀደላቸውን ያ እንዲሆን እንደተደረገ ነው። በእርግጥ በወቅቱ የነበሩትኝ ወደ 400 ነው የነበሩትኝ፣ ከዛም አይበልጡም ነበር። አሁን ግን እየቆየን ስንመጣ ይህ ነገር እየተስፋፋ ሲመጣ እያደጉ ያ መራባትም አለ። አሁን ከተደረሰበት ላይ ተደርሷል። ሆኖም ግን የማይማሩ እኮ አሉ። በዚህም ይህ ነው ቁጭ ብለው ተነጋግሮ አሁን እገሌ እገሌ እገሌ ይማራል እገሌ እገሌ አይማርም ተብሎ በዚህ ማስተካከል አይቻልም ወይ? ይቻላል። ግን ለምን እኔ፣ ለምን አንተ፣ ለምን እሱ በማለት
0: ጨዋታው የሆነ ያለው ትክክሉ ይጠቅማል አይጠቅምም ሳይሆን ማን ነው ኃይል ያለው ማን ይነካኛል አይነት
1: ማን ነው ኃይል ያለው ማን ይነካኛል፣ እኔ ይገባለሁ እኔ አልገባም፣ እኔ ያልኩት ተቀባይነት ይኖረዋል፣ እኔ ነኝ እንጂ የበለጥኩ ባለሁበት ቦታ አገሬን እያገለገልኩ አልኩ አንተ አይደለም። እንደዚህ ነገሮች የሚደረጉ አሉ። ሌላው ቢቀር ነው ብለህ በፈቃደኝነት እንኳ ወደ ወታደር ቤት እንገባለን ብሎ የሚሄዱትኝ እነሱን ለመከልከል ባኩም ድረስ ባኩም የወታደሩ መጀመሪያ ቅጥር ቦታ እዛ ድረስ በመሄድ የሚያደርጉት እንቅስቃሴ እንዳይገቡ ሊቀጠሩ የመጡትን አትገቡም እያሉ ሲከለክሏቸው፣ ይህ ምንድን ነው የሚያሳየው? ይህ ወዴት ነው የሚወስደው? ይሄ ማንን ነው የሚበጀው? እንዴ በአንድ በኩል ስትመለከተው እኮ ኦሪቱ ያዛል ወይስ አያዝም? በአንድ እጅ መሳሪያ ይዘህ በአንድ እጅ ሃይማኖትን እየተማርክ እንድትሄድ ያዛል ያዝ? አንተ ካልተከላከልክ መከላከያ ከሌለህ እንዴት ነው ቁጭ ብለህ መማር የምትችለው? የኦሪትን ትምህርት እንኳ ቢሆንም ቁጭ ብለህ መማር የምትችለው እኮ ሰላም ሲኖር ነው።
0: አገር ሲኖር ነው። ልክ ነህ።
1: አዎ አገር ሲኖር ነው። ስለዚህ ታዲያ እንዴት ነው ይህንን የምታስበው? ግን ቀደም ሲል እንዳልኩ ይህን ለመፍታት ከፈለጉ 10 ደቂቃና 15 ደቂቃ ጊዜ ይበቃቸዋል። ከዛ የበለጠ አይፈልጉ። ነገር ግን ሁሉም ተደራዳሪ ነኝ ሁሉም ኃላፊ ነኝ እያለው የሚመጣው በእውነተኛ ልብ ቁጭ ብሎ እንደራደር አይልም። ሁሉም የራሱን ርዕዮተ ዓለም፣ ሁሉም የራሱን አጀንዳ፣ ሁሉም እኔ እንዲህ ነኝ ለመባል ክፋትም ጨምሮ ይዞበት ነው የሚመጣ።
0: በጣም ሌላው አይቼው ካለን ጊዜ አንጻር ወደ ፖለቲካ ልውሰድህ።
1: እዚህ ሀገር ፖለቲከኛ ነኝ ብለህ ነው
0: በደንብ ትረዳዋል። እዚህ ሀገር ካሉ ፓርቲዎች ፕራይመሪስ በማድረግ በጣም የሚታወቀው በየምርጫ ወቅቱ ሊኩድ ፓርቲ ነበረ።
1: እውነት ነው።
0: በእርግጥ ሁሉም ባያደርጉም የተወሰኑም ያደርጉ አሉ። ለምሳሌ እንደ ሚፍለጌታ ወደ የነበሩት ምናምን፣ ግን እንደ ያይር ላፒድ የሻቲድ እና አንዳንዶች ደግሞ ራሳቸው ነው ከሌ ከሌ ይሁን እንጂ ፕራይመሪዛቸው ያን ያክል የሚመሰገን አይደለም በሀገራችን ዲሞክራሲ። ግን አሁን ደግሞ በሊኩድ ፓርቲ የተለያዩ መረጃዎች እየወጡ ነው። ጠቅላይ ሚኒስትር ቢንያሚን ኔታንያሁ ወደ ፓርላማ የሚገቡትን ሰዎች የሚያስተካክልና የሚሰድር የሚደለድል ኮሚቴ አቋቁመው ፕራይሜሪዙን እንዲቀር እያደረጉ ነው የሚባል ነገር አለና ሊኩድ ዙሮ ዙሮ ወደ ታች ጦርነቱን አስታኮ ይሁን ምን ይሁን ወደ ሲፈረጁ ወደ ነበሩ ፕራይሜሪዝ በትክክል እያደረጉ አይደለም ወደሚባሉ ፓርቲዎች ሲፈረጁ ወደ ነበሩት ዝቅ እያለ ወደ መንደር ገባ ወይ? አይቸው
1: ይኸውልህ፣ ዞሮ ዞሮውንም ፖለቲካ ነው። ፖለቲካና የዕለት ኑሯችን አብሮ የሚሄድ ሁኔታ ነው። በፖለቲካው አንተ ተሳትፎ ከሌለህም፣ በፖለቲካው አንተ እንቅስቃሴ ከሌለህም፣ ተወካይ ከሌለህም፣ አንተ የምትፈልገውን አጀንዳ ልታራምድ ወይም አንድ ማህበረሰብ ችግሩንም ሆነ ሁሉንም ነገር ለመፍታት አቅም የለህም።
0: ትክክል።
1: ዞሮ ዞሮ ግን እዚህ ላይ አሁን እኔ እንደኔ አመለካከት አሁንም ቢሆን ሊኩድም ሆነ ሌላው ዲሞክራት ፓርቲንም አይተናል ባለፈው ይህን ምርጫ አድርጓል። አሁንም የፖለቲካ ጉዳይ ስለሆነ አንደኛ እንደኔ አመለካከት መሪ እስካለ ድረስ፣ ጠቅላይ ሚኒስትር እስካለ ድረስ ወይም የፓርቲው ሊቀመንበር እስካለ ድረስ ምንም ቢሆን የራሳቸውን ፍርድ ቤት ቢኖራቸውም በፍርድ ቤት ጉዳዩን እያዩት ቆይተዋል። እስካሁን አከራካሪ የነበረው የመቀመጫ ቦታ ይሰጠኝ ጠቅላይ ሚኒስትሩ ቢያንስ መጀመሪያ አካባቢ ወደ 10 የሚሆኑ ቦታዎችን ከአንድ እስከ 10 ተራቁር ባሉት ከአስር እስከ 20 ተራ ቁጥር ባሉት እና ከ20 እስከ 30 ባሉት ተራ ቁጥሮች የተወሰኑ ቦታዎች በአጠቃላይ 1-10 መቀመጫዎች ይሰጠኝ፣ እኔ ለፓርቲያችን ይጠቅማል፣ እኔ ለፓርቲያችን ጥሩ ድምፅ ሊያመጣልን ይችላል ብዬ የማስበውን ይጄ መጣሉ አስከባል በማለት ጠየቁ። አንዳንዶች ደግሞ ባሁን የክንሴት አባል ሆኑ ጠይ ድጋሚ የመመረጥ እድላቸው የመነመነው ይሄን ነገር በመቃወም እስካሁን ሲከራከሩ ቆይተዋል።
0: ትክክል።
1: ዋናው ዞሮ ዞሮ ምርጫው ቢካሄድም አንደኛ ምንድን ነው የሚሆነው? በዛ ምርጫ ቢሆንም በዚህ በፕራይመሪዝ ምርጫስ ባልሳሳት እስከ 10 ወይም እስከ 12 አንድ ሰው ድምፅ ለስጠት የሚችለው እስከ 10 እስከ 12 የፓርቲ አባልነትን ነው።
0: እሺ።
1: ያ ምርጫ የሚካሄድ ደግሞ በፓርቲው አባል የሆኑት ብቻ ናቸው የሚወስዱት።
0: አዎ።
1: ስለዚህ አሁንም ይሄን የፖለቲከኞች እኔ እናንተውን የፓርቲ አባል ቆንኩኝ የኔ ደጋፊዎች አንተ እንዲደግፉ አደርጋለሁ ያንተ ደጋፊዎች እኔን እንዲደግፉ ያደርጋሉ እከክልኝ ለከክልኝ።
0: አዎ ጨዋታው ይሄ ነው።
1: ስለዚህ አሁን ሆነም አልሆነም ጠቅላይ ሚኒስትሩ ወይም የፓርቲው ሊቀመንበር ሞንትም ሆነው በኔ በኩል አንድ ነው። ዞሮ ዞሮ ዲሞክራሲ ነው። በአምባገነንነት የመጣ የለም። ጠቅላይ ሚኒስትሩ አሁን ጠቅላይ ሚኒስትር ሆኑት የፓርቲው ሊቀመንበርም እሳቸውም ኦኬ ቦታ ይሰጠኝ ወይም ኮሚቴ ይቋቋምና ያ ኮሚቴ ይደላድል ቢል ዞሮ ዞሮ አሁንም እገሌ እገሌ እገሌ ተብሎ ተመርጠው እገሌ እንዲሁን እገሌ እንዲሁን አንደኛ እንዲያውም በአንድ በኩል ሳስበው የጥሩ መንገድ ሊሆን ይችላል። ምክንያቱም አዳዲስ ሰዎችን የመጨመሩ እስካሁን ደስ የነበሩት በፓርቲስ የነበሩት እነማን ህዝብን አገልግለዋል እነማን ህዝብን አላገለገሉም።
0: ለምንድን ነው እነዚህ ጠቅላይ ሚኒስትር ቢንያሚን ኔታንያሁ የሚያመጧቸው ሰዎች ጥሩ ያምጧቸው? እነዚህ ሰዎች ጥራት አቅም ካላቸው ህዝብ ሊደግፋቸው ይችላል። ለምን አይወዳደሩም?
1: ምክንያቱም እኔ ድጋሜ ወደ እንትን ወደ ክነሴት ልገባ ላልገባ እችላለሁ። የኔ በእኔ ቦታ ላይ ማለት እችላለሁ። እኔ አሁን የፓርቲ አባል ሁኜ እያገለገል ቆይቻለሁ። በሚቀጥለው ምርጫ ላልመረጥ እችላለሁ። እነዚህ ሰዎች ሲመጡ ደግሞ እኔ ወደ ኋላ እየተገባው ትኩረት የሚሰጡ ለእነዚህ ለአዳዲስ ሰዎች ናቸው። እንዲያውም ከተሳካላቸው ጠቅላይ ሚኒስትሩ አሁን አመጣለሁ ብለው ያስቀመጧቸው ሰዎችም ስታያቸውም በእውነትም ለሀገራቸው የሰሩ ያገለገሉ እንደ ምሳሌ አድርገን ብንወስድ እንደ ዮሲ ኮይን ባልሳሳት የቀድሞው የሞሳድ ኃላፊ የነበሩትኝ እና ሌሎች ከፍተኛ በዚህ በህዝብ ዘንድ ወይ በሀገሪቱም ዘንድ ያገለግሉ የነበሩ እነ ፕሮፌሰር
0: ስማቸው የተጠሩ ግለሰቦች
1: አሉ። እና በእውነት እነዚህ ፈቃደኛ ሆነውም የሚመለሱ ነው የሚመጡ ከሆነ ፓርቲውን ከፍ ሊያደርገው ይችላል። አሁን ማየት ያለብህ ነገር ከሌሎች ፓርቲ ጋር ነው። አሁን አንተ ያለህን ተመራጭ ማየት ማስተካከል ያለብን አሁን ያለውን የፓርቲ የክኔሴት አባል የሆኑትን እነሱን ብቻ ይዤ ለምርጫ ብቀርብ በምርጫው ላቸነፍ ይችላለሁ ወይ? እድሉ በጣም የመነመነ ነው። ስለዚህ አዳዲስ ሰዎች፣ አዲስ ኃይል፣ አዲስ ድምፅ ማስገባት ይኖርባቸዋል። ለዚህ ነው ጠቅላይ ሚኒስትሩ ከአንድ እስከ አስር ተብሎ መጨረሻ ላይ እስከ 8 ሰዎችን ማስገባት እንችሉ የተፈቀደላቸው መሰለኝ።
0: አዎ ልክ ነህ። በዚህ እንቀጥላለን። ሌላው ደግሞ በሚቀጥለው ሳምንት ጠቅላይ ሚኒስትር ቢንያሚን ኔታንያሁ ወደ ዋሽንግተን ያመራሉ፣ ያቀናሉ። ከዛ ደግሞ በአንዱ ቀን በነጩ ቤተ መንግስት ከፕሬዚዳንት ዶናልድ ትራምፕ ጋር ይገናኛሉ። አብዛኛው ሰው የሚለው ምንድን ነው? አሁንም ፕሬዚዳንት ዶናልድ ትራምፕ እና ጠቅላይ ሚኒስትር ቢንያሚን ኔታንያሁ በደንብ ተነጋግረው ይሄ በኢራን አካባቢ ዝም አልልም ያለውን ኃይል ለመምታት ለመመካከር ነው የሚሉ ነገሮች አሉና ያንተስ ግንዛቤ ምን ይሆናል እዚህ ላይ?
1: ስማ እንግዲህ በአንድ በኩል እንደ መታደል ማለት ትችላለህ፣ እንዲያውም መታደል ነው ማለት ትችላለህ። የአንዲት ሀገር መሪ ለሰባተኛ ጊዜ ምስል ባልሳሳት የአሜሪካን ፕሬዚዳንት ለማግኘት ወደዛ ሲያቀኑ ይሄ ትልቅ እድል ነው። ይሄ ማንኛውም ያገኘው መቼ ነው? ባይገርምህ አሜሪካ ሀገር አይደለም እና ፕሬዚዳንቱን ሂዶ ለመገናኘት በአሜሪካ ጥሩ አይን እንዲኖራቸው እንኳ ለእስራኤል የማይደረገውን ነገር እናደርጋለን ብለው የሚመጡ ብዙ ሀገራት አሉ። ይህን መዘንጋት የለብንም። ስለዚህ ይሄ ደግሞ እኛ በጣም ትልቅ እድለኞች ነን። ፕሬዚዳንት ዶናልድ ትራምፕም እንዲሁም ጠቅላይ ሚኒስትር ቢንያሚን ኔታንያሁ ያላቸው ግንኙነት ሀገራችን የበለጠ የምናገኘውን የተለያዩ ጥቅማ ጥቅሞችንም የሚያበለጣ በሁለቱ ሀገር ያለውን ግንኙነት የሚያጠነክር። በእርግጥ ፖለቲከኛ ሆኖ እንደ ፖለቲከኛ በምትተችበት ሰዓት ብዙ የሚተቹ ነገር አሉ እዚህ ጋር። ይሄን ለፖለቲከኞች እንስተውና እኔ ደግሞ እንደ ሀገራችን በተመለከተ እንሂድ። እውነት ነው የምልህ፣ ተመልከት እንግዲህ እውነት ከሆነ እንደሚነገረው ከሆነ ፕሬዚዳንት ዶናልድ ትራምፕ በኢራን ላይ ጦርነት መግባት መክፈት አይፈልጉም ነበር። ነገር ግን ጠቅላይ ሚኒስትር ቢንያሚን ኔታንያሁ ናቸው ጫና አፍተው ገፋፍተዋቸው ወደዛ እንዲገባ አደረጉ። ስማ እውነት ከሆነ እኮ ይሄ በጣም በጣም ትልቅ ነገር እኮ ነው። ይሄ
0: የዓለምን
1: አንተ ያንተን ሀገር የአሜሪካን ሚያ ለዛም ዓለምን የምታስተዳድር የእሷን መሪ ለእኛ ብሎ ወደ ጦርነት እንዲገባ እሱን ሀሳቡን አስቀይረው ማስገባት ማለት ይሄ ትልቅ ወቀት ትልቅ ችሎታ ነው።
0: ልክ
1: እንደዚህ መንገድ ነው ማየት ያለብን እኛ መመልከት ያለብን።
0: ስለዚህ የእሳቸው አሁንም ከዶናልድ ትራምፕ ጋር መገናኘትና ተሳክቶላቸው ኢራንን መምታት ለእስራኤል ትልቅ ድልጅ ሊተች የሚችል ጉድፍ አይደለም ነው ጥሩ ነው ከተረጋጋ
1: መከታው እንደዛ ነው ምክንያቱም እኔ ፖለቲከኞች ሌላ ነገር ሊሉ ይችላል እኔ ግን አሁን ያለው እንዳገሪቱ ሁኔታ ነው
0: ሁላችንም የራሳችን ግንዛቤ በሚፈሰው ነገር ላይ የራሳችን ግንዛቤ ነው ምን ጨምረበት
1: እና ዞሮ ዞሮ አሁንም ቢሆን ከኢራን ጋር ያለው ተጨባጭ ሁኔታ ከኢራን ጋር ኢራን ዛሬ እናንተም ከማውራታችን በፊት አውሮፓውያን መውቀስ ጀምረዋል ለምን አውሮፓ ለምን ዝም አሉ አውሮፓ ለምን እኛን አይደግፉም ነው ነገሩ ዞሮ ዞሮ ምክንያቱም አሜሪካ በእኛ ላይ የምታደርገው አውሮፓ የሰብአዊ መብት ተከራካሪ ነኝ ካሉ ያገባናል ካሉ እኛ ስንጠቃ ስንደበደብ የት ነበራችሁ ወዮላችሁ ጠብቁን ቆይ እናገኛችኋለን ዛቻ ነገር ነው የሚያስተላልፈው
0: እሺ ባልደረባችን አይቾ ባይ ለሰጠን ሰፋ ያለ ማብራሪያ እጅግ አርግ ያመሰግናለሁ ሻባት ሻሎም
1: መልካም ለተሰንበት ይሁንልህ ታሁን ስራ ቦታ ነው ያለው እኔ ደግሞ ባይገርም ምናልባት ዩፎችን ጫጫተ ሰምተህ ሊሆን ይችላል አሁን ያለውበትም ለምለሚቱ ከተማችን አሽቀሎን ከተማ ወደ ወንዝ ዳርቻ በመሄድ ባሉት በባህሯም በዛፏም በተፈጥሯ እየተደሰትኩ
0: መልካም
1: ዛኔ ያለው እንግዲህ ቢያንስ መጣህ እንኳን ባትደሰትም
0: ይመችህ ማው ይገባል ዛሬ ረፍት ቀን ነው ይመችህ መልካም አመሰግናለሁ አይቸው
1: መልካም እንዴ
0: እሺ ሻባቻለሁ የተከበራችሁ አድማጮቻችን ከዚህ ቀጥለን ደግሞ ካሻፍ ዴስካ ሆዝራም ብራንደስ ጋር እንወያያለን ራም ብራንደስ በስልክ መስፈራችን ይገኛል ራም ቦኪ ዛራይን ቶቪም
2: צהריים טובים, שבת שלום, שלום לך גבריאל.
0: איך אתה מרגיש, רמבו?
2: ברוך השם, אתה יודע, אתה יודע.
0: אוקיי, בוא נדבר ארצות הברית, איראן. כרגע, איפה זה עומד, המסע ומתן, בין ארצות הברית לאיראן, אחר כך גם אתה תעדכן אותנו, איפה זה עומד, איפה עומדת המלחמה בין ארצות הברית לאיראן כרגע.
2: אז בוא דווקא בוא נהפוך את הסדר, אבל רק נעדכן שלאחר כמעט שבועיים רציפים של חילופי מעלומות בין איראן לבין ארצות הברית במהלך הלילה, אז הלילה דווקא לא היו תקיפות הדדיות, לפחות מה שדונלד טראמפ נשיא ארצות הברית אומר, שהוא רוצה לתת הזדמנות לשלום, רוצה לתת הזדמנות לשיחות, מה שאנחנו יודעים זה שעוד פעם נשלחים בכירים אמריקאים, ונס, רוביו, קושנר, ויטקוף, לנהל שיחות מול איראן, אנחנו כבר שמענו בעבר את הדברים האלו, שמענו, ראינו בכירים אמריקאים מדברים עם האיראנים, ואז ארצות הברית אומרת, לא, זה לא טוב מספיק, הם מסכימים לדבר אחר, ואז יוצאים מהחדר ואומרים דבר והיפוכו, אז כרגע אפשר להיות יותר מדי אופטימיים בגזרה הזאת, עדיין יש פה הרי כמה סלעי מחלוקת מאוד מרכזיים, בין אם זה עניין הגרעין, עניין ההשערה, אם כן לאיראן תהיה זכות ההשערה בשטחה או לא, עניין תוכנית הטילים, עניין הפרוקסי שאנחנו קצת שכחנו מעניינים האלו, וגם העניין הזה שפתאום הפך להיות סלע המחלוקת הגדול, לא, וזה עניין של מצר הורמוז.
0: אני אתרגם אותך. יתקברתו עד מנשוצ'אצ'ן רם ברנדס יאלן מנדנו, בתוסנו, כסלפנו שתוסנו כנת בפית, ברכת הגצ'טוצ'ן באיראן ובאמריקה בנאים, בסלפנו לליתקין גצ'טו מברדון נו. יתנה גרי אלו, מעלת אמריקה נא איראן זרי סידבת דבלת דרום נו, איראן ננה አሜሪካን አላስማማቸው ያለው ይሄ ምጻረ ሆርሙዝ የሚባለው የሱ ጉዳይም እንደ ቀጠለ እንደሆነ ነው የነገረን ያለው ታክሺብ አንሃኖልን በመትለ ሚልኻማ ግዶላክ መሾምሪም ለማን ነው መርኸዘ ፕራይም ሚኒስተር ሸል እስራኤል ሮሻም ይምሻላ ሸል እስራኤል ሻቧ አባውለክ ለአርጾታ ብሪቱ ንፍካይ ዊ ፓጌሽ በዝራታሽ אומרים שיתכננו עכשיו עוד פעם לפתוח את המלחמה מול איראן.
2: זה אפשרי, אתה יודע, מאוד יכול להיות שאנחנו פה נמצאים בשקט שלפני הסערה, אבל אתה יודע, אני גם רוצה להציג פה אולי תזה אחרת, כי הרי החילופי המעלומות האלו התחדשו ממש ברגע שהמונדיאל הגיע לקראת סיומו, טראמפ רצה לתת לאיראן שזהו, אני יוצא מהתקופה שקצת רציתי רגיעה, ניסה להפעיל לחץ עליהם בכל נוגע למשא ומתן, אבל אנחנו ראינו גם שבמהלך אותם שבועיים התקיפות הלכו והסלימו מבחינה הזאת שהם בהתחלה מתרכזו באמת נגד מערכות מקם ומחסני טילים ומחסני תחמושת בדרום איראן מתוך ניסיון לפחות לנטל את היכולת של איראן לסגור את מצר הורמוז, ראינו את אותן תקיפות נכנסות יותר ויותר למעמקי איראן לעבר טהרן, ואז אתה שואל את עצמך, מה אמור להיות צעד ההסלמה הבא? וכנראה, אתה יודע, באופן די הגיוני, הצעד הבא הזה יהיה מעורבות של ישראל, כי כרגע ישראל עדיין לא נכנסה לדבר הזה, אבל ברגע שאתה מכניס את ישראל, אתה מכניס פה מורכבות גדולה יותר, כי זה אז אומר שיגורי טילים של איראן לישראל, ותן לי רק משפט אחד לפני שאתה מתרגם, וגם העניין שאם אתה מכניס את ישראל, אז אתה פתאום פותח מחדש את כל הזירה הלבנונית, שזה משהו ששני הצדים לא רוצים.
0: אוקיי. רן, קודם כל סיימנו פה, תודה רבה, כי יש לי עוד תוכנית, ואני אתרגום אתך, שבת שלום, תודה.
2: שבת שלום,
0: ניתן. የተከበራችሁ አድማጮቻችን ራም ብራንደስ ያሎማን ያለን ምንድነው በአሜሪካና በእስራኤል ጠቅላይ ሚኒስትርና የአሜሪካው ፕሬዝዳንት ሲገናኙ እንደሚባለው ሊሆን ይችላል ተጠናክረው ተነጋግረው ኢራን ለመምታት ይችላል ኢራን ከጦርነቱ ወዲህ አሜሪካ የግርኳሱን ለማስተናገድ ቀስቀስ ባለች ጊዜ ኢራን የተለያዩ የጦር መሳሪያዎችን በተለያዩ ቦታዎች ያስቀመጠች ነበር ይሄ ወደ ዘይት ሊወስድ እንደሚችል ያመላክታናል ነው ያለው ከዚህ ቀጥለን ደግሞ ሰጠኝ ዘመነ ባልደረባችን ወደ አዘጋጀልን ፕሮግራም እናልፋለን።

ጤና ይስጥልን ክብራትና ክብራን ያምደመዝናኛ ፕሮግራም ተከታታዮቻችን እንደምን ሰነበታችሁ? እነሆ ሳምንታዊ ዝግጅታችን ማቅረብ ጀምረናል። ዛሬም እንደተለመደው እናንተን ያዝናኑ ያስተምራሉ ያልናቸውን ዝግጅቶች ዘን ቀርበናልና እስከ ፕሮግራማችን መጨረሻ ድረስ ቆይታችሁ አብሮ እንዲሆን አስቀድመን እንጋብዛለን።

ከውቀት በላይ ህይወት የምትሸነፈው በትምርት ብዛት ወይም ረቂቅ ውቀቶችን በመረዳት አይደለም። ኑሮን የተሻለን ማድረግ የመጀመሪያው ርምጃ ራስን የተሻለ አድርጎ መገኘት ነው። በአካል ባስተሳሰብ በስነ ልቦና ያላማ ሰው በመሆን የተሻለ ሆኖ መገኘት ይቻላል። የስልጣና ብዛት አስተማሪ ፕሮግራሞችን ደጋግሞ መከታተል ብዙ ራስ አገዝ መጻፍትን ማንበብ አነቃቂ ንግግሮችን ደጋግሞ ማድመጥ ራስን ገስቶ ዕውቀቱን መኖርና የተማሩትን መሬት ላይ ማውረድ ከሌለበት የማባራ ቅጀት ውስጥ መክተቱ አይቀርም። ከቅጀት ለመውጣት ሞክሩ። ህይወትን በሚያሳምኑ ተጨባጭ ክስተቶች መሙላት ጀምሩ። ራሳችሁ አምናችሁበት ማድረግ ከቻላችሁ ማንንም የማሳመን ግዴታ የለባችሁም። ከጎናችሁ የሚቆም ሰው ፍለጋ አትድከሙ። የሚረዳችሁን ሰው ጥበቃ ቆማችሁ አትቅሩ። ዕውቀታችሁ የሚወራ ብቻ ሆኖ እንዲቀር አትፍቀዱ። መነቃቃት የእድገትን ጉዞ የሚያስጀምራችሁ ነዳጅ ሲሆን፣ ዕውቀት ደግሞ ወደ ከፍታው የምትወጡበት ደረጃ ነው። ብዙ ባወቀ ቢሆን ህይወትን ለመቀየር ዕውቀት ብቻውን በቂ ይሆን ነበር። አዎ፣ ነገር ግን ዕውቀት ጥበብ አልባ ዋጋ የለውም። ከዕውቀት በላይ የምትኖሩት እውነት ላይ አተኩሩ። ከመረጃው ብዛት በላይ ያላችሁን መረጃ የተረዳችሁትን ነገር ለማድረግ ሞክሩ። ደጋግሞ ከመማር አብዝቶ ከማጥናት በላይ የተማራችሁትን እንዴት መጠቀም እንዳለባችሁ፣ ያጠናችሁትን መቼ መጠቀም እንዳለባችሁ ጠንቅቃችሁ ወቁ። የእናንተ ህይወት 100% የእናንተ ኃላፊነት ነው። የማይቀይራችሁን መረጃ ከማሳደድ ባላችሁ መረጃና እውቀት ራሳችሁን ቀይራችሁ ተገኙ። ዘወትር በመማርና በማወቅ ከመጠመድ በጥቂቱም ቢሆን ያወቃችሁትን ለመኖር ሞክሩ። በስተመጨረሻ የማይኖር እውቀትም ሆነ ትምህርት ከብክነት በቀር ሌላ ትርጉም ሊኖረው አይችልም። ዕውቀት የሚኖር እንጂ ልብ ውስጥ ተቀብሮ ለአመታት በሐሳብ የሚያስጨንቅ ነገር አይደለም። ማንም ሰው ህይወቱን የመቀየር ኃይል ያለው ዕውቀት ችግር የለበትም። ሁሉም ሰው ምንም ቢያደርግ ምን እንዴትና በምን ያክል ፍጥነት መቀየር እንደሚችል በሚገባ ያውቃል። ችግሩ ዕውቀት ባዶ ዕውቀት ብቻ መሆኑ ነው። ያውቃል፣ ነገር ግን ፍርሃቱን ማሸነፍ አልቻለም። ነገሮች ገብተውታል፣ ነገር ግን ለገባው ነገር ራሱን ማስገዛት አልቻለም። የተረዳው ነገር አለ፣ ነገር ግን መረዳቱን ከማውራት በቀር የመኖር ብርታቱን አጥቷል። አዎ ጀግናዬ፣ የመረጃው ብዛት ሳያሰክርህ፣ የእውቀት ብዛት ሚዛንህን ሳያስትህ ባለህ መረጃ ወደፊት ተራመድ። እውቀትህን በጥበብ ተጠቀም። ብዙ ማወቅ ክፋት የለውም። እውቀት ተግባር አልባ ከሆነ ግን አንድ ቀን መሰልቸቱ አይቀርም። ካሰልች ፍሬ አልባ እውቀትና ትምህርት ይሰውርህ። ምንም ሳታደርገው እንዲሁ ከጊዜው ጋር ከሚያረጅ መረጃ ይሰውር። ህይወትን በሚገባ እየኖሩ በእውቀት ላይ እውቀትን እየጨመሩ በየጊዜው ጥበብን እየተላበሱ ልክ እንደ አዋቂና እንደ ጠቢብ መኖር ሲቻል በስንፍናና በፍራቻ ቁጥጥር ስር ወድቆ ከሚገባን በታች መኖር ከቁጭትም በላይ የጭንቀታችን መንስኤ መሆኑ አይቀርም። ጠቢባን ጠቢብ የተባሉት ያላቸውን ጥበብ መኖር ስለቻሉ ነው። አዋቂዎችም አዋቂ የተባሉት እውቀታቸውን መኖር እስከቻሉ ነው። ለማወቅ የከፈልከውን መስዋዕትነት ማንም አይቆጥርልህም። ለመማር የፈጀኸውን ጊዜ ማንም ከግምት ውስጥ አያስገባልህም። ዋናው ጥያቄ ምን ተማርክ፣ ምን ታውቃለህ፣ ምንስ አድርገሃል የሚለው ነው። እውቀትህን ኑር፣ የተረዳኸውን በተግባር ግለጽ። በእርግጥም ይህ ሕይወት የሚኖር ሕይወት እንደሆነ ለራስህ አረጋግጥ። እውነተኛ ለውጥ የሚመጣው ከውስጥ ብቻ ነው። ራስን ሳይቀይሩ ዓለምን ለመቀየር ማሰብ ዘበት ነው። የተሻለ ማንነትን ለመፍጠር አዳዲስ ነገሮችን ለመሞከር፣ ልማዶች ወይም የአኗኗር ዘይቤያችንን ለመቀየር በራስ ተነሳሽነት ስንወስን ነገሮች ሁሉ በተሻለ ሁኔታ ይሰራሉ። ምንም እንኳን በመጀመሪያዎቹ ጥቂት ጊዜያት ከባድ ስሜት ቢሰማንም እንኳ በሂደት ግን ለውጦችን የመፍጠር ኃይል እንዳለን በጊዜ ሂደት እንገነዘባለን። የሚያስፈልገንን ውስጣዊ ጥንካሬ ለማዳበር ምንጊዜም ቢሆን ሂደቱን ከውስጥ መጀመር አለብን። ይህንን ውስጣዊ ጥንካሬያችንን እያወቅንና እያጎላንበት ስንመጣ መልካም ነገሮችን የመፍጠር የሰመረ ሕይወትን የመምራትና ለሌሎች ምሳሌ መሆን እንጀምራለን። ከኛ የሚጠበቀው ማመንና ጊዜ ወስዶ ራስን መቀየር ነው። እውቀትን ማብዛት ብቻ ሳይሆን በጥበብ መጓዝ ነው። ምንጭ የስኬት መርሆች።
ናፍቆት ቦታ ምርጫ ተቶ ሲበላ ከኔው ጋር ረፍት እየነሳ አልተኛ አስኪነጋ መባነን ለማዴ በሸለብታው መሃል አምጣልኝ ይያለ ናፍቆትሽ ይጮሃል ያይሽ አስቦ ባካል እንድትመጪ ቢጠራሽ ደመና ጋርዶሽ አላቶጪ ላላለቀው ፍቅር መለየት ለቀጣው ተሸክሜም ዞር ከልቤ አላጣው ግር እንዳለኝ ግራው ለኔ አዘን ብሎ ካይኔ ሲያውለው ያለፈውን ስሎ አካላቴ ደክሞ አልታዘዝ ብሎ የሚያረጋው ጠፍቶት በትዝታ ዝሎ ዛሬም ማዶ ያያል ፀሐይ ብትወጣ ከተራበሽ ልቤ ይዛሽ እንድትመጣ ደራሲ ኒሞ ዳጊ

ህይወት የመደሰቻ ጊዜ ያስፈልጋታል። የስልጁነት ግዞት ያዘውን ስፍራ ነጻ አድርገው ድካም የተጫጫነውን ስሜት አደሰው የታወከውን መንፈስህን አጽደው አስወግደው ስንፍናን ታግለህ አሸንፈው ታካችነትን ፊት አትስጠው ከመፈታተኑ ሁነቶች ራስህን አርቅ ሙሉ አቅምህን ማሳየት ሞክር የመኖር ትርፉ ትልቁ ስኬቱ በደስታ መኖር ነው በመልኡነት መመላለስ የተፈጠሩለትን አላማ ማወቅ እርሱንም መኖር ነው የወጣም በመደሰት አቅማችን ውስጥ የታመቀ ነው የሰውነት ደስታ የማንነት ርካታ የሰብእና ጥልቀት የመኖርን አጓጊነት ይጨምራል ማንም ጉድለት ክንፈልጎ ሊሞላልህ አይመጣም በሙሉነት መመላለስ ስሜትክን ማዳመጥ ክፍተትክን መሙላት ህመምህን ማከም ደስታህን ማግኘት ሐሴትን ማድረግ ውስጥህ ከታመቀው የፈጣሪ መንፈስ መገናኘት የህይወት ጣዕሟን መጨመር ፍቅርን መኖር ሰላምን ማግኘት በራስ ዓለም መድመቅ ይህ ሁሉ አንተ የምታደርገው የምትከውነው ያንተ ድርሻ ያንተ ኃላፊነት ነው አዎ ጀግናዬ የመደስተት አቅምህን አሳድግ ከፍ አድርገው ውስጣዊ ሙላትን ተጎናጸፍ ሐዘን ባትጠራው እንኳን ይመጣልና ሁሌም ደስታን ጥራው ከርሱ ጋር ተዛመድ እርሱን ፈልገው በምንም አጋጣሚ የማትደራደርበት ጉዳይ ቢኖር ደስታና ደስታ ብቻ ነው የሰው ልጅ ትልቁ ልፋቱ ደስታን ፍለጋ ነው ምሉእነትን አሰሳ ነው ይህን ያክል ዋጋ አስከፍልህም ብዙ ጥረትም ላይጠይቅ ይችላል ላደክምም ይችላል ደስተኛ መሆን ፈልጋለሁ ከማለት በላይ ፈልገህ ልታገኘው ይገባል የሚፈልግብህን እምነትና ዝግጁነት መለገስ ይኖርብሃል ተረጋግተህ ያሉህን ነገሮች ብቻ መቁጠር ጀምር ዋናውና የህይወት ዘመን ስጦታህን ቤተሰብህን ተመልከት አንድ የደስታ ምንጭ ከጎንህ ነው የነርሱን ሰላም ጤና አብሮነት አንድነት ተመልከት ሐሴት የምታደርግበት ተጨማሪ ምክንያት ነው የገዛ ጤናህን ግሩም ሰውነትክን አጤነው ሌላኛው ማመስገኛ ሌላኛው መደሰቻ ነው ሲመሽ ነበርክ ዛሬም ሲነጋለህ ስላለህም ተፈጥሮን ትመለከታለህ በመድር ትመላለሳለህ በመረጥከው መንገድ ትጓዛለህ በመኖርህ ብቻ ደስታን ትጨብጣለህ አዎ ያለንን ብንቆጥር ይጎደልን የለም ዛሬ እንዳለን ለመደሰት ለማመስገን እርካታን ለማግኘት በቂ ነን ዋናው መቀበልና ወደ ውስጥ ማስረጽ ብቻ ነው በህይወት ስላለህ የመደሰት አቅም አለህ ተፈጥሮን ስለተመለከትክ ባድናቆት ትኖራለህ አንተን ስለሆንክ ሰላም ይሰማሃል ምንም ሳትፈልግ በራስ ተደሰት አቅሙን አሳድግ የደስታህን መክፈቻ ቁልፍ ራስህ ያዘው የሚያደፈርስብህ ሲመጣ በሩን ዝጋበት በመንገድ ሁሉ የደስታህን ምክንያት ፈልግ ሐሴትን አግኛት የህይወትን ሴትም ጨምር ቀኑ ያንተ ይሆን ዘንድ ከፈጣሪ በቀር የማንም ፍቃድ አያስፈልግህም ፈጣሪ ደግሞ ወዶና ፈቅዶ ሰጥቶሃልና ቀንክን በስራ የራስህ አድርገው በራስህ መንገድ የራስህን አሻራ አሳርፍበት ያለህን ተመልከት በፊት የነበርክበትንም አስታውስ ተመስገን በል አታማርር ምሬት በህይወት ውስጥ ለውጥ አመጣም ሌላ ሐዘን ይፈጥራልና ስለዚህ ያለህን አመስግን ተደስት ይላል መረጃው አዎ እኛ ሲያለንን እናስተውላለን ወይ አሁን ያለንን ጥሩ ነገር አይተን በፊት ያልነበረን ስንት ነገር አለን አሁን በፊት ስናለመው የነበረው አሁን ያሳካነውስ ስንት ነገር ነው የኑሯችን ሁኔታስ እናስተውላለን ወይ እስኪ ራሳችን መርምር የመረጃ ምንጫችን ሳይካዲስ ነው እናመሰግናለን

ጥበብ የቆሰለች ጉድፍ ነፍሴን አውሬ ሆነች ማንነቴን አንቺ ቀርበሽ አላመድሻት በመዳብስ ዝም አስባልሻት የኔ ቆንጆ ከጉድፌ ያነጻሽኝ ክፋመሌን አይተሽ እንኳን ያልገፋሽኝ አንቺን ላጠምድ ልሰርቅሽ ስል የሰረቅሽኝ ሌባስ ሆን ዘብ ጠባቂሽ ያደረግሽኝ ከሺ እንዳልሄድ ካንቺ እንዳልርቅ ያለ ገመድ የጠለፍሽኝ ቃልሽ አስማት እጅሽ ደግሞ ያስማት በትር ከነካሽኝ ተቀይሬ ካንቺ ስር ነው እኔ ማድር ያንቺ ሲገርማል ሰለሞን ያውቀ ይሆን ይህን ጥበብ በነካው ሰው መጠበቅን ወይ መከበብ በታሪክ ሲኖር ይሆን ቁርጥ አንቺን የመሰለ ተቅበዥባዥን በማላመድ ከቤቱ ስር ያዋለ እሷ ያጠመደች እኔን አሳ ያለመረብ በዳበሳ የያዘችኝ እኔን እሳት ያለ ውሃ በእጇ ብልሃት እኔም ብሄድ ዞሬ ከሷ ይሄ ልቤ ፍቅር አይረሳ ማን አስተማራት ይህን ጥበብ በዝምታ ዳብሳ አገኘች እኔን ልብ ማን አስተማራት ማን አስተማረሽ ይህን ጥበብ ዘርፎ ወሳጅ የሰውን ልብ ደራሲ አቤል ብላክ

የተከበራችሁ አድማጮቻችን ለዛሬ ብለን ያቀረብነው የመዝናኛ ፕሮግራም ይሄን ይመስላል። ስለተከታተላችሁን ከልብ እናመሰግናለን። የዛሬውን የመዝናኛ ፕሮግራም ያቀረብኩላችሁ ሰጠኝ ዘመነ ነኝ። ሳምንት በሌላ የመዝናኛ ፕሮግራም እንገናኛለን። እስከ ሳምንት ቸርን ሰንብት። በደና ቆዩ።

የተከበራችሁ አድማጮቻችን የቀኑ ፕሮግራም ተገባደደ። ለቴክኒክ ባለሙያችን ሚካኤል ወርሽማንግ ምስጋና ይድረሰው። አብሬያችሁ የነበርኩት ገብርኤል በየነ ነበርኩኝ። ሰው ፕሮግራም ገብቶትና የሆነ ተስጦ ኑሮ ተነክቶት በተስጦ ሲሰራ ዛሬ ባልደረባችን ሰጠኝ ዘመነ እንዳቀረበልን የመዝናኛና ቁም ነገር ባስጨበጫ ፕሮግራም ይሆናል። እናመሰግናለን።

0: ጤና ይስጥልን ክቡራትና ክቡራን አድማጮቻችን እንደምን አመሻችሁ።
1: ካንሬካ የእስራኤል ድምጽ ሬዲዮ በአማርኛ ቋንቋ አገልግሎት
0: ከምሽቱ 7 ሰዓት እስከ 8 ሰዓት
1: የሚያሰራጨው ዝግጅት እነሆ ጀመረ።
2: ጤና ይስጥልን ክቡራትና ክቡራን አድማጮቻችን እንደምን አመሻችሁ። ህለቱ እንደ ብራን ዘመን አቆጣጠር ዮም ሻባት ዩድ አሌፍ ባብ ታፍሽን ፔቫብ እንደ አውሮፓውያን ዘመን አቆጣጠር ጁላይ 25 2026 እንደ ኢትዮጵያውያን ዘመን አቆጣጠር ሐምሌ 18 2018 ሲሆን የቴክኒክ ባለሙያችን ኖያ መሽያ ከስቱዲዮ ተረኛ አስተናጋጅ ገብርኤል በየነ ነኝ። ለሰዓቱ ያሉን ፕሮግራሞች በቅድመ ሰዓቱ ዜና ይቀርባል። ከዜናው ቀጥሎ ስለ ወቅታዊ ጉዳዮች እንወያያለን። ስርጭታችን እስኪጠናቀቅ አብራችሁን እንድትሆኑ በአክብሮት እየጋበዝን ወደ ዜናው እናልፋለን። በቅድሚያም አርዕስተ ዜናዎቹን እነሆ። የእስራኤል የጸጥታ አካላት በዮርዳኖስ ሰማርያ ቀበሌ ያደረጉት ባለው እንቅስቃሴ ባሳለፍነው ሌሊት ብቻ 70 ተፈላጊዎችን በቁጥጥር ስር ሆነዋል። ጠቅላይ ሚኒስትር ቢናሚን ናታንያሁ የፊታችን ማክሰኞ ከፕሬዝዳንት ዶናልድ ትራምፕ ጋር ለመገናኘት ቀጠሮ ይዘዋል። በሊኩድ ፓርቲ ምርጫውን አስመልክቶ ሊደረግ የነበረው ፕራይመሪስ ሊቀር መሆኑን የተለያዩ መረጃዎች እያመላከቱ ነው። የተባበሩት መንግስታት ድርጅት ዋና ጸሐፊ አንቶኒዮ ጉቴሬስ ሶሪያን በመጎብኘት ላይ ናቸው። ግብጽ ዓለም አቀፉ የሰላም አስከባሪ ኃይል በአስቸኳይ ወደ ጋዛ ሰርጥ እንዲገባ እየሰራች መሆኗ ተዘግቧል የሚሉት ለሰዓቱ ታሉን ዜናዎች መካከል ዋና ዋናዎቹ ናቸው። ዝርዝር ዜናውን እነሆ። የእስራኤል የጸጥታ አካላት በዮርዳኖስና ሰማርያ ቀበሌ ያደረጉት ባለው እንቅስቃሴ ባሳለፍነው ሌሊት አረብ ለቅዳሜ አጥቢያ ብቻ ከ70 በላይ ተፈላጊዎች በቁጥጥር ስር መሆናቸውን አሳውቀዋል። የመከላከያ ሰራዊቱ ቃል አቀባይ ትናንት የሽብር ጥቃት ባደረሰው አሸባሪ ሰፈር አካባቢ 11 ተጠርጣሪዎች መያዛቸውን ይፋ አድርጓል። በዮርዳኖስና ሰማርያ ቀበሌ በተለያዩ አካባቢዎች ባሳለፍናቸው 2 ቀናት በተከሰቱ የሽብር ጥቃቶች 2 እስራኤላውያን መገደላቸውን ተከትሎና በአካባቢው ተጊዜ ወደ ጊዜ የሽብር ጥቃት የተጠናከረ በመምጣቱ የተነሳ የመከላከያ ሰራዊቱና የጸጥታ አካላት እንዲጠናከሩ ተወስኗል። በአካባቢው የሚገኙ አሸባሪዎችን ያፈላለጉ በቁጥጥር ስር ለማድረግ 26 የሻለቃ ጦሮች ወደ አካባቢው እንዲገቡ ተደርጓል። ይህ በእንዲህ እንዳለ የእስራኤል መከላከያ ሰራዊት ከተለያዩ አካባቢዎች የሚሰነዘሩ ጥቃቶችን ለማስቆም ቁጥራቸው በርካታ የሆኑ ወታደሮችን በሱሪያና በሊባኖስ አሰማርቶ ይገኛል። ጠቅላይ ሚኒስትር ቢናሚን ናታንያሁ የፊታችን ማክሰኞ ከአሜሪካው ፕሬዝዳንት ዶናልድ ትራምፕ ጋር ይገናኛሉ ተብሏል። ጠቅላይ ሚኒስትሩ በሚቀጥለው ሳምንት ወደ አሜሪካ የሚያቀኑ ሲሆኑ በአሜሪካ የሥራ ጉብኝታቸው በአሜሪካው ነጩ ቤተ መንግሥት ከዶናልድ ትራምፕ ጋር ለመገናኘት ቀጠሮ ይዘዋል። ቢናሚን ናታንያሁ በአሜሪካ የሥራ ጉብኝት ከሚያደርጉበት ዋነኛ ነጥብ መካከል የአሜሪካንና የኢራንን ግጭት መካረር አስመልክቶና እንዲሁም በሴናተሩ ሊንዚ ግራሃም የቀብር ሥርዓት ይሳተፋሉ ተብሏል። እንደሚባለው ተሆነ አሜሪካና ኢራን እያደረጉት ባለው ድርድር የኢራኑ መሪ ሙጅተባ ሐሚናይ ነገሮችን እየለዋወጠ ግጭቶቹን በማስነሳት ለአሜሪካ ፍላጎትና አቋም አልያዝ በማለቱ አሜሪካና እስራኤል ባንድ ሆነው በጦርነት ድቅቅ በማድረግ ለድርድር እንዲቀመጥ እየሰሩ መሆናቸውን ዘገባዎች ያሳያሉ። የእስራኤል ማነታቸው ያልተጠቀሰ የደህንነት ሰዎች አሜሪካ ፍቃድ ከሰጠች እስራኤል ኢራንን ለመምታት ዝግጁ መሆኗን እየተናገሩ ነው። እስራኤል በኢራን ላይ ወታደራዊ ጥቃት በመታደርስ ጊዜ ኢራን ወደ እስራኤል በርካታ ሚሳኤሎችንና ድሮኖችን እንደምትተኩስም ይጠበቃል ተብሏል። ምርጫውን አስመልክቶ በሊኩድ ፓርቲ ሊደረግ እየታቀደ የነበረው ፕራይመሪስ ሊቀር መሆኑ እየተዘገበ ነው። በሊኩድ ፓርቲ አንዳንድ አካላት እስከፊታችን ሰኞ ጠቅላይ ሚኒስትሩ እንዲገቡ ያቀረባቸውን ሰዎች የመምረጥ ሂደቱ የማይጠናቀቅ ተሆነ በጊዜ ጥረት ምክንያት ፕራይመሪስ ማድረግ ስለማይቻል በሊኩድ ፓርቲ በኩል ወደ ፓርላማ የሚገቡ ሰዎችን የሚወስነው በጠቅላይ ሚኒስትሩ የሚመራው ኮሚቴ ነው ተብሏል። በሊኩድ ቅድመ ምርጫ ይቀራል አይቀርም ሙዝግብ እያስነሳ ሲሆን የተወሰኑ ሚኒስትሮችና የፓርላማ አባላት ጥሩ ቦታዎችን እናገኛለን ብለው የሚያምኑ በኮሚቴ መደልደሉን ሲደግፉ፣ ወደ ፓርቲው መቀላቀል የሚፈልጉ አዳዲስ ተወዳዳሪዎችና አብዛኛው ፓርላማ አባላት በኮሚቴ መደልደልን አይፈልጉም። ለምርጫ ለመዘጋጀት ያጠፉት ጊዜ የምርጫ ቅስቀሳ ለማድረግ የገቡ የካምፔን ውልና ባንድ ግለሰብ መመረጥ የዲሞክራሲን ሂደት ሊጎዳው ይችላል ብለው በማመን በጠቅላይ ሚኒስትሩ ትዛዝ በኮሚቴ መሰደሩን እየተቃወሙ ይገኛሉ። እየተባለ እንዳለው በጠቅላይ ሚኒስትሩ የሚመራው ኮሚቴ የሚቋቋም ተሆነ በኮሚቴው ተወክለው የፓርላማ አባላትን የሚመድቡ አካላት ለሊኩድ ፓርቲ ቅርበት ያላቸው የከተማ ከንቲባዎችና በሊኩድ የሚገኙ ከፍተኛ ባለስልጣናት መሆናቸው እየተነገረ ነው። በመከላከያ ሰራዊቱ የኦፕሬሽን ክፍል ኃላፊ የነበሩት ሜጀር ጀነራል እስራኤል ዚብ በባህረ ሰላጤ አካባቢ እየታየ ያለውን ግጭት አስመልክቶ ሲናገሩ አሜሪካ ተገባችበት ቀውስ ለመውጣት መንገዱ ጠፍቶባታል ሲሉ ትችት ሰንዝረዋል። አሜሪካ ከኢራን ጋር ተገባችበት ግጭት ለመውጣት አስተሳሰብና አቅጣጫ መቀየር ግዲላታል። አሜሪካ ከኢራን ጋር ተገባችበት ቅርቃር ለመውጣት የዘጋችውን የባህር ሰርጥ እንደዘጋች ጥቃት ማድረሷን በማቆም ከኢራን ጋር የሚደረገውን የአቻ ጦርነት ማቆምና በኢራን ላይ ግልጽ የሆነ ኪሳራ ሊያደርስ የሚችል እቅድና ፕሮግራም ዘርግቶ መቀጠል እንዳለባት ጠቁመዋል። በየመን የሚገኙ የሁቲ አማጽያኖች ከሳውዲ አረቢያ በኩል የተሰነዘረባቸው ያለውን ጥቃት እየመከቱ መሆናቸውን ተናግረዋል። የሁቲ መከላከያ ሰራዊት ቃል አቀባይ ይሄ ሳሪያ በሳውዲ አረቢያ ላይ ባደረሱት የሁለት ጊዜ ጥቃት ቁልፍ የሆኑ ቦታዎችን መተናል ብሏል። የሁቲ አማጽያኖች ወደ ሳውዲ አረቢያ በተኮሷቸው በርካታ የባሊስቲክ ሚሳኤሎች የነዳጅ ካምፓኒዎች መመታታቸውን ገልጸዋል። የሁቲ አማጽያኖች ሳውዲያ በየመን ላይ እያደረሰች ያለውን ጥቃት ታላቋረጠች ጦርነቱን በማስፋት መጠነ ሰፊ የሆነ ጉዳት ሊያደርሱባት እንደሚችሉ ዝተዋል። የሁቲ አማጽያኖች በሳውዲያ ላይ ተመዛታቸው በፊት የየመን ብሔራዊ መንግስት መከላከያ ሰራዊት አውሮፕላኖች በሳውዲ አረቢያ በመደገፍ የሁቲ አማጽያን ይዞታዎችን ማጥቃታቸውን ተናግረዋል። የጥቃቱ ሰለባ ተሆኑት ቦታዎች መካከልም የሚሳኤል መወንጨፊያዎችና የጦር መሳሪያ ማከማቻ ቦታዎች ይገኙበታል ብለዋል። የተባበሩት መንግስታት ድርጅት ዋና ጸሐፊ አንቶኒዮ ጉቴሬስ በዛሬው ዕለት በበርካታ ዓመታት ጦርነት የፈራረሰችውን ሱሪያ ሲጎበኙ የሚመሩት ድርጅት ከሱሪያ ጎን መሆኑን ተናግረዋል። አንቶኒዮ ሱሪያ ላይ በመሆን በጦርነት የወደሙ ከተሞችን እያዩ የዓለም አቀፉ ማህበረሰብ ተረባርቦ ሱሪያን መልሶ መገንባት እንዳለበት ጥሪ አቅርበዋል። አንቶኒ ጉተረስ ከሱሪያው ፕሬዝዳንት አሻራ ጋር በመሆን የሱሪያን ዋና ከተማ ደማስቆን ተዘዋውሮ መጎብኘታቸው ተዘግቧል። ጉብኝታቸው በሱሪያ 3 ቀናትን የሚዘልቅ ሲሆን በእነዚህ የጉብኝት ቀናቶች እስራኤል ድንበር የሚገኘውን የተባበሩት መንግስታት ጸጥታ አስከባሪ ሊጎበኙ እንደሚችሉም ተጠቅሷል። ይህ በእንዲህ እንዳለ በሱሪያ በተከሰተ የመኪና አደጋ ወደ 35 የሚሆኑ ሰዎች ህይወታቸውን አጥተዋል ተብሏል። የመኪና አደጋው የተከሰተው ሁለት አውቶቡሶች ተጋጭተው ሲሆን አንደኛው የህዝብ ማመላለሻው ሲሆን ሁለተኛው ደግሞ ንብረትነቱ የመከላከያ ሰራዊቱ መሆኑን እየወጡ ያሉ መረጃዎች ገልጸዋል። ተጨማሪ 30 ሰዎች መቁሰላቸውም ተነግሯል። ግብጽ ዓለም አቀፍ የሰላም አስከባሪ ኃይል በጋዛ ሰርጥ በአስቸኳይ እንዲሰማራ እየሰራች ነው ተባለ። አሜሪካና የተለያዩ ዓለም አቀፍ አካላትን በማነጋገር በፍጥነት ዓለም አቀፉ የሰላም አስከባሪ ኃይል ጋዛን እንዲይዝ እየሰራች ያለችው ተዚህ በፊት የተደረጉ ስምምነቶች እንዳይፈርሱ በመስጋቷ የተነሳ ሲሆን ግብጽ ሰሞኑን የሰላም አስከባሪው ኃይል ጋዛ ሰርጥ ገብቶ ለማየት በተለያዩ ሀገራት በአስቸኳይ ውይይቶችን እያደረገች ትገኛለች ሲል በሊባኖስ የሚታተመው አልአኽባር ጋዜጣ ዘግቧል። የተከበራችሁ አድማጮቻችን ለሰዓቱ የነበረን ዜና ይሄን ይመስል ነበር። አብራችሁን ስለነበራችሁ እናመሰግናለን። ስርጭታችን ይቀጥላል። አብራችሁን ሁኑ።

0: የተከበራችሁ አድማጮቻችን ከክራቲያም ከተማ ከመመር ሩቬን መሸሻጋር እንወያያለን። እሱም በስልክ መስመራችን ይገኛል። መመር ሩቬን እንደምናመሸ
1: ገብርኤል።
0: ያገራችን የሰመኑ ክፍል ዛሬ እንዴት ዋለ? እንዴት ይመስላል መመር ሩቬን?
1: አዎ ዛሬ በአገራችን የበጋ ሁኔታ ስለሆነ ብዙ በውሃ ዳርቻዎች ብዙ ቱሪስቶችም የአካባቢው ነዋሪዎችም ሲዋኙ ሲዝናኑ እና ጥበቃ ሲደረግ ነው ያለ። ምክንያቱም የሰው ብዛት እና የውሃ ሁኔታ ስላለ ችግር ስላለ ይህን ነገር መጥፎ እንዳይሆን በከፍተኛ ሁኔታ ሲቆጣጠሩ ነው የዋሉ ዛሬ በአካባቢያችን። ምክንያቱም ክራቲያ የምትገኝበት የውሃ ዳርቻ ናት እና
0: አዝጥሩ ነው ያው ሰዎች አደጋ እንዳያጋጥማቸው ደህንነታቸው እንዲጠበቅ በዛም ደግሞ ያው ወጣው እንዲዝናኑ መደረጉ በጣም ደስ የሚል ነገር ነው።
1: አዎ
0: ሌላው እንደው መመረቬን ካንተ ጋር እንድንወያይ የምፈልገው የመጀመሪያው እንደው ጥያቄ በእስራኤል ጦርነት ሊጀመር ነው። በተለይ አሜሪካና የኢራን ግጭት ዛሬ አላደረጉም ዛሬ አቋርጧል ቢባልም ያለው ሁኔታ ወደ ሰላም የሚመልስ አይመስልምና እስራኤልም ልትቀላቀል ነው። እንደውም ዛሬ ለሊት አሜሪካ ከፍተኛ ጦርነት ታነሳለች ተብሎ እስራኤል ጠብቃ ነበር። በሌላ በኩል እንደምታውቀው በቅርቡ ምርጫ ይደረጋል ይባላል። ምርጫና ጦርነት በህጉ ባይከለከልም ያለው አንዱ ላይ ተጽዕኖ መፍጠር እንዴት ይታያል?
1: ይኸውልህ አንደኛ ጥሩ የሆነ ጥያቄ ነው የጠየቀው። እስራኤል ከተቋቋመች ጀምሮ ከ1948 ማለት ነው እንግዲህ ለመጀመሪያ ጊዜ በ1973 ዓመተ ምህረት ክነሴት ሐሽሚኒ ወይንም 8ኛው ዙር ምርጫ በነበረበት ወቅት የአስትሪው ጦርነት ተነስቶ ነበር። በአስትሪው ጦርነት በ1973 ዓመተ ምህረት በኦክቶበር ምርጫው ሊሆን በኦክቶበር ጦርነቱ ፈንድቷል። ይህ ጦርነት ከኦክቶበር እስከ መጨረሻ ዲሰምበር ለሶስት ወር አካባቢ ያህል ተሰርዟል የምርጫ ሁኔታ።
0: ኦኬ
1: የዚህ አይነት በመጀመሪያ ጊዜ በእስራኤል ሀገር ተፈጽሟል። ሀገሪቱ ከተቋቋመች ጀምሮ ከዛ ወዲህ ግና እስራኤል የተለያዩ ምርጫዎችን ስታደርግ ብዙ ችግሮችም ነበሩ። ግን በጦርነት ምክንያት ምርጫ የተሰረዘ የለም። ይሄን በጣም በጠየቀው ጥያቄ ሌላው ከዚህ ላይ ምርጫን ባስመለከተ እስኪ የምጠይቃቸውን ጥያቄዎችን ላዳምጥና መልሱን በጥያቄ መሰረት መልሳለሁ።
0: መልካም። አሁን አንዳንድ ጊዜ ያው የዚህ ሀገር ጦርነት ከቤት እንዳትወጡ ከቤት አሁን ተተኩሷል ምናምን ነው የዞሩ ደግሞ ካምፔን ምቅስቀሳ ለማድረግም መንቀሳቀስ ያስፈልጋል። እንዲያው ግን ምርጫን በተመለከተ የኛ ማህበረሰብ የኛ ኢትዮጵያ ይሁዲዎች ማህበረሰብ በምርጫ ጊዜ የከተማ ከንቲባ ምርጫ ሲሆን በሀገር አቀፍ ደረጃ ሲሆን እንዲያው ብትንትናችን ይወጣልና ከምርጫው በኋላ ተበላን ወይናችን ምናምን እንላለንና አሁን እየበሰልን መጠናን የምርጫን ጥቅም ገብቶናል። ምርጫ ሲሆን መከፋፈላችን እየተወነ መጠናል። እንዴት ነው እስኪ ከኛ ሀጉያችንን ጀምር መምህር ሩቬን።
1: ይኸውልህ ገብርኤል እዚህ ላይ በስለናል ወይስ አልበሰልንም የሚለው ሁኔታ የጠይቀው ጥያቄ በስለናም ብዬ ለመናገር በአሁኑ ሰዓት አያስደፍረን። እንደምታውቀው የሀገሪቱ ዜጋ የሆነ በሙሉ ለማያውቁ መንግስት ለመምረጥ እንደምታውቁት ከ18 ዓመት ጀምሮ የመምረጥ የዲሞክራሲ መብት እንዳለው ለሁላችንም ግልጽ ነው።
0: በጣም
1: ግልጽ ላልሆነለት ደግሞ አሁን የበለጠ ግልጽ እንዲሆንለት የምናገራቸውን ነገሮች ቢያዳምጥ ነው ጥሩ መስሎ ይታየኛል። ማንኛውም የሀገሪቱ ዜጋ የሆነ በሙሉ መንግስታዊ ምርጫ በሚካሄድበት ወቅት የራሱ የሆነ ወኪል የራሱን የፖለቲካ ርዕዮተ ዓለም የሚያንጸባርቅ መሆን አለበት እንጂ ዲሞክራሲን የግል የቤተሰብንን የዝምድና ማንን ማን ይወልዳል ይህ የእርግብ ወይ ወገን ነው ወይ የአቢሳል ወገን ነው ወይ የአሴሮ ወገን ነው ወይ የባይሞት ወገን ነው አዲስ ገቢ ነው ወይስ ቀድሞ የመጣ ነው የሚለው ሁኔታ

0: በእኛ ህብረተሰብ ከፍተኛ ተጽዕኖ በማድረግ ይሄ ለውድቀት አብቅቶናል።
1: በትክክል
0: እና ስለዚህ ይሄን ነገር ለማድረግ የሆነ ምንድነው የዲሞክራሲ ጣምና እና ሁኔታ ማወቅ አልቻልንም። ማድረግ ያለብን ነገር ቢኖር አቋሜን ጠንከር በማድረግ ቀደቅ አድርገን የማሰብ ማንነስ ማነውስ የኔሮት ያለኝን ሐሳቤን በደንብ የሚተረጉምልኝ የሚለውን ወጥተን ለመናገር እውቀቱ አለነ ብዬ ለመናገር አያስደፍረኛም። ልብ ብለህ እንዱ የለነም አላልኩም።
1: አገባኝ።
0: የለነም አላልኩም። ነገር ግን
1: ይቀረናል።
0: አዎ ይቀረናል። ጠለቅ አድርገን ለማወቅ ይቀረናል። ሌላው ከሚገርም ነገር በእኛ ህብረተሰብ ላይ በመታየበት ጊዜ አንድነትን ፈጥሮ መድ ጉልበት የለውም። ይሄ አንድ። ሌላው ስታይ ደግሞ ከክነተት ከገቡ በኋላ የኛ ህብረተሰብን የኛን ወኪሎች ብዬ ብነግርህ ለህብረተሰባችን ይሄ ነው የማይባል ችግር አለ። ከኛ ህብረተሰባችን ችግር ይሄ እንዴት አድርገን እንቅረፈው የሚለው ሁኔታ የለም። ለጊዜው ይመጣሉ። መጨረሻ ላይ ከምርጫ በኋላ ግን ስልካቸውን ማያነሱም። ምክንያቱም ስታይ በምታይበት ጊዜ የፓርቲውን የሊቀመንበሩን ኡንታ ወይንም ደግሞ
1: ፍላጎት
0: ለመሙላት ካልሆነ በስተቀር የህብረተሰባችን ችግር እንፈታለን ብሎ የሚነሳ ከኛ ህብረተሰብ እስካሁን ድረስ የለም። ለመጥቀም ያህል ባለፈው አይተ እንደሆነ ስሞትሪች ፓርቲ ውስጥ አንድ ኢትዮጵያውያን አለ። ስሙንም ብታስተውሰው ደስ ይለኛል።
1: ሞሸ ሰለሞን
0: ቦሰንሳ ለመጀመሪያ ጊዜ ከስራ ከኮሚቴም ከተለያዩ ከሚያደርጋቸው ሁኔታዎች የተባረረበት ምክንያት የራሱን አጀንዳ ወስዶ እንዴት ብሎ በተናገረበት እሱ ለመጀመሪያ ጊዜ አባቋሙ የፖለቲካ ክፍያችን የከፈለ እስካሁን ድረስ የለም። እሱን የመሰለም የለም እንደማያው ከሆነ። ስለዚህ
1: ለምንድን ነው መምህር ዮሴፍ ነጮች ከገቡ በኋላ ለህብረተሰቡ ሁሉም ይሰራሉ ባይባሉም ግን አቋማቸውን ሲያንጸባርቁ ተፓርቲው ገለል እንዲደረጉ ሳይደረጉ ሲቀር የኛ ሲሆን ቁጣውና ግርፈው የሚበዛ ወዲያው እንዲወጡ የሚደረግ ለምንድን ነው?
0: ምክንያቱም አንደኛ የሚባል አባባል አለ። ሸክሙን የማነው አካሃዱን አይቶ ሸክሙን ይቀሙታል የሚባል አባባል አለ። በመጀመሪያ ደረጃ እኔነትክን አንተነትክን አጠንክር። በአቋም አስጠንቅ አንትን በል። የመጣውበት የተመረጥኩበት ሁኔታ እዛ ገንዘብ ልፈልግ አይደለም፣ ወይንም ደግሞ በየወሩ 25,000 ሸቀል ልቀበል አይደለም። የመጣው የወገኔን ማንነት አንጸባርቄ ህዝቤ እንዳልፍለትና የህዝቤ ችግር እንዲቀረፍ ብዬ ነው የመጣው የሚለውን በመተው ባለፈው ለምሳሌ ልናገር ፈልገው ነገር አለ። በህብረተሰባችን ውስጥ ለምሳሌ በተለይ በዚህ በአዲስ አበባ የቀሩት ወገኖቻችን ልጆቻቸው እዚህ እየተዋጉ ከዛ የቀሩ አሉ። ባለፈው ያየሁት ምንድን ነው ከሚገርም ነገር እርግጥ ጀግናው የእስራኤል የተዋጊ የነበረው ዮኒ ናታንያው ስለ እሱ አንዳንድ ሁኔታ እየሄዱ ስለ እሱ ይናገራሉ። የኛ የመረጥናቸው ሰዎች ግን የህብረተሰባችን ችግር ገብቶ ግና ስለ ህብረተሰባችን የሚናገር አታዳምጥም። ይሄ ነገር በጣም የሚያሳዝን ነገር ነው። ምርጫው ሲቃረብ እኔ ብለው ይቀርባሉ። ከዛም በኋላ ግና አይቆጥሩንም። የዚህ አይነት ሁኔታ ጎልቶ ይታያል።
1: መምህር ሮቬን በጣም እያነሳው ያለው ነገር ጠቃሚ ነገር ነው። ግን እነዚህ የፓርላማ አባላትም ይሆኑ የሚወከሉ ሰዎች በመማር ደረጃ የተማሩ ናቸው። ችግራችን ምኑ ላይ ነው?
0: አሁን እኮ የችግራችን ሁኔታ ምንድን ነው? በራስ አለመተማመን
1: እኮ። ለምንድን ነው የሰው የተማረ ሰው ነገሩ የሚረዳ ከሆነ አንድና አንድን ደምሮ ይሄ ኃይል ይሰጠኛል፣ ህብረተሰብን በፖለቲካ ንቃተ ህሊናው እንዲኖረው አደርጋለሁ ማይባል ለምንድን ነው? የምርጫ ጊዜ በቃ በሰርገኛ መጣበር በርበሬ ቀንጥሶ አይነት ሩጠን የሆነ ቦታ እንደርስና ህብረተሰቡ ግን አይረዳንም፣ ህብረተሰቡን ተመልሰን አናስተምረው። ከዛ በኋላ ህብረተሰቡ ከኛ ጋር ካልሆነ እርግጥ ነው ልክ ነህ፣ የፖለቲካ ኃይል አይኖረንም። እነዚህ ሰዎች አልተማሩ ሆነው ነው እንዳንል እስካሁን አሁን ያሉትን ብቻ አይደለም እስካሁን በእስራኤል ፓርላማ የነበሩትን የተማሩ ናቸው። ግን ለምንድን ነው እንደዚህ? ገብርኤል እነዚህ ስላልተማሩ ነው ብትለኝ ኑሮ ባይማሩ ኑሮ አዎ መምሩ ቤንል ነበር። የተማሩ ናቸው። ለምንድን ነው ህብረተሰባችን ላይ ሰርተን አቅም እንዲኖረን ማናደርግ?
0: ይሁን በመጀመሪያ ጊዜ ጥሩ ጥያቄ ነው የጠየቀ ገብርኤል። ተመልከት፣ በመጀመሪያ ደረጃ ፕሮግራም መንደፍ እንችላለን፣ ሀሳብ መመንጨት እንችላለን። ያንን ሐሳብና ያንን የምናወጣው ፕሮጀክት የሚጽፈው ማነው? በመታይ በዚህ ነጭ ነው የሚጽፈው። ይሄን ያሳየደ ምንድነው? ይሄን ያሳየ ምንድነው? በመጀመሪያ ደረጃ ምን አልባት ከትውልድ እየተሻሻለ ይመጣ እንዱ ምን አልባት ከኢትዮጵያ ይዞ ነው የመጣ ነው ከፍተኛ ድክመት ሊሆን ይችላል። ምን ልፈልገ ነው? ነጭ አለው በሙሉ ትክክል ነው የሚለው ሁኔታ አለ። ገብቷል? የዚህ አይነት ሁኔታ አለ በትልቆች ላይ በመታይበት ትልቆች በመታይበት ግዜን በተለያዩ ድራማዎች ታያለ። አንድ የሆነ ድራማ ማስታወቃ አለ። ለምሳሌ አንድ ሰው ይታሞ ሂዶ ዶክተር የሆነ ዶክተር ነው ኢትዮጵያ በመታመም ያለ በሚልበት ግዜ እዛ መጨረሻ ዶክተር ነጭ ነው እንጂ መረመረ ብሎ በሽታ ይታመምኩላል። ያና ኢትዮጵያ እንደገና ነጭ ለብሶ መጥቶ በሚያይበት ጊዜ አሁን ተሻለ አንተን ስላየሁ የሚል አባባል አለ። የሆነ እና ይህን ነገር የምታውሱ በሙሉ የሚያሳይህ ምንድን ነው? የእኛው እነንኛው በኛው መዳከምንና የእኛው ሁኔታ ሌላ የሚፈታው ነው እንጂ አድርገ የምናየው ራሳችን ያለን ችግር ራሳችን ለመቅረፍ ያለን ችግር እጅግ በጣም ደካማ ነው። በአሁኑ ወቅት የሚደረገው ሩጫ ከሚያሳዝን ነገር ምንድን ነው? ኢትዮጵያዎች በአንድ ላይ ሆነ ፓርቲ እናቋቁም የሚለው ነገር ተቀባይነት የለውም። እያንዳንዱ ግና በተለያየ ፓርቲ በሚገባበት ጊዜ ከገባ በኋላ የህዝባችን አጀንዳ በአንድ ላይ አድርጎ በአንድ ላይ ሆነው ከተለያዩ ፓርቲ ቢገኙም በአንድ ላይ ሆነ ስለ ወገናችን የመዋጋቱ ሁኔታ በአንድነት ቢፈጥሩ ጥሩ መስሎ ይታያል። ነገር ግን
1: አሁን ኢትዮጵያውያን እዚህ ሀገር ያሉ ኢትዮጵያውያን ተሰባስበው ተነጋግረው አንድ ፓርቲ ቢያቆሙ ተቀባይነት አይኖረውም ብለው እርሶ አንተም ተናገረው አቅም የሰው ቁጥር ስለሚያንሰን ማንዳት ኑሮን አንገባም ነው ወይስ ምንድን ነው?
0: የኔ ሀሳብ ተመልከት፣ በምናይበት ጊዜ ከሞሮኮ መጥተህ የሞሮኮ ፓርቲ ከኢትዮጵያ መጥተህ የኢትዮጵያ ፓርቲ የእኛ ኢትዮጵያውያኖችን 178,000 እንሆናለን። ከዛዎች ደግሞ እንግዲህ የመምረጥ መብት ያላቸው ወደ 130 አንሆንም። ይሄ ደግሞ ከአራት ከአምስት ይቆራረጠን ሀሳቡ የተለያየ ነው። መጨረሻ ላይ ብትኑንን እንቀራለን። በምናይበት ጊዜ የመጣ ነው ከነጩ ህብረተሰብም ሆነ ከእስራኤል ሀገር ታሪክ አጥንተ ለመዋሃድና ሀገራችን ለመጠበቅ ነው የመጣ ነው። ይሄንን ነገር በደንብ አድርገን በሂሳብ መውሰድ አለብን እንጂ እውነት እኛ ራሳችን ኢትዮጵያውያን መተን ፓርቲ አቁመን የፓርቲ መሪውና እንዲኑና የሚለው ሁኔታ የህልም ሩጫ ነው። ባይሆን የህልም ሩጫ ባይሆንም ችሎታው ቢኖረን ቁጥራችን ቢበዛም ቢሆን የዚህ አይነት ሂደት ያንተን የፖለቲካ ሁኔታ ፖለቲካ ምንድን መሆኑን አናውቅም ማለት ነው። እያንዳንዱ የራሱ የሆነ ርዕዮተ ዓለም አለው።
1: አዎ አዎ። አሁን ዋናው አሁን ለምሳሌ በዚህ ምርጫ 92 ቀን 94 ቀን ቀረው እየተባለ እየተነገረ ነው። ያው ጦርነቱ ካላስተጓጎለው ምርጫው በታቀደለት ጊዜ ይሄዳል። ግን እንደ ሀገርም ዋና ዋናውን ህዝቡ የሚወያይባቸው በዚህ ምርጫ ይሄን ፓርቲ ነው የምደግፍ ለእኔ ርዕዮተ ዓለም ይቀርባል የሚባለው ችግሮች፣ የሀገር ችግሮች የሚባሉት እኛ ደግሞ እንደ ማህበረሰብ እንደ ኢትዮጵያ ይሁዲዎች ይሄንን ልናሳካ የሚያሳካልን ፓርቲ የምንለው ችግሮቻችን ምንድን ናቸው? እንደ ሀገርና እንደ ኢትዮጵያ ይሁዲዎች እዚህ ሀገር
0: ተመልከት፣ የእኛ ህብረተሰባችንን ችግር የሚፈቱ ብዙዎች አሉ። ማለትም ማድረግ የምንችልባቸው ነገሮች አሉ። በመጀመሪያ ደረጃ በምናይበት ጊዜ ዋናው ስራ መሆን ያለበት ምን በአሁኑ ሰዓት ወንድሞቻችን እህቶቻችን ኢትዮጵያ ከ20 እና ከ25 ዓመት የሚሰቃዩ ልጆቻቸው ከዚህ ሀገር እየተዋጉ ሀገር ድንበር እየተዋጉ ከዛ የሚሰቃዩት ወገኖቻችን አንድ ከሚገርም የሚያሳዝን ነገር አንዲት ሴትዮ አለች። ኢትዮጵያዊን እዚህ ሀገር ነው የመጣ ልጆቿን ጥላ መጥታ ሁለት ልጆቿ ተገለውባት አንዱ የልጅ ተገሎባት መጨረሻ ላይ ጠቁሎ የጸጉር ቁራጭና የራስ ቁራጭ የተገኙ ይሄ ሁኔታ ለምሳሌ አይዘገንንም ወይ? ይሄ ነገር ማንነትን እንትን የፈለገ ይሁን እንጂ ከሆነ ፖለቲካ ከገባ ይህንን ነገር ችግር ለማግኘት እስከ መጨረሻው ድረስ መዋጋት ያስፈልጋል። ይሄን ነገር ግና አናደርግም። ይህን ማድረግ ያለበት ምንድነው? ከክነሴት ያሉ የኛ ወገኖች ነበሩ። ይህንን ነገር እየሰሙ ግን ያደረገ የለም እስካሁን።
1: በጣም ከባድ ነው። መመረገን በጣም ከባድ ነው። እንደዚህ አይነት ሰምቶ አዎ፣ በጣም ከባድ ነው። እንደ አሁን ሰሞኑን ይኸው ምርጫ ወደ ምርጫ ክነሴቱ ከተበተነ በኋላ ምን ልብ ላለው መሰለህ መምህር ሮቬ፣ በየከተማው እነዚህ ጠቅላይ ሚኒስትር መሆን የሚፈልጉም የፓርቲ መሪዎችም በየከተማው ይሄዱ ከቀሳውስት ጋር ፎቶግራፍ ይነሳሉ። በቃ የኛን ህብረተሰብ በአስተርጓሚ የሚያውቁት ሁላ ሰፈር ሂደው ቀሶች ጋር እንትን ይነሳሉ። ህብረተሰቡ በመርጫ ኃይል እንዳለው ገብቷቸዋል። ግን የመርጫ ኃይሉን ብቻ ነው ከዛ በኋላ ሳፍሮ በመስራት ያምናሉ እነዚህ ሰዎች?
0: ይኸውልህ በመታየበት ጊዜ ገብርኤል አብዛኛውን ጊዜ ከ80% የሚሆኑ ላይ የሚሆኑ የኢትዮጵያ ቤተ እስራኤላውያኖች ሊኩድን ይመርጣሉ የሚል ወሬዎች በየቦታው ስታዳምጣለ። ፊት የነበረው ሁኔታና ዛሬ ያለው ሁኔታ የተለያየ ነው። ይህንን ነገር ጥናት በመውሰድ የኢትዮጵያ ይሁዲያኖች እንደፈለግነ እንወስዳቸዋለን የድምጽ መጠቀሚያ እናርጋበቸዋለን በማለት የተለያየ የኛ ወኪል የሆኑ ኢትዮጵያውያኖች እነኛና መጣለው ተጽኖ የሚያሳደሩ ቄሶች ናቸው። የቄስ ስራ በባውሉ ሰዓት ፖለቲካ መሆን የለበትም ሃይማኖታዊ ነው መሆን ያለበት። ስለዚህ ይሄዱ የተለያየ የፖለቲካ መሪዎች ከኛኛን ሰዎች ባንድ ላይ ከኛ ሰዎች ጋር በመሆን የሚያርቱ ለምሳሌ ቀብላን ኮሎት የሚባል አለ። ቀብላን ኮሎት የሚለው ስም ተርጉሞ በአማርኛ እንግዲህ ድምጽ እንድታመጣል ይሄን አድርግልሃለሁ የሚል ቃል የተገባለት በሙሉኛ ኢትዮጵያ ነው የሆነ። ሌሎች ድርጅቶች ደግሞ ከቄሶች ጋር እየተነሱ ለህዝቡ ተጽኖ የሚያደርጉ ቄሶች ናቸውና እኛንን የሚለው ሁኔታ ያፋያሉ። ይሄ ሁኔታ ምንድነው? ህዝቡ ሞኝ ነው ብዬ አላምንም። ምናልባት ገብቶ ይሄንን ነገር ለመዋጋት የኛ ህብረተሰብ ከፍተኛ ጥረት ማድረግበትና የራሱን ችግር ለመቅረስ መታገል አለበትኛው ወገን እንጂ ማንኛውም እየመጣ በመርጫ ጊዜ ጫንቃይን እየዳሰሰ ድምጽ ያለውስ ይመጣ መሆን የለበትም። አይ
1: አው አሁን አንዳንድ ጊዜ በእኛ ማህበረሰብ ችግር ሲፈጠር ልጆች ወጣቶች ሲጎዱ ወደ ህብረተሰቡ የሚቀርቡት የፓርላማ አባላት በርግጥ አይካድም አሉ። የመርጫ ጊዜ ደግሞ ምናያቸው ሌሎች ናቸውና ይሄንን ህብረተሰቡ በሚዲያውም በማህበራዊ ሚዲያውም ያሉ ወጣቶችም ይሆኑ እንዳንተ አይነት በሳል ሰዎች በደንብ ህዝቡ ካልተማማረ በየአራት አመቱ በሚመጣው የሀገራዊ ምርጫ በየአምስት አመቱ በሚመጣው የከተማ ከንቲባ ምርጫ የኛን ድምጽ እየተፈለገ በኋላ ግን አብሮ ለመስራት ቅድም እንዳልከው በቃ ድምጽ አምጣልኝ ማለት ኃይል አምጣልኝ እንደዛ አይነት እንጠቃቀማለን ነው እንጂ ህብረተሰቡን አብሮ እኩል አድርጎ የሚሄድ ነገር ከነጮች ከመጠበቅ ይልቅ እኛ በእኛ በደንብ ተጣልተንም ተፋጭተንም ወደ አንድ ነገር ካልሄድነ ድምጽ የሰው ኃይል ሰጭ ብቻ ነው ምን ሆን ብዬ ነው።
0: አንደኛ ትክክል ነህ። አንድ አባባል አለ በብራይስት አፍሮድ ኡምሽፎል የሚባል አለ ከፋፍለ ግዛው የሚለው ሁኔታ በመዲናት እስራኤል በሀገራችን ከፍተኛ ሚና ተጫዋች ነው። ይሄንን ሁኔታ በመጠቀም የኛ ንብረተሰብ መከፋፈል ከፍተኛ ችሎታ አላቸው ነጮች። ስለዚህ መጨረሻ ላይ ተማንጠቀመው እኛ ነን። ምናልባት እየተሰብሰብ ብላችሁ ኢትዮጵያውያኖች የሚወዳደሩ ሰዎች ሌላ በሳል የሆኑ ሰዎች ለዚህ ችግር መፍትሄ አግኝቱ ማግኘት ያስፈልጋን ብለ ሐሳብ ብታቀር ያንተ ሐሳብነት እንደማይቀበሉት ይታወቃል። እኔም አስበው ጥሪም አደርገው ለኢትዮጵያኖች በሙሉ በመጀመሪያ ደረጃ ያሰባችሁ ነገር ይሳካላችሁ ላለው ደስ የሚል ነገር መወዳደራቸው። ነገር ግን ሁልጊዜ አንዱን አንዱ መንቀፍ አያስፈልግም። ከሌላ ፓርቲ ብትሄድም ቢሆን ወንድምህን አትንቀፈው ከዛ ሆኖ ለአንተ ሊረዳ ይችል ይሆናል የሚለውን ነገር ይዘን ብንጓዝ እጅግ ባቱ ውጤት ያልናገኝ እንችላለን። ይህንን ነገር ከወዲሁ ልብ አድርገን መውሰድ ለሁላችንም ግድ ይልብናል።
1: ኦኬ፣ የመጨረሻ ጥያቄ መምህር ሮቬን፣ እንደዚህ ጠቅላይ ሚኒስትር እንሆናለን የሚሉ የፓርቲ መሪ እንሆናለን የሚሉ ወይም ደግሞ አዳዲስ የፓርላማ አባል ለመሆን እየተዘጋጁ ያሉ በተለያዩ ፓርቲዎች የእኛን ህብረተሰብ በሚያገኙትና ከእኛ ህብረተሰብ ጋር ስብሰባ በሚያደርጉ ጊዜ የእኛ ህብረተሰብ ምን መጠየቅ አለበት?
0: ተመልከት፣ በመጀመሪያ ደረጃ እነሱ በደንብ ያውቃሉ የህብረተሰባችንን ችግር እያንዳንዱ በደንብ ያውቃል። ያንን ነገር ለምሳሌ ደጋግሜ ያለው ሁኔታ ለምንድን የኢትዮጵያ ወገኖቻችን እዛ ይቀመጣሉ? ከኢትዮጵያ ብዙውን ጊዜ ለምን ወጣቱ አብዛኛውን ወጣት እስር ቤት ያለው በተለያዩ ወንጀል ያልሆኑ ነገሮች ለምን ከ80-70% እስር ቤት ይገባሉ? ለምን ይገደላሉ ወገኖቻችን ወጣቱን ባስመ ለከተ ከትምርት ቤት ለመድሎ ይደረጋል የሚለው ብዙ ነጥቦች አሉ። እነዛን ትምርትን በተመለከተ ወገንን ማህበራዊ ኑሮን ባስመለከተ ቁጭ ብለው ነድፈው ከባለሙያዎች ሰው ጋር ሆነው ይሄንን ነገር መጠየቅ የመጀመሪያ ሰዓቸው ነው። ለምሳሌ ያል ገብርኤል ግዜን እንተረላለው እንጂ ለምሳሌ ከህብረተሰባችን ባሁን ወቅት ለምሳሌ ግዴታ ሀበርክነ ሴት መሆን አያስፈልግም። ታቹን የወገነን ችግር ካወቅ መሳራው ጀቦስ ለምሳሌ ወገናችን አንበን መጻፍ የሚከብደው በሙሉ የቲዮሪያ ትምህርት ተምሮ መንጃ ፍቃድ እንዲያወጣ ዛሬ ጥሩ ደረጃ እንዲደርስ ለማድረግ እኔ በዚህ አጋጣሚ ላደንቃት ፈልጋት ምንድነው ሚኒስተር ሚሪ ረገምን ቦስ ለምሳሌ እኔ ማብረክነት የት አይደለም ጀራሴ የወገኔን ችግር በመናገርና ባዳታ ለያበክሊታ ስብሰባ ተደርጎ ለዚህ መፍትሄ እንዲገኝ ባቀረብኩት ሁኔታ ዛሬ ከ4800ኛ ወረ ህብረተሰማን በማውጣፍ እንዳይችለው የመንጃ በፍቃድ ባለሙያው ነው አንዛሬው እና ስለዚህ በከፍ በያለንበት ሁኔታ ከፍተኛ ጥረት ማድረግ
1: ግድ የፓርላማባል መሆን ባይቻልም የሚመለከታቸውን አካላት ባለስልጣናት ቀርቦ በመናገርና የህብረተሰቡ ችግር ይሄ ነው እንዲህ ብታረጉ ሊፈታ ይችላል በማለት ጥቅም ይመጣል ነው።
0: አዎ አንደኛ ጥቅም ይመጣል ለምሳሌ አንደኛ ጥቅም ይመጣል ለምሳሌ ብትጠይቀኝ ለምሳሌ ማንን ነው ደምትመርጥ ብትለይ መጀመሪያ ለህብረተሰባችን ደግ ያረገው ሀበርክነሰት ወይ ሚኒስተር ማን ነው የሚለው ነገር እኔ የራሱንም ኢዲዮሎጂ ተከተከተያ አይደለም ግን ለወገን ይሄን አደረገ የሚለው ነን ማን ነው አሁን የክነሴት አባል ሚኒስተር እጄ መምረጥ አለብኝ በዚህ አጋጣሚ መረረገብ ለኔ ከፍተኛ ቀን ይጀላ ተሷን ነው መምረጥ ይሄ ነው የሚለው ያለው ሁኔታ።
1: መልካም እንግዲህ እያንዳንዱ ሰው ለካውን አንተ እንደምትለው ለሀገር ይጠቅማል የኔ ኢዲዮሎጂ ይሄ ነው የሚለውን ለምርጫው አንድ 3 ወር አለን በደንብ መወያየት አለ እንደው ሰፈራችን ለመጣው ሁሉ ደናደራችሁ ላለው ሁሉ ድብጽ ፈልጎ ለመጣው ሁሉ ማዳመጥ ያስፈልጋል ስለመጣ ግን ዙሮ ዙሮ እኛን የሚወክለን ማን የሚለውን አጣርቶ አጥርጥሮ መከተል ያስፈልጋል። መምህር ሮቤል ለሰጠህን ሰፋ ያለ ማብራሪያ እጅግ አድርጌ አመሰግናለሁ። መልካም ሳምንት።
0: እኔ አመሰግናለሁ። መልካም ሳምንት ይሁንልን። ጸጥ ያለ ለሀገራችን ሰላም ይላክ።
1: አሜን። መልካም መልካም። እሺ የተከበራችሁ አድማጮቻችን ከዚህ ቀጥለን ደግሞ ከባልደረባችን ጥላሁን መልኬ ጋር እንወያያለን። እሱም በስልክ መስመራችን ይገኛል። ጥላሁን እንደምን አመሸ? መልካም ሳምንት።
2: መልካም ሳምንት ገብርኤል። ሰላም ላንተም ለአድማጮችህ።
1: ሰላም ነው።
2: እግዚአብሔር ይመስገን። ሰላም።
1: መልካም። አንተ ጋር ደግሞ ቀለል ያለ ጥያቄ ነው ምን ሄደው? በዮዳና ሰማርያ ባው ቀላል
2: ጥሩ ነው ቀላል ጥያቄ ጥሩ
1: በዮዳና ሰማርያ ቀበሌ ባሳለፍናቸው 2 ቀናት በተፈጠሩ የሽብር ጥቃቶች 2 ሰዎች ህይወታቸውን አጥተዋል የቆሰሉ አሉ። በዚህ የተነሳ በርካታ የመከላከያ ሰራዊቱና የጸጥታ አካላት ወደዛ እንዲገባ እየተደረገ ነው። በርግጥ አዲስ አይደለም በዚህ አካባቢ የምናያቸው ችግሮች። ጥላውን ምን እየተደረገ ነው? እስከ ምን ሊቀጥል ይችላል? እስከየን አካባቢ እንትን አስቀኘን
2: ካንዳል ስትል ጥያቄውን የመከላከያ ምስሮና መንግስት ወይም ያካባቢ ማሮች ቢሰሙ ኖሮ ገብርኤል እቺ ሰው የመን ሆኗል እኛ ጋብሮ ይኖራል ወይ ይሉ ነበር። ለማንኛውም በጣም ያስቸገረ ያስጨነቀ ያሳሰበ ያለው ይሁዳና ሰማርያ አካባቢ ኗሪዎቹና ተጎራብቶ የሚኖሩ ፍልስጤማውያን ያለው አልፎ አልፎ የሚከሰተው ሽብር ፈጠራ ድርጊት ገብርኤል በከፍተኛ ሁኔታ በይበልጥ ለደህንነት ክፍሉ በአካባቢው ለሚገኙት ማለት ነው ብዛት ያሉ ወታደሮቻችን እዛ ይገኛሉ ገብርኤል። አጠቃላይ ሁኔታው ራስ ምታት ሆኗል ማለት አልፎ አልፎ ሽብር ፈጠራ ድርጊት ተፈጸመ፣ ቆሰሉ፣ ተገደሉ የሚባሉ ወሬ ዜናዎችን እንሰማለን። አሁን ሁኔታው ግን ከዛ ጠለቅ ባለ ጉዳዩን በጥልቅ የሚከታተሉት በይበልጥ መረጃ ክፍሉ የመከላከያ ያሉ ከቅርብ ሁኔታውን የሚከታተሉት ግን በጣም አንገብጋቢና መፈንዳት ላይ ደረጃ ሄደ
1: ከቁጥጥር ውጭ ሊወጣ ነው የሚሉ ነገሮችንም እየተናገሩ ነው።
2: በጣም በጣም በጣም በጣም በሚያስፈራ ሁኔታ ያው አሁን በአገራችን ሄደው ክፍል ከአዛ ጋር ባለው ሁኔታ ወደ ሰሜኑ ስንሄድ ደግሞ በሊባኖስ ከህዝቡላ ድርጅት ጋር እንዴት ነው ወደ ቦታው የተላኩት ወታደሮቻችን ቁጥር ስታየው ወደ ይሁዳና ሰማርያ አካባቢ ባልተናነሰ ሁኔታ እንዲሁም ከነዛ ጦርነት ተብሎ በጦርነት ውስጥ ጦርነት ላይ ያለን በደቡብና ወደ ሰሜኑ ከሚላኩት ወታደሮች ባልተናነሰ እንዲሁም ቁጥሩ የበዛ ወታደሮች ኃይላችን ወደ ይሁዳና ሰማርያ እየተላከ ነው። ምን ማለት ነው? ያ ቦታ ምናልባት ከፈነዳ ሁኔታው ቁጥጥር ውጭ ከሆነ ከፈተኛ አልጠበቅ ነው ሁኔታ ሊከፈት ይችላል የሚል ፍራቻውና ስጋቱ አለ። አሁን ትናንት ያየነው አለ ያው አልፎ አልፎ የሚከሰት ግን ትናንት ደግሞ በሚያሳዝን ሁኔታ ሁለት እስራኤላውያን አንድ ተጠባቂ ጦርና አንድ ደግሞ ያው ያካባቢው ዘብ ጠባቂ እንግዲህ በሚያሳዝን ሁኔታም አንደኛው ግል መሳሪያው ተነጥቆ ነው በሲስተሙ አንድ የተገደለበት ሁኔታ ስናይ ያው ሁኔታው አስጊ ነው ገብርኤል በጣም አሳዛኝ። ምክንያቱም በአንድ በኩል የወታደር እጥረት አለብኝ እያለ የመከላከያ ኃይሉ የሚናገርበት ሁኔታ አለ። በሌላ በኩል እጥረት አለብኝ የወታደር እጥረት እያለ አሁን ሌላ ቦታ ጦርነት ማለት ከጠላት የሚሰነዘሩትን ጥቃቶች ለመከላከል ወታደሮቻችን ወደ ሌላ ቦታ ሲሄዱ ግድ ወደዚህ ቦታ ደግሞ እዚህ ምንም ፍጹም አላደል ምንም ነገር ስጋት ውስጥ መግባት ሳይኖርብን ግን አስጊ ከመሆኑ የተነሳ ብዛት ያለት ወታደር ወደ ቦታ የመሄድ ሁኔታ በጣም በጣም አሳሳቢ ሆኗልኝ። ምንድን ነው እዚህ ላይ አሁን መከላከያ ያሉ የሚለው ለዘመናት ቦታው የተረሳና ያው ችላ የተባለ ከመሆኑ የተነሳ ነዋሪዎቹ ፍልስጤማውያን ብዛት ያላቸውን የጦር መሳሪያዎች በቤታቸው ውስጥ አድርገዋል። ለክፉ ቀን ተንኮል ካሰቡ በይሁዳውያን ቅድሚያ አካባቢው በሚኖሩትኝ ይሁዳውያን ለከዛም አልፎ ወደ ሌሎች መሃል ከተሞች በመግባት ጉዳት ሊያደርሱ ይችላል። ልክ ሐማስ በጥቅም 7 በጋዛ እና አካባቢ የሚኖሩ ይሁዳውያንን እዛ የሚኖሩት ይሁዳን ጉዳት እንዳደረሰው ተመሳሳይውን ይሁዳና ሰማሪው ሊፈጠር ይችላል የሚል ስጋትም አለ። ያ ብቻ አይደለም፣ አሁን እነዚህ ጠላቶች ካሁን በፊት ከሌሎች እንደ ኢራን ከሌሎች እንደ ሐማስ ለምሳሌ ጠላቶቻችን የጦር መሳሪያዎች እና የገንዘብ ድጋፍ ይሰጣቸው እንደሆን አሁን በራሳቸው ጊዜ እቤታቸው ውስጥ የጦር መሳሪያዎችን እያዘጋጁ ነው። ተመልከቱ
1: የጦር መሳሪያ ማለት በጣም
2: አዎ መከላከያ ኃይሉ ጦር ኃይል ወደ ቦታው ሲልክ መረጃችን ወደ ቦታው ሲያስገባ እንዲሁ አይደለም ግን ያው የኃይል ጥረት የወታደሮች ጥረት ቢኖርብን በሌሎች በኩል ወታደሮች ቢኖሩም መከላከያ ኃይሉ ግን ስራ ይሰራል። አስፈላጊ ሲሆን ደግሞ ውሳኔ ከተደረሰ ልክ ሌሎች ቦታ እንደተደረጉት ማለት ነው ካሁን በፊት ሌሎች አካባቢዎችም አሁን በዚህ ይሁዳና ሰማሪያ በአንዳንድ ቀበሌዎችም ይበልጥ ደግሞ ትናንት አካባቢ ማለት በደረሱበት ተመሳሳይ እርምጃ የተወሰደው የመሰብስብን እና ያ ሁኔታ ለማንኛውም ይህን ነገር አንገብጋቢ ነው ከማለት እንግዲህ ከዚህ ውጭ በዚህ ዙሪያ ለማጠናቀቂያ አልገብርኤል እስራኤል ማለት ነው ትናንት ሁለት ዜጎቻቸው ከተገደሉ በኋላ እንግዲህ እስካሁን ድረስ ያሉት መረጃዎች እንደሚጠቁሙት ከሆነ እስካሁን ድረስ ቴል በተሰኘ የፍልስጤማውያን ገጠር ወደ 11 የሚሆኑ ተጠርጣሪዎች እጃቸው አለባቸው የተባሉትን ከዚህ ከግድያው በተያዘ በቁጥጥር ስር ውሎ አጠቃላይ ግን በዛ አካባቢ በተለያዩ ፍልስጤማውያን ቀበሌዎች ማለት ነው የገጠር ሰፈሮች ከሰባ በላይ የሚሆኑ ሽብርተኞች ቁጥጥር ስር ላይ ውለው ምርመራ እየተደረገባቸው ይገኛል። ምናልባት እንዴት ነው ጅመራ ነው ነገ ከነገ በኋላ መከላከያ ያለው ሌላ እርምጃ ወደ ውስጥ በመግባት ጥቃት ፈጽም ይሆን እንደኔ አመለካከት የጊዜ ጉዳይ ነው። ያው ካለን በጦርነት አንጻር የወታደር ችግር ስላለብን ኃይላችን ሌላ ቦታ ሆኖ እንጂ ቦታ ተረፈለ
1: ግን ጥላሁን የመከላከያ ሰራዊቱ የወታደር ጥረት አለብኝ ይላል። ህዝቡም ይሄን ያውቃል ግልጽ ስለሆነ መንግስት ይሄን የወታደር እጥረት ለመሙላት ለመተካት ምን ያደረገ ነው? በሌላ በኩል ከሐረሪ ወጣቶች ኃይል ይገኛልና እነሱ ይዝመቱ ሲባል እንዳይዘምቱ ለዛውም በቁጥጥር ስር እንዳይሆኑ የሚያደርገው ህግ ከለላልና መንግስት በትክክል የወታደር እጥረት መኖሩን ያወቀ እነዚህ የሐረሪ ወጣቶችን ማዝመቱ ተገቢ ነው ባይልም ከየት አምጦ ሊሞላ ነው? ይሄንን የመከላከያ ለምን ነው እንደዚህ ምልህ? አሁን ከኢራን ጋር ለመግጠም እስራኤል እየቋመጠች ትገኛለችና ጦርነት እንዳለ እየተነገረ ጦርነት ማድረግ እየተፈለገ ግን በመከላከያ ሰራዊቱ ጥረት አለ። ይሄን ከየት አምጦ ሞልቶ በዚህ ዙሪያችን ያለውን ጠላት ለማሸነፍ ወይም ለመዋጋት ይቻላል ተብሎ እየታሰበ ነው በመንግስት ደረጃ ማለት ነው?
2: ያውል ካሁን በፊትም በተደጋጋሚ በዚህ ዙሪያ ተዋየ መሰለኝ። አዎ ተወያይተንበታል ገብርኤል። ያውል በአንድ በኩል ከአሉን ወደፊት ከሚያጋጥሙን እንዴት ነው ፊታችን ላይ በጣም አስግቶ በአስጊነት ካሉት ሁኔታዎች ጋር የመንግስትነን የዕለት ዕለት እንቅስቃሴ አብሮ እየሄደ አይደለም። ትልቅ የሆነ ችግር አለ። በጣም ከባድ ማለት ባልበኩል የወታደሩ እኔ አይደለም ነው አንተና እኔ ባልበገናኛው ታብር ብቻ አይደለም በመከላከያ ኃይሉ የሰው አቅም ክፍል አለ አካሮሽ አካ ቦታው የተለያዩ ጉባኤዎች በመሄድ ይሄንን በትክክል እንዲሁም በቁጥር በመጥቀፍ ማለት ነው በብዙ ሺህ የሚቆጠሩ ወታደሮች ተጠራት አለ ቢባስቸኮይ መመልመል አለበት የሚል ጥያቄ በተደጋጋሚ ተነግሯል። መንግስት ይሄንን አዳምጦ ለዚህ ልባት ለመስጠት ሙከራ ያደረገ ነው ነው እንዲሁም ተቃራኒውን እየሰራ ይገኛል ማለት መመልመል ቢገባቸው ዜጎች ሆነው እነዚህ ሃይማኖተኛ አክራሪዎችን በፍጹም መመልመል ሳይሆን እንዲሁም በነፃ መልቀቅ ማለት ይቻላል። በሚገርም ሁኔታ ከተወሰኑ ካንሳምን በፊት በፓርላማ የጸደቀው ህግ ምንድነው ካሁን በፊት ማልባት እነሱን በማፈር የተለያዩ ማጣቦችን በማድረግ እንዲመለመሉ ማስገደድ የሚል ሐሳብ ቢቀርብም እሱ ጭራሽ መታሰብ የለበትም የሚል ውሳኔ አስተላልፎ ክነሴት ወይም ፓርላማ የተበተነበት ነው። ይሄን ስታየው አሁን እንዴ የሚጠየቀው ወታደሩ ክፍል የሚጠየቀው ሌላ መንግስት የሚሰራው ሌላ ለምን የሚል ጥያቄ ታነሳለ። ለዚህ እንግዲህ ምንድነው መጨረሻ የፖለቲካ ጨዋታ አለ ማለት ነው። ስለዚህ ይሄ ነገር እንዴት ነው ዜጎችንም በይበልጥ ያሳሰበ ያለው ለምን የሚል ጥያቄ ነው። አሁን ግን ወታደሮች ማለት ነው በተደባባቂ ጦር ከአራት እና ከአምስት መቶ ቀናት በላይ ጦርነት ከተገባን አንስቶ እንግዲህ ሶስተኛ አመት ብዛት ያላቸው የሚያገለግሉት በተደጋግም እነሱ ደግሞ ደከምን አቅሙ የለንም። ሌላው ጋዛ ውስጥ ያለን ወታደር አንስተህ እኮ ነው ወደ ይሁዳና ሰማርያ የምታመጣው ወይም ሊባኖስ ውስጥ ያለውን አውጣ ፈውጥረት ስላለበት ለዚህ ነው መከላከያ ኃይሉ እባካችሁ ማለት መንግስት ስራ እየሰራ ነው ፍጹም ይሄ ነገር ስታዩ ያሳዝናል። አሁን የማውራ ሌላ ቦታ ያለው በኢራን ያለውን ሁኔታ ሌሎች ጋር ለምሳሌ ነገ ከነገ በኋላ በሁቲ ማማጽያን እዚያ ተቀባችን በሊባኖስ የህዝቡላ ድርጅት ከኢራን ጋር ወደ ውስጥ ሌላ ውስጥ ገባን ብንል ምን ልንሆን ነው? እዚህ ይሁዳና ሰማርያ እንደውም አንዳንድም ላለው መስለ ከጥቅም ሰባት ጋር ተያይዞ አሁን ካለን በተጨባጭ ሁኔታ ጋር ጠላቶቻችን እንደው አንድ ላይ ሆነው ባንዴ ቢጀምሩና አንድ ላይ ቢወጥሩ ኖሮ ምናልባት ምን ከፍለው ዋጋም የከፋ ነበር።
1: እንደው ለማየት ያክል ነው በደቡብ ሱሪያና በሊባኖስ እስራኤል ያደረገችው ያለው እንቅስቃሴ በወታደራዊ ሁኔታ ምንድነው?
2: ታውል እስራኤል በሰሜኑም በደቡቡም አጠቃላይ ያለውን ሁኔታ እንግዲህ ከተኩስ አቁም ስምምነቱ ጋር ጎን ለጎን ማለት ነው አስፈላጊ ሲሆን እርምጃ እየወሰደች ይታያል። እርምጃም ተወስዶ በይበልጥ ወደ ደቡብ ስለ በአዛ ያው አስፈላጊ የሆኑትን የሽብር ፈጣሪ መሪዎችን ማለት ነው እንግዲህ የምትገልበት ሁኔታ አለ እርምጃ ተወስዳለች። ወደ ሊባኖስ ከሄድን የህዝቡላ ድርጅት እንግዲህ በአንድ በኩል ከሊባኖስ መንግስት ጋር ያለውን የሰላም የተኩስ አቁም ስምምነቱን ተመልክቶ ማለት ነው ትንሽ ነገሩ የተረጋጋ መስሎ ይታያል። የሚጠበቀው እንግዲህ አሜሪካ ነው ማለት የተጀመረው እንደ ሙከራ ተብሎ እስራኤል የተወሰኑ ቦታዎችን ጦሯን ወደ ኋላ በማሸሸት ማለት ነው ለሊባኖስ የጦር ሰራዊት በመስጠት ቦታውን ያው በእንደዚህ አይነት ሁኔታ ምናልባት በቀጣይ የህዝቡላን ድርጅት ትጥቁን ማስፈታት የሚል ሁኔታ ይህ ከሊባኖስ ጋር ባለው ሁኔታ ነው ትንሽ የተረጋጋ መስሎ ይታያል። ጥቃት ከመውሰድም የተቆጠበች መስሎ ይታያል። እንግዲህ ያ የአሜሪካ ተጽዕኖ ስላለበት ወደ ሶሪያ ከሄድክ ገብርኤል አይነገርም እንጂ ሶሪያ ውስጥ ምንም እንኳ በከፊሉ የአገሪቱ ሀገራችን የሰሜን ወይም በደቡብ ሶሪያ ማለት ነው የእስራኤል ጦር ኃይል እዛ አካባቢ አንዳንድ ቦታዎችም ወሳኝ ቦታዎች አሉ። ያን ቦታ በሶሪያ መንግስት በኩል ልቀቁልን ማለት ጥያቄ አለ። ግን ያው አሁንም እዚህ ላይ አራጊ ፈጣሪዋ አሜሪካ እንደመሆኗ መጠን ያ ሁኔታ ምንም እንኳ አልፎ አልፎ ደህንነቷን ለመጠበቅ ስትል እስራኤል ወታደሮች አላወጣም ብትል፣ በቀጣይ ግን በአስጊነት እንግዲህ የእስራኤል መንግስት ወይም መከላከያ ኃይሉን ደግሞ በከፍተኛ ሁኔታ ባንክሮ የተመለከተ ያለው የቱርክ ወደ ቦታው መግባትን ተያይዞ ይህ ነገር የቱርክ መንግስትና ጦር ወደ ቦታው የመግባትን ሁኔታ እስራኤል በጥሩ አይን አታየውም። እምነቱም ስለላ ጦሯን አታስወጣም። ያ ቦታ እንዴት የተረጋጋ ነው? እልባት ወደፊት ሊኖር ይችላል። ሁኔታው ተያይዞ ተያይዞ ከኢራን ጋር ስለሆነ በኢራን በኩል ያለው ሁኔታ እልባት ካገኘ ምናልባት የነዛ አካባቢ ምናልባት እልባት ወይም መፍትሄ ሊኖረው ይችላል። ለጊዜው ግን በሀገራችን የደቡብ ክፍል እስራኤል እርምጃ ተወስዳለች። በሀገራችን የሰሜን ክፍል ግን ትንሽ የተረጋጋ መስሎ ይታያል።
1: መልካም። አሁን በጣም መነጋገሪያ ሆኖ ያለው እንደምታውቀው በአሜሪካና በኢራን መካከል ያለው ውጥረት ነው። ድርድር አለ ካለስ የቱ ጋ ነው? እየተደረገ ያለው ግጭትስ ምን ያክል አድጎ እስራኤልንም ጎትቶ ወደ ለየለ ጦርነት አንዱ አንዱን ለማሸነፍ ለመሄድ ምን ያክል ነው እንትን እያለ ያለው እየተፋፋመ ያለው?
2: አይውልህ ገብርኤል፣ ትናንት ለዛሬ አጥቢያ ማለት ነው እኔ በግሌ የነበረኝ አመለካከት ምናልባት ጠዋት ስነሳ ወይም ደግሞ ለሊት ላይ የሆነ ማስጠንቀቂያ ደውል ተደውሎ ወደ ጦርነት ይገባል የሚለው ሙሉ በሙሉ እንኳን ቢሆን ሐሳቡ ነበር በግሌ።
1: ለምን ከምን እንትን
2: ሁልጠቅ አንዳንድን የመረጃ አውታሮች እምነት ያላቸውን ስትመለከት ያለውን ሁኔታ ደግሞ በአሜሪካ መንግስት የሚነገረውን በእስራኤልን በኩል የነበረውን ቅድመ ዝግጅቱን ስታይ ነገሮችን ደምረህ መጨረሻ ላይ ኦኬ ምናልባት ከነበረው በተለየ ሁኔታ ወደ ጦርነት ሊገባ በቃ እዛ ላይ እኔ አምኜም ነበረ። ግን ለሊቱ አካባቢ ጠዋት ነሳ የተረጋጋ ወደ ጦርነት ያልተገባበት ሁኔታ አለ። ለዚህ ምክንያት አለው እንደሚነገረው ከሆነ ትናንት አሜሪካው ፕሬዚዳንት ዶናልድ ትራምፕ ከየደህንነት አማካሪዎቹና የካቢኔ አባላት ስብሰባ አድርገው ያው የተቀበሉት መረጃ አለ። ከዛ አንጻር እንደውም ያው እንዳልኩ ወደ ጦርነት የሚለውን ሁኔታ ውሳኔ ላይ ባይደርሱም ግን ያው ውይይት አድርጓል በዚህ ዙሪያ። ያ ብቻ አይደለም በዚህ ያሉትን የአሜሪካው ኤምባሲ ማለት ነው እዚህ ያለውም ዜጎችን እንጨራሽ እንዴት ነው ቤታቸው እንዳይወጡ ብዙ ነው ይህንን ትሰማ ነው እንግዲህ ጦርነት ምናልባት ሊከፈት ይችላል የሚለውን ሁኔታ። ሌሎች ሀገራትም እንዲሁ እንደገና በአረብ ሀገራትም የዜና አውታሮች በጣም እንዴት ነው ስመጥርና ምንም ትክክለኛ መረጃ የሚያቀብሉትም ልክ ያመኑበትና ጦርነት ሊ ጀመር ይችላል የሚል ሁኔታ አሁን እንዴት ነው። ዶናልድ ትራምፕ ባለቀ ሰዓት ላይ ግን ይህንን አቅደውትና አስበውት የነበረውን ጦርነቱን በከባድ ሁኔታ ወደ ጦርነት መግባት የሚለውን ባለቀ ሰዓት የሰረዙበት ሁኔታ አለ ወይም ያዘገዩበት ሁኔታ አለ ይባላል። ምክንያቱም
1: ምን ቢቀበሉ ነው ምን መረጃ ይደርሳቸው
2: ጥሩ ጥያቄ። አሁን ወይን ሀሳባቸውን የቀር ሲጀምር ድጋሜ ለኢራን እንደገና እድል መስጠት ማለት ምናልባት ወደ ድርድሩ ወደ ውይይቱ የመሄድ ሁኔታ ይበልጥ ግን ዶናልድ ትራምፕን ያሳመናቸው የሚባለው ሌሎች አሸማጋይ ሀገሮች እንደ ኳታር ፓኪስታን ማለችበት እና እነዚህ ሀገራት እንዴት ነው ሳውዲ አረቢያ ማለችበት እነዚህ ሀገራት በዶናልድ ትራምፕ ላይ ከፍተኛውን ተጽዕኖ አሳድረዋል። ወደ ጦርነት አትሄዱ አትቸኩሉ እድል ስጧቸው እንደዚህ ነው የመጨረሻን በሉት ግን ትንሽ እድል ማለት ጎን ለጎን ንግግር። አሁን ዶናልድ ትራምፕ ወደ ጦርነት እንደሚገባ በቃ አይደል ልክ አረብ ለቀዳደ ወደ ጦርነቱ ሲገባል የሚለው በሁሉም ዘንድ እምነቱ ኑሮ ሳቸው ይወስናል የሚለውን ሁኔታ ባለቀ ሰዓት እነዚህ ሀገራትና ሌሎች ነገሮች ተደምረው ማለት ነው እንግዲህ ያው ይህንን የዲፕሎማሲውን ዘርፍ ተስፋ ወይም እንደገና እድል ለመስጠት ይህን ነገር ትተውታል። ጎን ለጎን እንዳልኩ ድርድር እየተደረገ ነው። ምንም እንኳ ከተወሰኑ ቀናት በፊት በኢራቅ ፕሬዚዳንት በኩል ለዶናልድ ትራምፕ የተላለፈውን መልእክት ለኢራን ማለት ነው የተኩስ አቁም ስምምነቱንና መረጋጋት በዛ ዙሪያ አሜሪካ ያቀረበችውን ሀሳብ በኢራቅ ፕሬዚዳንት አማካኝነት ኢራን አልተቀበለችውም። አሁንም ቢሆን በኢራን በኩል በገሃዷ ለሚናገሩት ኢራን ፍጹም ፍራቻ እንደሌለ ወደ ጦርነቱ ለመሄድ ምንም እንደማያግታ ይህን ነው የሚናገሩ። ውስጥ ለውስጥ ግን አሜሪካን ወደ ጦርነት እንዳትገባና ድርድሩነን ወይም ይህንን ውይይቱን ለመቀጠል ፍላጎት እንዳላቸው ይነገራል ይባላል። አሁን ዶናልድ ትራምፕን እንግዲህ እነዚህ ነገሮች ተደምረው ያው ድሉን የሰጡበት ሁኔታ አለ ይባላል። እና ትናንት ታስቦ የነበረው ጦርነት ማለት ነው እንግዲህ ያው ዛሬ ጠዋት እነሳ እንዳልኩት የተረጋጋ ነው። ነገ ከነገ በኋላ ወይም ዛሬ ለሊት ራሱ ምን ይሆናል የምናውቀው ነገር እንደወዲሁ ከወዲሁ
1: ጥላውን። ይሄ ጦርነት በአሜሪካና በኢራን ያለው ጦርነት አያስፈልግም ግን አልስማማ ብለው ወደ ጦርነት ወደ ለየለት ጦርነት ቢገቡ አሜሪካ የአሜሪካ የእስራኤልን እገዛ ፈልጋ እስራኤልን ታስገባት ይሆን ወደ ጦርነት ወይስ ብቻዬን ወጣዋለሁ ትል ይሆን?
2: አይ ጥያቄ የለውም። ይህን ወደ እንዴት ነው አሜሪካ ሚዛን ለዋጭ ሆነና ወደ ጦርነት ውስጥ እስካሁን ድረስ የተደረገው ይኸውልህ፣ የሚገርመው ትናንት ሌሊት አሁን ቅድም ካልኩት አንዱ ምክንያትም ለ12 ጊዜ ለ12 ሌሊት በተከታታይ አሜሪካ የወሰደችውን እርምጃ ትናንት ሌሊት አላደረገችም። ገብቶሃል? ማለት ምንድን ነው? ምናልባት ይህን ተስፋ ለመስጠት ነው። አሁን ልጠይቀው ጥያቄ ግን አሜሪካ ሚዛን ለዋጭ ሆነና ከአሁን በፊት ካደረገቻቸው የበለጠ እርምጃ የምትወስድ ከሆነ እስራኤልንን አንቺም ተሳተፊ ማለት ሁኔታ እስራኤል ይነገራታል። እንዲያውም እንዴት ነው አረንጓዴ መብራት እስራኤል የምትፈልገው ይህን ነው ገብርኤል፣ እስራኤል የምትፈልገውም የአሜሪካንን ቀይ አረንጓዴ መብራት ነው ማለት ወደ ጦርነቱ ጊዜ ማለት ሁኔታ ነው። እና እስራኤልን ታሳትፋለች? አዎ በትክክል። ከአሁን በፊት ግን ምናልባት አሜሪካ በምትወስደው ውስንና መጠነኛ የሆነ ወታደራዊ እርምጃ ኢራን የመዳከም ምልክቷን ካየች በኋላ ወደ ዲፕሎማሲ ወደ ጠረጴዛ ዙሪያ የመዞር ምልክት ታሳያለች የሚል ተስፋ ስለነበራት አሜሪካ እስራኤል ጠቅላ እንድትገባ አልፈለገችም። ምክንያቱም እስራኤል ገባች ማለት ጦርነቱ ወደ ሌላና ወደ ከፋ ወደ ሰፊ ጦርነት ተገባ ማለት፣ ይህንን አልፈለገችም። ግን አሜሪካ መጨረሻ አማራጭ ከሌላትና ወደዛ የምትሄድ ከሆነ አዎ፣ ምክንያቱም እስራኤል ብቻ የምታደርጋቸው ወታደራዊ ጥቃቶች አሉ አሜሪካ የምታምንበት በቴክኖሎጂ ማለት በዚህ በመረጃ ድርጅትም ሆነ ሌሎች ቦታዎች ማለት ማለት ልብ ብለህ ከሆነ ካሁን በፊት ሁለቱ ሀገራት ጥምር ኃይል በኢራን ላይ ሲያደርጉ ቦታዎችን እየተከፋፈሉ ነው ማለት ኢራን ምትወስደው በኢራን ላይ እስራኤል ምትወስደው የተወሰነ ክፍል አለ አሜሪካ ምትወስደው በእንደዚህ አይነት ሁኔታ ያነገለ ማለት ስለቁ ጥያቄ አሁን ወደዛ የመሄዱ ሁኔታ ስናይ እኔ እንደማስበው የጊዜ ጉዳይ ነው ላለው ምክንያቱ ለምን እንደሆነ ታውቃለህ ገብርኤል አሜሪካ ለምትጠይቀው ጥያቄ ኢራን እሺ ብላ መልስ አትሰጥም በፍጹም ምክንያቱም አብሮ የማይሄድ ነገር ነው ለምሳሌ አሜሪካ ትልቁ ጥያቄ ምንድን ነው እስራኤልን ምትጠይቀው ኢራን የኒውክሌር ጦር መሳሪያ ግንባታዋን ማቆም አለባት የጦር መሳሪያዎች እንደ ባሊስቲክ ሌሎችን ይህን ጥያቄ ኢራን አትቀበለውም በፍጹም ማለት በአሜሪካ በኩል ዜሮ ማለት ከናካቴ እጃችሁ በዚህ ምንም መንካት የለባችሁም ነው ኢራን ደግሞ በፍጹም እንደውም አዳዲስ መረጃዎች እንደሚወጡት ከሆነ እንደሚጠቁሙትኝ ሙሽታባ የአሊ ኻሜኒ ልጅናውን ስልጣን ለምንም እንኳን ባይታይም ባይልም ግን አራጊ ፈጣሪ ውስጡን የሚባለው ካለበት ከቆሰለበት ሆነ ያገገመ እሱ እንዲያውም ካባቱ የበለጠ ይሄንን የኒውክሌር ጦር መሳሪያ እጁ ለማስገባት ከፍተኛውን ፍላጎትና ከፍተኛ የሆነ በቃ እንደ የተፈለገው ዋጋ ተከፍሎ ጦር መሳሪያው ለማምረት ይሄንን የአሜሪካ መረጃ ድርጅት ደርሶበታል ምን ማለት ነው በፍጹም የአሜሪካንን ቃል ወይም ስምምነት ቃል ኢራን አይቀበሉትም ይሄ ሆነ ማለት ምንድነው አሜሪካ ያላት አማራጭ ወይም መንበርከክና ኦኬ ምትሉት ተቀፍያለው ነው ካልሆነ ደግሞ ወደ ጦርነት ነው እንደኛ መልካከት ወደ ጦርነት የምግባት ሁኔታ አይቀርም ብያስባል ምክንያቱም አሜሪካ አሁን የቀንን ማራዘም መሳ ምንድነው የኢራን ኢኮኖሚ በከፍተኛ ሁኔታ እየተዳከመ ነው ዜጎች የውሃ እጥረት አለባቸው ዜጎች የመብራት ኃይል እጥረት አለባቸው ዜጎች የኑሮ ውድነትን እያማረሩ ነው ኢራን ኢኮኖሚዋ በከፍተኛ ሁኔታ አሁን በአሜሪካ እጅ ተያዘው የኢራን ገንዘብ በብዙ ቢሊዮን ዶላር አለ ካሁን በፊት በተደረሰው የ60 ቀን የቶክስ ቆም ስምምነት ቀስ በቀስ ይህን ገንዘብ እንለቅላቸዋለን በሌሎች ሀገር የተያዘውን ገንዘብን ይሰጣቸዋል የሚል ሁኔታ ነበር አሁን ግን አሜሪካ የደረሰችበት ውሳኔ ገብርኤል ይህንን በአሜሪካ እጅ ያለውን ገንዘብ በፍጹም አትቀበሉም በአሜሪካ ላይ ባደረሳችሁት ጉዳት ብዛት ያላቸው የጦር ሰፈሮች ወታደሮቿን ተገለውባታል ለዛ ካሳ ይከፈላል ስለዚህ ገንዘቡን እርሱት የማለት ሁኔታ አለ ማለት እነዚህ ነገሮች ተደምረው ኢራን የኢኮኖሚያው ሁኔታ ከፍተኛ አሳሳቢነት እንዴት ነው ለማዳከም አሜሪካውን በጃዙ የኢራንን ኢኮኖሚ በከፍተኛ ሁኔታ በማዳከም እንዴት ነው እጃቸውን እንዲያነሱ ያነ ነው በኢራን በኩል የሚነገረው ደግሞ በፍጹም አታስፈራሩንም እንዲያውም በማለት ያው ቢቸገርም ዜጎቹ ነዋሪዎቹ ቢቸገሩም በሌላ በኩል የጦር መሳሪያዎችን በመገንባት የወደሙባቸውን የባልቲክ ሚሳይሎችንም ከዛ አልፎ ይህን የኒውክሌር ጦር መሳሪያ ግንባታ ካሁን በፊት የነበሩበት እንደና ታንዝ ቡሸር እና አትፒያን ይህ ቀርቶ አሁን ሌላ ቦታ ሌላ ተራራማ ቦታ ይህንን የተደበቀውን ኡራኒዮን አስፍቃት ገብቷል ይባላል ማካዎች ተራራ ላይ በጣም 100 ሜትር ከምድር በታች ጥልቀት ባለ ሁኔታ የአሜሪካ ጦር ማፍረስ በማይችልበት ሁኔታ እያብላሉ ነው ይባላል ማለት ኢራን በሌላ በኩልም ይህን የጦር መሳሪያውን እየገነባች ይታያል ሁሉ ነገር ተደምሮ ወደ መጨረሻው ሲነይ በዚህ ዙሪያ ገብርኤል ኢራን ምንም እንኳ ዓለም በረከከም አልተረተውም ብትልም አሜሪካ እንዴት ነው ስለ ቦነ ጠሩነት ማለት ይችላል ኢኮኖሚውን ያዳከመች ምናልባት ይማንበርክ ያኑ ሁኔታው ግን አማራጭ ከሌለው ማለት ነው ትናንት አስቦ እንደነበረው በቀጣይ ምናልባት በማዘናጋት ማለት ነው ምናልባት አሜሪካ እስራኤል ከሌሎች አውሮፓ ሀገራትም ጋር በመሆን በኢራን ላይ ያልታሰበ ጥቃት በማድረስ ጉዳት ያደርሱ ይችላሉ አባባባ
1: አሁን በሚቀጥለው ሳምንት ጠቅላይ ሚኒስትር ቢናሚን ናታንያሁ ወደ አሜሪካ ያቀናሉ ለስራ ጉብኝት ተብሏል ይህ የስራ ጉብኝታቸው ምን ምንን ያጠቃልላል ከኢራን ጋር ያለውን የአሜሪካና የኢራንን ውጥረት ይመለከታል ባለፈው እሳቸው ነው ቀስቀሰው ገፋፍተው ወደ ኢራን ጦርነት እንዲገቡ ያደረጓቸው የተባለው ነገር አሁንም እንደገና እስራኤል እንድትቀላቀል ይገፋፋቸው ይሆን ምንድነው የጠቅላይ ሚኒስትር ቢናሚን ናታንያሁ የሰሞኑ በሚቀጥለው ሳምንት የስራ ጉብኝት ይኖራቸዋል ተብሎ እየተወራ ያለው ነገር
2: ያውልህ ሲጀምር ጠቅላይ ሚኒስትሩ ካሁን በፊትም ወደ ቦታው ለመሄድ ወደ አሜሪካ ለመሄድ እና ከዶናልድ ትራምፕ ጋር ለመገናኘት ፈልገው ዶናልድ ትራምፕ አልፈቀዱም አይ ባይመጡ ባጭር አማርኛ እንደማይቀበሏቸው በዛ ምክንያት የተኮላሸበት ሁኔታ አለ አሁን ባለው ተጨባጭ ሁኔታ ግን አዎ ዶናልድ ትራምፕ ምንም እንኳ ፍላጎቱ ባይኖራቸውም በእስራኤል በኩል ግን የእስራኤል ጠቅላይ ሚኒስትር ወደ ቦታው የሚሄዱ ዋናው ምክንያት የሊንዲስ ግራም ይሄ በጣም የታወቁ ሴናተር ናቸው ሪፐብሊካን ፓርቲን በኮንግረስ ወክለው በጣም ለእስራኤል አሉ ከሚባሉት ገብርኤል እኔ እንዴት ነው በሙሉ ቃል ምናገረው እስራኤል ውስጥ እንኳን በውጭ ጉዳይ ሚኒስትርም በለው በማስተዋወቂያ ሚኒስትርም በለው በፍጹም እስራኤልንነን ወክሎ እንደሳቸው የሚከራከርልን በእውነት ነው ምን በሚያሳዝን ሁኔታ ባልታሰበ ሁኔታ በድንገተኛ ሞት በዛ ላይ ተለይቷል። የእሳቸው ቀብር ስነ ስርዓት በሚቀጥለው ሳምንት ይከናወናል። በዛ ቀብር ስነ ስርዓት መገኘት ይፈልጋሉ ጠቅላይ ሚኒስትር ቢናሚን ኔታንያሁ። ሌላው ንግረ መንገዳቸውን ሲሄዱ እንግዲህ ማክሰኞ ነው ማለት ሰኞ ነው ሰኞ ጠቅላይ ሚኒስትሩ ይጓዛሉ ማክሰኞ ከዶናልድ ትራምፕ ጋር ይገናኛሉ ይባላል። በሚገናኙበት የሚወያዩባቸው ርዕሶች ያው ኢራን ተጨባጭ ሁኔታ፣ ሌላው የጋዛን ተጨባጭ ሁኔታ፣ እንደገና በሊባኖስ የህዝቡላ ድርጅትንም እነዚህ ጥያቄዎች መልስ አላገኙም። የጋዛን ተጨባጭ ሁኔታ በተመለከተ የአሜሪካ መንግስት አሁን ድሮ አቅዶትና የነደፈውን የተወሰኑ አንቀጾችን የሰላምና ሌላው የሰላም ምክር ቤት ወደ ቦታው የመምጣት ሁኔታ አለ። ከሞሮኮ አሁን ይህንን ኃላፊነት በመውሰድ የሞሮኮ ከፍተኛ ባለስልጣናት ወደ አዛ ውስጥ ገብተው ጉዳዩን ሁኔታውን ተመልክተው የሄዱበት ሁኔታ አለ። ሞሮኮ እነዚህን ወታደሮች የማሰልጠን ኃላፊነት የወሰደችበት ሁኔታ አለ። ሌላው የግብጽ ከፍተኛ ወታደራዊ ልዑክ ባለስልጣናት ወደ ቦታው ሄደው አሁን ይህ ማለት ምንድነው ስራ ተጀምሯል። በእስራኤል በኩል ደግሞ ምንም አይነት እንዴት ነው አሜሪካ ከሌሎች ጋር ታድርግ እንጂ እስራኤል የለችበትም። ይህን ሁኔታ ለምን እንዴት እስራኤልን ጥያቄ ደግሞ ጥያቄዋን ለማሰማት ወደ ቦታው ሄዳሉ እንግዲህ ዋናው አላማ ነው። ሌላው ከህዝቡላ ጋር ያለውን ሁኔታ አሁን አሜሪካ የደረሰችበት ምንም እንኳ በእስራኤልና በሊባኖስ አምባሳደሮች ለሰባት ዙር የተካሄደው እዚህ ደረጃ ቢደረስና ትንሽ ተስፋ ቢኖርም ግን የህዝቡላ ድርጅት ወይም ኢራን በዚህ እጃቸው እስከሌለበት ድረስ ሌላው እስራኤል ይህን ነገር ሙሉ በሙሉ አትቀበለውም። እንደ እስራኤል ፍላጎት ቢሆን የህዝቡላን ድርጅት ማዳከም ወይም ደግሞ ከተቻለ ማጥፋት እንጂ በእንደዚህ በሰላም የሚለውን ነገር አትቀበለውም። በዚህ ዙሪያም እስራኤል ጦሯንን አላስወጣም የማለትና ከዛም ምናስወጣ ከሆነ እንዴት ነው የሚለውን የራሷን ጥቅም ለማስጠበቅ በዚህ ዙሪያም ከዶናልድ ትራምፕ ለመነጋገር የሚባል ሁኔታ አለ። ይበልጥ ገብርኤል ሳውዲ አረቢያ ወይም ሌሎች ሀገሮች እንደ ቱርክና ሌሎች መካከለኛው ምስራቅ በጣም እንደ ግብጽም ባለው ነገ ከነገ በኋላ ግብጽ ጠይቃለች። ባለፈው ሳምንት አሜሪካ ከሳውዲ አረቢያ ጋር ይህንን የኒውክሌርነን ግንባታ ምንም የጦር ባይሆንም የሲቪል ማለት የኃይል ማመንጫን ለመገንባት አሜሪካ ከሳውዲ አረቢያ ጋር ስምምነት ደርሰዋልኝ። ይህን እስራኤል በጥሩ አይን አታየውም። ምክንያቱም ነገ ከነገ በኋላ ይሄ ወደ ጦር የኒውክሌር ግንባታ ይለወጣል። ያ ብቻ አይደለም፣ ነገ በሳውዲያ የተጀመረው ነገ ግብጽ ልጠይቅ ነው። ከዛም ቱርክ ጠይቃለች። ሌሎች ሀገራት አሚሪዎት፣ የተባበሩት አሚሪዎትም ጠይቃሉ። ስለዚህ በእስራኤል የበላይነት የነበረው ቀጠናችን መካከለኛው ምስራቅ ሌሎች ሀገራት ከባድ የጦር መሳሪያዎች። ያ ብቻ አይደለም፣ አሜሪካ ለቱርክ F-35
1: አሜሪካ ይህንን እንትን ጋር ስትፈቅድላት ለሳውዲያ፣ ሳውዲያ ወደ አብርሃም ስምምነት ትቀላቀላለች አትቀላቀልም የሚባለው ነገር ሴቱ ጋር ነው ቁሞ ያለ
2: ተነግሯል። ይሄ ተነግሯል ገብሬ፣ ጥሩ ጥያቄ። ይሄ ቅድሚያ ጠቅላይ ይቅርታ፣ እንዲያውም በእስራኤል በኩል ይህ ነገር ሳይነገር እንዴት እዚህ ምናምን የሚባል ግልጽ አልነበረ መጀመሪያ ላይ። መጨረሻ ግን ዶናልድ ትራምፕ በዚህ ዙሪያ የመጀመሪያው ማለት ወደዛ ወደ አሜሪካ ከሳውዲያ ጋር በደረሰች ስምምነት መጀመሪያ ሳውዲያ ማድረግ ያለባት በአብርሃም ስምምነት መሳተፍ እንዳለባት ይህ ምንም ጥያቄ የለውም ሲሉ ዶናልድ ትራምፕ በግልጽ ተናግረዋል። ምን ማለት ነው? ሳውዲ አረቢያ ለጊዜው ባይመቻትም ውስጥ ለውስጥ እኮ ሳውዲ አረቢያ እኮ አይረብሻትም ገብርኤል። ሌሎች የፍልስጤማውያንና ሌሎች የአረብን ይህን እስልምናም ተከታዮች
1: ባለን ደቂቃ ማለት ነው ባለን ደቂቃ ሳውዲ አረቢያ የአብርሃም ስምምነትን መቀላቀለው የፍልስጤምና የእስራኤል ጉዳይ አንድ ቦታ ሲደርስ ነው ስትል የነበረች አሁን ይሄ ጋር ኒውክሌሩ ከተፈቀደ ላት የፍልስጤማውያን ጉዳይ ትተዋለች ማለት ነው?
2: አዎ አይደለም። አሁን ይሄ አሁን የደረሰበት ስምምነት ተቀብላ እንዲያውም ካሁን በፊትም ራሱ ይህን ሳትቀበልም ራሱ አሁን የደረሰበት ስምምነት ሳይደረስም ሳውዲ አረቢያ ይህን ነገር አይረብሻትም ልትስማማ ፍላጎቱ እንደነበራት ይነገራል። ምክንያቱም ሁልጊዜ ፍልስጤም ሀገር እያለን የራሳችን ጥቅም አላስጠበቅንም የሚሉ ብዛት ያላቸው የአረብ ሀገራት አሉ። አሁን ከነዚህ ውስጥም አንዷ ሳውዲያ ነች። ስለዚህ እንዲሁ ሌሎች በፍልስጤማውያን ዘንድና ሌሎች የፍልስጤም ደጋፊዎች እንዳይተቿት የምታደርገው የውጭ አነጋገር እንጂ በሳውዲያ በኩል በውስጥ እምነቷ ግን ይህ ነገር በፍጹም የፍልስጤማውያን ሁኔታ በፍጹም ከምንም ነገር አትቆጥረው። ምክንያቱም የራሷን ጥቅም ማስጠበቅ ነው የምትፈልገው። ሌላው ግን አሁን ይህንን ከአሜሪካ የደረሰውን ስምምነት ስንል ምንድን ነው የሚጠየቅ ጥያቄ አለ ገብርኤል። አሜሪካ ከሳውዲያ ጋር ይህንን ስምን ስትደርስ እስራኤልን አግላና እስራኤልን እንደሚጎዳት እያወቅሽ ለምን አደረገች የሚል ጥያቄ አንዳንዶቹ ያነሳሉ። ለዚህ መልሱ ምንድን ነው? እስራኤል ይቅርታ ሳውዲ አረቢያ ከአሜሪካ ጋር ይህን ነገር ካላደረገች አሜሪካ ይህን ካልሰጠቻ
3: መንግስታት ነገ ከነገ ከሩሲያ እና ከቻይና ቴክኖሎጂውን ከነሱ ጋር ይሄን ነገር የመቀበሉ በእንትን ስምምነቱ ይኖራል። ይሄን ነገር ማድረጋቸው ከቀረ ለምን እኛ ያላደረግን የሚል ውሳኔ ደርሷል ይባላል። ዶናልድ ትራምፕ እንግዲህ ከሞላ ጎደል አካባቢያችን ይመስላል። ገብርኤል
1: ጥላሁን ለሰጠን ሰፋ ያለ ማብራሪያ እጅግ አድርገን እናመሰግናለን። መልካም ሳምንት። ደህና ነን።
3: መልካም ሳምንት።
1: እሺ የተከበራችሁ አድማጮቻችን ስርጭታችን እየተጠናቀቀ ነው። አብራችሁን ስለቆያችሁ እጅግ አድርገን እናመሰግናለን። ፕሮግራማችን ተሳክቶ ለእናንተ እንዲደርስ ለተባበራችን ኖያ መሻያፍ ምስጋና ይድረሳት። አብራችሁ ቆዩት። ገብርኤል በየነ ነበርኩኝ። ነገ በተመሳሳይ ሰዓትና ቦታ እንጠብቃችኋለን። በያላችሁበት ሰላም የሰፈነበት ለሊት ይሁንላችሁ።